0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ እንደምን አደራችሁ? የዕለት ሰኞ የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንመኛለን። ዛሬ ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ካፍ ዳሌት በቲሽሬ ታፍሽን ፔ ዛይን ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦክቶበር 5 ቀን 2016 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ መስከረም 25 ቀን 2019 ዓ.ም ሲሆን የቴክኒክ ባለሙያችን ሻሮን ለርነር፣ የስቱዲዮ ተረኛ አስተናጋጆች አይቸው ባየና ሰጠኝ ዘመንንን። የተከበራችሁ አድማጮቻችን፣ በቅድሜ የሰዓቱን ዜና እናቀርብና የጋዜጦቻም ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና ባይቸው ባየ ይቀርባል።
1: አመሰግናለሁ ሰጠኝ። አርዕስተ ዜና፣ በጥቅምት 7 2023 ክስተት ሶስተኛ ዓመት መታሰቢያ ቀን ዛሬ ይታሰባል። ደቡብ ሶሪያ መከላከያ የጦር ክልል ብሎ ወደ ወሰነው ቦታ የተጠጋ ግለሰብ እርምጃ ተወሰደበት። ፍላይ ዱባይ ክስተቱ አሁንም አነጋጋሪ መሆኑ ቀጥሏል። ምርጫ ዛሬ ቢሆን ግምታዊ ጥናቶች አሉን። ይህ ዋና ዋና ዜናዎች ሲሆኑ ዝርዝሩ እነሆ። እስራኤል በዛሬ 2 ጥቅምት 7 2023 ክስተት ብሔራዊ መታሰቢያ ቀን ታስባለች። በኢየሩሳሌም በሄርጼል መካነ መቃብር ሁለት መታሰቢያ ስነ ስርዓት ይደረጋል። በ11 ሰዓት ወታደራዊ ለወታደሮች መታሰቢያ ስነ ስርዓት ሲሆን ከሰዓት በኋላ በሁለት ሰዓት ላይ በጠቅላላው በጥቅምት 7 2023 ለተሰዉት፣ ለወደቁት፣ ለሞቱት መታሰቢያ ይሆናል። በመታሰቢያ ስነ ስርዓቱም የሀገር መሪዎችና ጥሪ የተደረገላቸው የሟች ቤተሰቦች ይገኙበታል። በአጠቃላይ በሀገር ደረጃ በየከተማው መታሰቢያ ቀን ይደረጋል። በተጨማሪም ተጠልፈው በነበሩት በድርድር ከተመለሱት ጋርም ውይይት ይደረጋል ተብሎ ይጠበቃል ስል ቃል አቀባያችን ካርሚላ ምናሴ ያስታውቃናለች። መከላከያ በደቡብ ሱሪያ ወደ እስራኤል ድንበር ለመግባት የሞከሩት ግለሰብ ላይ እርምጃ መውሰዱን አስታውቋል። እንደሚታወሰው እስራኤል ደህንነት ቦታ ብላ በሶሪያ አንድ ስፍራ መያዟን የሚታወስ ነው። ይህም ቦታ ጥሶ ለመግባት የሞከረ ግለሰብ ወደ ወታደራዊ ዝግ ቦታ ተብሎ ወደወሰነው ሲመጣ እንዲቆም በተደጋጋሚ በተደረገለት ጥሪ አለመቆሙን ሳይቆም ቀርቶ መንገዱን በመቀጠል ይባስ ብሎም በመጨረሻ ላይ በአለው አጥር ላይ ሲንጠላጠር እርምጃ ተወስዶበት ሞቷል። መከላከያ እንዳስታወቁትም በዚህ ወታደራዊ ቦታ ከሶሪያ የሚወጡት ጥቃት ለመከላከል የእስራኤል ድንበር ለመጠበቅ ሲባል ታስቦ አስቀድሞ የተያዘ ወታደራዊ ዝግ ቦታ ነው። ከወደዚህ ቦታ የሚጠጋ ማንኛውም ሁሉ የሚሰጠው መመሪያ መሰረት ካልሄደ እርምጃ እንደሚወሰድበት ከወዲሁ አስቀድሞ ማሳወቁን ገልጿል። ፍላይ ዱባይ በነበረው ክስተት ሚኒስተር ሚሪ ሬጌብ ተጠያቂ ናቸው ሲሉ ጋዳይ ዝንኮር ተናገሩ። እንደሚታወሰው ባለፈው ሳምንት እሮብ ከዱባይ ወደ ቴልአቪቭ ሲበር በነበረ አውሮፕላን ላይ ሊከሰከስ የነበረ አደጋ መገታቱ የሚታወስ ነው። የመንገድና የትራንስፖርት ሚኒስተር ሚሪ ሬጌብ ተጠያቂ ናቸው ሲሉም የአሻር ፓርቲ ሊቀመንበር ጋዳይ ዝንኮት አስታውቀዋል። ንግግራቸውን በመቀጠልም ይህ አይነት አደጋ ለመከላከል መስሪያ ቤታቸው ሊያደርግ የሚገባውን ጥንቃቄና ደህንነት በፍጹም አላደረገም በማለትም ተናግረዋል። በተለይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህን የሚያጣራ ኮሚቴ ማቋቋም ነበረባቸው ሲሉ ጠቅላይ ሚኒስትሩን ወቅሰዋል። ነገር ግን ይህን ከማድረግ ይልቅ ጀግኖችን እያወሱ ወደ መታሰቢያ ቀን ይሮጣሉ ሲል ወንጅለዋል። ይህ መንግስት ውድቀት የበዛበት መንግስት ነው፣ በቅርቡ እንቀይረዋለን ሲሉ አስታውቀዋል። ምርጫ ዛሬ ቢሆን ቢደረግ በሚል በ11ኛው ቴሌቪዥን ጣቢያ ላይ በተደረገ ግምታዊ ጥናት የያሺር አማህ ላይ ቅርታ አማህ እስራኤል የተሰኘው ፓርቲ የክኔሴት የሚያስገባውን መስፈርት አያገኝም ተብሎ ተገልጿል። በያሺር ፓርቲ በአይዚንኮት የሚመራው በስትሪም 23 መቀመጫዎችን ሲያገኝ ሊኩድ 21 መቀመጫዎችን ያገኝ ነበር ተብሏል። በሌሎች ፓርቲዎችም በቤኔት እና ላፒድ የሚመሩትም ለ12 መቀመጫ ያገኛል። እስራኤል ቤተኑ ፓርቲ 9 መቀመጫዎችን ዲሞክራት ፓርቲ 1 በመውረድ 8 መቀመጫ ያገኝ ነበር። ኦጽማ ዩዲት ያዱታ ተራና በረሽማ አምሹተፈት ሲተኛው ፓርቲ በእያንዳንዳቸው 8 ማንዳት ያገኛሉ ተብሎ ይገምታል። ጽዮኑ ታዳቲት በዙት በረሹት ስሞትሪች ስሞትሪሽ በሚመራው ፓርቲ 6 ማንዳት ያገኛሉ ተብሎ ያገኙ ነበር በማለት ተናፈ ግመቱን አስተውቋል። ይበዚህ እንዳለ ያሽር ፓርቲ ሊቀመንበር ጋዲያዝን ኮት ተክላይ ሚስተር ቢራሚና ታኒያውን ለግምታዊ ጥቅታ ለቴሌቪዥን በሚደረግ ጥር ክርክር ሙግት ጥሪ አቅርበዋል። ካንስራን ቴሌቪዥን ጣቢያም ይህን በማስመልከት በ1810 ሁለቱንም ተሟጋቾች ምሽቱ 8 ሰዓት ላይ ቀጠሮ ይዞላቸዋል። ወደ እንግሊዝ በማምራት እንግሊዝ በሚገኘው የአሜሪካ የጦር ካምፕ ላይ የሚገኙ B1 የተሰኙ አውሮፕላኖች ወደ አሜሪካ እንዲበለሱ ትዕዛዝ ተላለፈ ተባለ። ባለፈው ጊዜ ብሪታንያ በሚገኘው የአሜሪካ የጦር ካምፕ ላይ ጥቃት ለማድረስ ሙከራ መደረጉ የሚታወስ ነው። በዚህ ምክንያት በካምፑ ያሉ ከባድ ቦምብ ጣይ B1 የተሰኙ የሚጠሩት ከባባድ የአሜሪካ አውሮፕላኖች ወደ አሜሪካ እንዲመለሱ ተደርጓል። የጦርነቱን የሚመራው ክፍልም እንዳስታወቀው ፔንታጎንም ይህን ጥሪ ትዕዛዙን ማስጠቁን ተገልጿል። እነዚህ አውሮፕላኖች ከየትኛውም ቦታ በዓለም አቀፍ ክፍል ተገኝተው መብረርና ጥቃት ማድረስ የሚችሉ ነው እንደሚችሉ ከወዲሁ ማሳወቃቸውም ተገልጿል። በመጨረሻም የአየር ጸባይ ሁኔታ የአየር ጸባይቱ ሙቀቱ ይቀንሳል። ይቅርታ ኢየሩሳሌም እና አካባቢዋ 24 ዲግሪ ሴንቲግሬድ ላይ እና አካባቢዋ 7 ታይፋ እና አካባቢዋ 6 ጽፋት እና አካባቢዋ 24 በኤርሻባ እና አካባቢዋ 8 ኢላት እና አካባቢዋ 32 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፍ ተመራማሪዎች። 9 የጧት ዜና እስካሁን ነው።
0: አይቻው ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረባቸው ዘገባዎች መካከል ዋና ዋና ናቸው ያላቸው ርዕሰ ጉዳዮች ባጭሩ እንመለከታለን። በዛሬው ዕለት ለዝግጅት ክፍላችን የደረሱት አራት የእስራኤል ዋና ዋና ጋዜጦች ሲሆኑ ጋዜጦቹም ትኩረት ያደረጉት ዛሬ ሲታሰብ የሚውለውን የጥቅምት 7ቱን የሽብር ጥቃትና በፍላይ ዱባይ አየር መንገድ አውሮፕላን ላይ በረዳት አብራሪው ሊደርስ የነበረውን የአውሮፕላን አደጋ ነው። የማሪብ ጋዜጣ እስራኤል ዛሬ ጥቅምት 7ቱን የሽብር ጥቃት 3ኛ መታሰባለች፣ መንግስታዊ መታሰቢያው ባህር ሄልጥ ዛሬ ይካሄዳል፣ እንዲሁም በሌሎች ከተሞችና ሰፈሮች በተመሳሳይ ሁኔታ ይካሄዳል፣ ከጧት እስከ ሌሊቱ ድረስ መታሰቢያው ይሆናል፣ የአዘንተኛ ቤተሰቦች፣ የመንግስት ከፍተኛ ባለስልጣናትና ከሐማስ እገታ የተለቀቁ ዜጎች ሁሉ በመታሰቢያው ስነ ስርዓት ይገኛሉ ብሏል ጋዜጣው። የዝግጅቱ መርሃ ግብርም ከጧቱ 11 ሰዓት ላይ በሐረርጼል ወታደራዊ መካነ መቃብር ይካሄዳል። በመንግስታዊ ደረጃ 12 ሰዓት ላይ ደግሞ በቴል አቪቭ ዩኒቨርሲቲ መታሰቢያ ዝግጅት ይኖራል። ከቀኑ 2 ሰዓት ላይ በሽብር ጥቃት የተገደሉ ሲቪል ዜጎች ይታሰባሉ። ከቀኑ 4 ሰዓት ተኩል ላይ ደግሞ በከተማ መስተዳድሮች የሚካሄድ የመታሰቢያ ስነስርዓት ይኖራል። ሁላችንም አንድ የሰው ዘርነን በሚል የመታሰቢያ ዝግጅት ባሽኬሎን ከተማ ይካሄዳል። መንግስታዊ መታሰቢያ በዛሬው ዕለት ሲካሄድ ቢውልም ዜጎች የሚያካሂዱት ብሔራዊ መታሰቢያ ደግሞ የፊታችን ሮብ ከጠዋቱ ጀምሮ እስከ ምሽት ድረስ ይካሄዳል። ሮብ ጠዋት ጥቅምት 7 ቀን 2023 ዓ.ም ሐማስና ተባባሪዎቹ በእስራኤል ላይ የሽብር ጥቃት የፈጸሙበት ጊዜ 6 ሰዓት ከ29 ደቂቃ ላይ የጥቅምት መማክርት የተሰኘው አካል መታሰቢያ ይካሄዳል። ኖቫ በተባለው የሙዚቃ ፌስቲቫል ቤተሰቦቻቸው የተገደሉባቸው ዜጎች ደግሞ ርኢም በተባለው ኪቡስ በሐውልት አካባቢ ያካሄዳሉ መታሰቢያውን። ምሽት 9 ሰዓት ከሩብ ደግሞ ብሔራዊ መታሰቢያው በቴላቪቭ በፓርክ ጋኔ ሸዋ ወይም ፓርክ ሃያርኮን ይካሄዳል ብሏል የማሪቭ ጋዜጣ። የኢዶት አህኖት ጋዜጣም 3 ዓመት ጦርነት ተካሂዶ ዛሬ ይሄ ጥቅምት 7 የሽብር ጥቃት በብሔራዊ ደረጃ ቢታሰብም አሁንም ሐማስ በጋዛ ሰርጣለ፣ ስጋቱ አሁንም አልተቀረፈም፣ ምንም እንኳ ሐማስ የጦር መሳሪያ ጥረት ያለበት መሆኑን የእስራኤል ደህንነት ጥበቃ አካላት ቢገልጹም፣ በሌላ በኩል ደግሞ በእስራኤል ፍቃድ ወደ ጋዛ ሰርጥ በጭነት መኪናዎች የሚገባውን እርዳታ ለመቆጣጠር መፍትሄ የለም ብሏል የኢዶት አህኖት ጋዜጣ። የሐረጽ ጋዜጣ የዘገበው ደግሞ ከጥቅምት 7 2023 ዓ.ም የሽብር ጥቃት በኋላ ጥሪ የተደረገላቸውና በሽብርተኞች የተገደሉ ዜጎችና አስከሬኖች ሲያፈላልጉ የነበሩ ተጠባባቂ ወታደሮች በነበረው አስቸጋሪ ሁኔታ ወደ ራሳቸው ህይወት ለመመለስ ተቸግረዋል። በስነ ልቦና ችግር በልዩ ክፍል እንክብካቤ እየተቀበሉ ነው ብሏል ጋዜጣው። አንድ ወታደር በወቅቱ የነበረውን አስቸጋሪ ሁኔታና አስከሬኖችን የማሰባሰቡን ከባድ ችግር ገልጿል። ያን ሁሉ ሁኔታ አልፎ 70% የንሁት ወይም የአካል ጉዳተኛ መብት እንደተሰጠው ገልጾ የወቅቱ ሁኔታ እጅግ በጣም አስቸጋሪ መሆኑን አስታውቋል። የእስራኤል ሀዮም ጋዜጣ በበኩሉ ምንም እንኳ የጥቅምት 7 የሽብር ጥቃት ሰለባ ዜጎች እና ወታደሮች በመንግስታዊ መታሰቢያ ዝግጅት ቢታሰቡና ሁኔታው ሰላማዊ መስሎ ቢታይም ብዙ ክፍተት የሆኑ ነገሮች አሉ፣ ብዙ ክፍት የሆኑ የጦር ግንባሮች አሉ፣ ምርጫው በእስራኤልና አሜሪካ ለመካሄድ ብዙ ጥረት እየተደረገ ቢሆንም የጋዛ ጉዳይ ከሐማስና እስላም ጅሃድ፣ የሊባኖስ ጉዳይ ከሂዝቦላ፣ የይሁዳና ሰማሪያ ጉዳይ የኢራን ሁኔታ፣ አራቱ የጦር ግንባሮች አሁንም ክፍት እንደሆኑ ነው። ትራምፕ የሆርሙዝ የባህር ወሽመጥ ክፍት እንዲሆን ይፈልጋሉ። እስራኤል ደግሞ የኢራን የኒውክሌር ተቋም በጣም አሳስቧታል። በደቡብ ሊባኖስ 90% የሚሆኑ የሂዝቦላ የሽብር መፈጸሚያ ተቋማት ቢደመሰሱም የሊባኖስ ጦር እንደተጠበቀው ደህንነት የማስከበር ኃላፊነቱን እየተወጣ አይደለም። ባዛ የሐማስ ድርጅት እየተጠናከረ ነው። በይሁዳና ሰማሪያ ቀበሌዎች የጸጥታ ችግሩ የሚባባስበት ሁኔታ አለ በማለት የደህንነት ችግሮች ገና ያልተፈቱ መሆኑን የእስራኤል ሀዮም ጋዜጣ በዛሬ ዘገባው በሰፊው ተመልክቷል። ሌላው ሁሉም ጋዜጦች የዘገቡት የፍላይ ዱባይ አየር መንገድ ንብረት የሆነው ቦይንግ 737 የተሰኘው አውሮፕላን መስከረም 30 ቀን 2026 ዓ.ም የኦማን ዜግነት ያለው አሸባሪ ሐማሚ ለመቆጣጠር ያደረገውን ሙከራ ነው። አሸባሪው አውሮፕላኑን ከዋናው አብራሪ ወይም ካፒቴን ከቀማ በኋላ በቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ላይ ለመከስከስ አቅድ እንደነበረው ተገልጿል። አሸባሪው የትኛው የአየር መንገድ ወደ እስራኤል እንደሚበር አጣርቶ ነበር። ከአሁንም በፊትም
በተለያዩ በረራዎች መጥቶ ነበር ተብሏል። አልሐማሚ ሴቶችን የሚጠናና አክራሪ እስላማዊ አቋም ያለው ነው ተብሏል። በአውስትራሊያ አሸባሪው በሀገሪቱ ዝግጅት አድርጎ ይሆን ወይ በሚል ምርመራ መካሄድ ተጀምሯል። አንድ የጣሊያን ጋዜጣ ደግሞ አሸባሪው የአውሮፕላኑን ሞተሮች በአየር ላይ አጥፍቶ ነበር ብሏል። በወቅቱ ህንዳዊው ፓይለት ስሚት ቻንቻር ተሳፋሪዎች ሁለቱም ባደረጉት በተለይ በወቅቱ የፓይለቱ ዋናው ፓይለትና የሌሎች ተሳፋሪዎች ከፍተኛ ጥረት ባይኖር ኑሮ የሽብርተኛው ቅድ ባከሽፉት ኑሮ በጣም ከፍተኛ የሆነ አደጋ ይደርስ ነበር። የውጭ በረራ ሂደቶችን በመቆጣጠሩ ሂደት የሚቀርቡ ወቀሳዎችም ብዙ ናቸው ተብሏል። በዚህም አንዱ ሌላውን እየወቀሰ ይገኛል። የትራንስፖርት ሚኒስትር ሚሪ ረገብ የውጭ በረራዎችን የሞሳድ ድርጅት ይቆጣጠራል፣ የውስጥ በረራዎችን ደግሞ የጠቅላላ ደህንነት ጥበቃ ወይም ሻባክ ድርጅት ይቆጣጠራል ማለታቸው ይታወሳል። ማሪብ በበኩሉ የመንገድና ትራንስፖርት ሚኒስትር ጽህፈት ቤት ኃላፊነቱን በሚገባ ቢወጣ ኑሮ ወደ እስራኤል የሚገቡ የበረራ ክፍል ሰራተኞችን ሁኔታ ያውቅ ነበር፣ የሚታገዱትም ይታገዱ ነበር፣ በነበረው የአሰራር ሁኔታ ምርመራ እንዲጀመር ጥሪ ቢቀርብ ብዙ ተቀባይነት አላገኘም። ግን ጠቅላይ ሚኒስትር ናታንያሁ የደህንነት ፍተሻው ሁኔታ እንዲመረመር መመሪያ አስተላልፈዋል። ይሁን እንጂ ከሶስት ዓመታት በፊት የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሪፖርት አቅርበውላቸው ነበር ብሏል የማዕሪብ ጋዜጣ። ሬዲዮ ታህሩት ጋዜጣም ከውጭ ሀገራት ወደ እስራኤል በሚመጡ በረራዎች ደህንነት ጥበቃ በኩል አስፈላጊውን እርምጃ የወሰደ አካል የለም፣ የትራንስፖርት ጽህፈት ቤት የደህንነት ጥበቃ ክፍል ወደ እስራኤል የሚመጡ የበረራ ቡድን አባላትን የተመረመሩበት መረጃ የለም፣ የሻባክና ሞሳድ ድርጅቶች የሚጠበቅባቸውን አልተወጡም፣ የመንግስት መስሪያ ቤቶች ዋና ተቆጣጣሪ ስላለው የበረራ ደህንነት ጉዳይ አሳስበው ሪፖርት አቅርበው ነበር። ግን ጠቅላይ ሚኒስትር ናታንያሁ ትላንት ብቻ ነው የመንግስት መስሪያ ቤቶች ዋና ተቆጣጣሪ ካቀረቡላቸው አስተያየቶች ለአንዱ ብቻ የደህንነት ፍተሻው እንዲመረመር

0: አይቼው እንግዲህ ወቅታዊ ዘገባ የምናቀርበት ሰዓት ነው። በመጀመሪያ ጉንፋን በጣም ይዟልና ምረት ያወርድል።
1: አመሰግናለሁ፣ ይቅርታ ጠይቃለሁ። እንግዲህ አድማጮቻችን መሀል ላይ
0: ወቅቱ ነው እንግዲህ ከበጋ ወደ ክረምቱ ስንሸጋገር የጉንፋን ነገር ሁላችንም ያው የነካካን ነው። እንግዲህ ምረት ያወርድ። ሌላው እንግዲህ የጥቅምት ሰባቱ መንግስታዊ የነበረው የሽብር ጥቃት በመንግስታዊ ደረጃ ዛሬ ነው የሚታሰብ፣ እንግዲህ ተጀምሯል። እኛም ቢሆን ፕሮግራማችን ከዚህ ጋር የተያያዘ ነው እና እንዴት ነው?
1: አዎ፣ ይህ መታሰቢያ ቀኑ እንጂ ዛሬ በሀርሄርሴል እንግዲህ ሀርሄርሴል የምናውቀው ይሄ መካነ መቃብር በተለይ ጀግኖች እስራኤላውያን ከፍተኛ ባለስልጣናት እስራኤላውያን በህይወታቸው ሲያልፍ ያው ሲሞቱ የሚቀበሩበት ነው። ብሎም በተለይ በዚህ ቦታ ደግሞ የሀርሄርሴል አጽም ያለበት ሀርሄርሴል ግን የምናውቀው እስራኤል ሀገር እንድትመሰረት መጀመር ሀሳብ ያቀረበና ያው ብዙ የታገለ እንደሆነ እናውቃለን። በሱ ስም የተሰየመ መካነ መቃብር ነው። ዛሬ 11 ሰዓት ላይ ወታደራዊ መታሰቢያ ተደርጎ ይቆያል። ከዛ ከሰዓት በኋላ 2 ሰዓት ላይ ደግሞ ለሌሎች በሽብር ፈጠራ ድርጊትና ከዛን ጊዜ በኋላም ጀምሮ ለተሰውት ወይም ለተገደሉት በሙሉ መታሰቢያ ቀን ይሆናል። ሰጠይ ከዚህም ባሻገርም በእያንዳንዱ ከተማ ይህ ቀን ታስቦ የሚውል ቀን ነው።
0: ልክ ነህ። አሁን እንግዲህ የሽብር ጥቃቱ 3 ዓመት የሚሞላው ሮብ ነው፣ ጥቅምት 7 የሚሆነው ሮብ ነው። ግን በመንግስታዊ ደረጃ ያው በህጉ በተቀመጠው ካፍዳሌት በትሽሬ እንዲሆን በታዘዘው በህጉ በቀረበው መሰረት ነው ይሄ የሚካሄደው እና ያው ዛሬ በብሔራዊ ደረጃ ሲካሄድ ይሆናል። እንግዲህ እንደምናውቀው ጥቅምት 7 ያደረሰው ችግር እስካሁን ለእስራኤል መጥፎ ሁኔታዎችን ያስመዘገበበት ያ ሁኔታ እንዴት ተፈጸመ? እስራኤልስ በወቅቱ እንዴት እርምጃ አልወሰደችም? ላቅናት ብዙ ኃይል እያላት በነጠላ ጫማ ሁሉ ገብተው ሲያደርጉ ለምንድን ነው እንደው እርምጃ አልተወሰደው በሚል በብዙ ዜጎች ዘንድ በአየር ኃይሉም በምድር ኃይሉም በብዙ ጥያቄ ሲያቀርቡ ነበር። በሌላ በኩል ደግሞ ያ ትምህርት ሆኖ መከላከያ እንደገና ራሱን እንዲፈትሽ አድርጎ ብዙም ያስመዘገባቸው ብዙ ውጤቶች አሉ እና በአጠቃላይ እንደው ካለን መረጃ አንጻር እስካሁን ድረስ ወደ 1029 ሰዎች ነው ሲቪል ዜጎች የተገደሉት። በአጠቃላይ ሁኔታ በወቅቱ ጥቅምት 7 ቀን 2023 ዓ ም ወደ 778 የሚሆኑ ዜጎች የተገደሉ ከዛ ውስጥ 70 የውጭ ሀገር ዜጎች እንደሆኑ ነው። እስካሁን ድረስ እንግዲህ ከጦርነቱ ጋር በተያያዘ ወደ 970 ወታደሮች የህይወት መስዋዕትነት ከፍለዋል። በካን መረጃ መሰረት በአጠቃላይ

0: ወታደሮችም ሲቪል ዜጎችም ከጥቅምት 7 እስካሁን ባለው ደረጃ ወደ 2057 የሚሆኑ ያው ህይወታቸው ማለፉ ተገልጿልና አሁን ትልቁ ጥያቄ የነበሩ ክፍተቶች አሁንም አልተዘጉም። ጦርነቱ ክፍት እንደሆነ ነው በተለያዩ የጦር ግንባሮች የሚሉት ነው።
1: እንዴ ምን አለ መሰለኝ ሰጠይ ቀላል መስዋዕት አይደለም የተከፈለው። በጣም ከባድ መስዋዕት ተከፍሏል። ነገሮቹ ነገር ግን ጥቅምት 6 እንደነበሩት አይደለም ማለት ወይም ጥቅምት 7 ጦርነቱ ከተጀመረበት ጊዜ በፊት የነበረው ሁኔታ አይደለም አሁን ያለው። ሁላችንም እንደምናስታውሰው በተከላለ የመካከል ያደለም እና ያገራችን የመካከለኛው ምስራቅ ገጽታ ሊቀይር የሚችል ትልቅ ስራ ተደርጓል። በጀግኖች ወታደሮቻችን ጀግናው አየር ኃይላችን ያልታሰቡ ያልተገመቱ ነገሮችን ድል ያገኘበት የተቀናጀበት ነው። ይሄን ማንንም መካድ የለበትም። አንዳንድ ጊዜ ለፖለቲካ ፍጅት ብለን የምንናገረው ነገር የውስጥ ጥላቻን እንዲኖርና እኛ ራስ በራሳችን ምንድነው የሚባል አባባል አለ። ባለቤቱ የማያመገሰውን አሞኔጨው ሌላማ ምንድለው ማለት የሚባል ነገር አለ። እኛ ራሳችን ምናጣጥለው ከሆነ እንደዚህ ያልን ሌሎችም ጥላቶቻችንማ ምን ሊሉን ነው? መናገር አለብን፣ ማወቅ አለብን። ጀብድ ተሰርቷል። አዎ መስዋዕት ተከፍሏል። ጥቅምት 7 2023 የነበረው ክስተት መከሰት አልነበረበትም። አዎ ምንድነው ምን ባላ እንዳንዴ ሱሪያችን ዝቅ አድርገን ነው ተይዘናል ይባላል። አዎ ግን ከዛም በኋላ ከወደቅንበት ተሰባብረንም ተነስተን ግን ከፍተኛ ድል አድርገናል። ከኢራን ጀምር ኢራን ዋናው የኢራንን ሀያቶላውን መግደል ማለት የኢራን ወታደሮች እንደዛ ኢራን ዛሬ ለምድ ወደኛ ማተኩሰው አካባቢያችን በሙሉ እየተኩሰቻል ለምሮኛ ተኩስም።
0: አዎ ይሄ
1: ሂዝቡላን ተመልከት የት ነው ያለ? አዎ ሐማስን ተመልከት ነው ያለ? ሶሪያ የት ነው ያለችው? ታዲያ ምንድነው አልተቋጨ ማለት ምንድነው?
0: የተመዘገቡ የጀግንነት ድሎች አሉ፣ ግን ጎን ለጎን ደግሞ ክፍተቶች አሉ። ለምን ጦርነቱ እስካሁን ማለቅ ነበረበት? እንግዲህ ሁሉ ነገር አሜን አሜን ብሎ መቀበል የማይቻልበት ሁኔታ ነው።
1: አሜን አሜን ብሎ አይደለም ማሰብ ያለብን ነገር ጦርነት የምትጀምርበት ነው እንጂ የምትጨርስበትን ቀን አታውቀውም። ግን የተገኘውን ድል ማጣጣል ደግሞ ክፍተት አለ። ሁሌ ክፍተት አንፈልግ ነው። ሁሌ ክፍተት አንፈልግ። ክፍተቶች አሉ፣ ሊከፈቱ ይችላሉ። ሁሉም ነገር ሙሉ በሙሉ አይሳካልም። ህይወት እኮ አልጋ ባልጋ እኮ አይደለም።
0: ጦርነት መፍጀቱ ደግሞ ትችት የሚያስመጣ
1: ምንም አይነት ትችት ሊያስመጣ አይችልም። አንተ የምትዋጋው ጠላት ፊት ለፊት መጥቶ አይደለም የሚዋጋህ። ጠላት ከህዝብ መሃል ገብቶ እየተሽለከለከ ነው። የጎሪላ ጦርነት ነው የሚገጥምህ። ሜዳ ላይ እኮ አይደለም መጥቶ እንደ ድሮ እንደነበር ጦር እኮ ሜዳ ላይ ጦር ተለይቶ መጥቶ አይደለም የሚገጥምህ። ያ ቢሆን ጨዋታው ሌላ ነው። ማንኛውም ሌላው ከተማ ሌላ ሀገር አሜሪካን ብትን ማንም ብትወስድም እንደዚህ አይነት ጉሪላ ጦር መከላከያ ሰራዊታችን ያገኘውን ድል አያገኙትም። አሜሪካ ቪየትናም ባደረገችው ጦርነት፣ ኢራቅ ውስጥ ገብታ በነበረው ጦርነት፣ ሌላ የት ነው እባክህ ታሊባን ገብታ ባደረገችው ጦርነት እንዴት ነው የወጣችው? አቸንፋን የወጣችው? ስለዚህ ያ እንዲያውም ፊት ለፊት ያለበት
0: እንግዲህ አሁን ጦሩ ያስመዘገበውን ሁኔታ ብቻ በማየት ማድነቅ ብቻ ሳይሆን ስህተቶች ደግሞ መስተካከል ያለባቸው ነገሮች አሉ። እስራኤል የምትታወቀው ጦርነትን በአጭር ጊዜ በመፈጸም ነው እና ከጦሩ ከፈጸመው ጎን ለጎን ደግሞ አንዳንድ ጊዜ ብዙ የተለያዩ ችግሮች ነበሩ እና ለማንኛውም እስኪ ጥቅምት 7 ከመፈጸሙ በፊት ጥቅምት 4 ቀን 2023 ዓ.ም ስለ ሁኔታው አንተና እኔ በአጋጣሚ ሆኖ ቃለ ምልልስ አድርገን ነበር። ጥቅምት 4 ቀን 2023 ዓ.ም እስኪ እሱን እና ድምጠው እንደገና
2: አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከባልደረባዬ ሰጠኝ ዘመነ ጋር በተለያዩ ትርሶች ዙሪያ እንወያያለን። እንግዲህም ይሄ ወቅታዊና በተለይ አንገብጋቢ አሁን ወቅቱን የተመለከተ ሁኔታ ነው። ሰጠኝ ጠናስት ሊበል በድጋሚ
0: ጤና ይስጥልን። እንግዲህ ለአንተም ለአድማጮቻችንም በድጋሚ
2: የእስራኤል ጠላቶች በተለይ ሽብርተኞች እየተጠናከሩ መምጣት ምንድን ነው ሁኔታው? በተለይ ደግሞ የጂሃድ እስላሚ በአሁኑ በዚህ በያዝነው ሳምንት ውስጥ ከፍተኛ የሆነ የጦር ልምምድ አድርጓል።
0: አዎ እንግዲህ እስራኤል ጠላቶች እንደሚታወቀው አርፋው አይተኙም እስራኤልን ለማጥፋት ወይም ደግሞ በእስራኤል ላይ ጉዳት ለማድረስ የእስላም ጂሃድ ሆነ የሃማስ የዝበላ የአናብስት ዋሻ ጉራሬ የሚሉትም እሱም ሌሎችም ድርጅቶች አሉ ትንንሽ ድርጅቶች በደንብ የማይታወቁ ሁልጊዜም ኃይላቸውን ማጠናከር ውስጥ ለውስጥ እገዳ እንኳን ተደርጎ ባዛ ሰርጥ የጦር መሳሪያ ዘው ውስጥ የሚሰሩበት አሾልከው ብዙ ነገሮችን የሚያስገቡበት ሁኔታ ነው ያለ አሁን ግን ሰሞኑን በጣም ስካውን ታይቶ ማይታወቅ በተለይ የእስላም ጂሃድ ትላንትና የጦር ለመምድ አድርጎ መጨረሱ ልክ እንዳንድ ሀገር ሃማስ በሚቆጣጠረው አካባቢ እንዳንድ የሀገር መከላከያ የጦር ለመምድ አድርጎ ጨርሻለሁ ማለቱን እስራኤል በቀላሉ እንደማታየው ነው ሁኔታውን እያጤነች ይሆናል አስፈላጊውን እርምጃ የምትወስድበት ጊዜ ይኖራል ብለን ነው የምናስብ ዝም ብሎ በጸጥታ የሚታለፍ አይደለም እንደምታስተውሰው ባለፈው በነበረው ዘመቻ የእስላም ጂሃድ ድርጅትን በለየ መልኩ እስራኤል ውጤታማ የሆነ እርምጃ መውሰዶ ይታወቃል በተለይ መሪዎች መደምሰሳቸው ይታወቃል ግን አንዱ ሲሞት አንዱ ይተካልና አሁንም እየተጠናከሩ ነው ያለ ሐማስም እንደምታውቀው በጣም ኃይል ያለው ነው ሂዝበላ ደግሞ በተለይ ከኢራን በሚያገኙ የጦር መሳሪያ ራሱን እያደረጀ ነው ሌሎችም እንደዚሁ ግን ለዚህ ሁሉ ምላሽ እስራኤልም በጸጥታ እንደማትቀመጥ ነው ያለው ሁኔታ
2: በተለይ በቀደም የነበረው ይሄ የጦር ልምምድ በከፍተኛ ሁኔታ ትልቅ መልእክት ያለው ሁኔታ ነው አንደኛ እኛ እስራኤልን አሁን እነሱ እንደሚሉት ጽዮናውያን ወራሪዎች ነው የሚሉን እነሱ እንደሚሉት እንግዲህ እኛ በቅርብ እየተከታተልነው እርምጃውን እየተከታተልነው ከነሱ ባልተናነሰ ኃይልም ይኖረናልና ትልቅ መልእክት የሚያስተላልፉበት ሁኔታ ነው ያለ እንግዲህ ቀደም ሲል ካሁን በፊትም እንዳየነው ምንም እንኳ ይሄን ያህል እንትን ባይደረግም ተምዘግዛጊ ሮኬት ምሳይል መራሳቸው አመርተው ወደ አፉላ ደቡባዊ ክፍልም እኮ የተኮሱበት ወቅትም አነበረና እንግዲህ ይሄ ሁኔታ ቀስ በቀስ ወዴት እየሄደ ነው ምናልባት መከላከያ ሰራዊት ሊያደርግ የነበረው ነው የሚያደርግ የነበረው ሁኔታስ ያላደረገው ሁኔታ አለ ወይ እነሱ እንዲህ የልብ ልብ ሰጧቸው ይሄን ነገር እስከ ማድረግ ድረስ የደረሱበት ሁኔታ
0: የእስራኤል መከላከያ ሰራዊት ግጥ ባለፉት አመታት እርምጃ ይወስድን በሚል ብዙ ተቃውሞ ሲደርስበት ነበር ነገር ግን ባለፈው ጊዜ በነበረው ዘመቻ ይሄን የእስላም ጂሃድ ድርጅትን በለየ ከሐማስ በመነጠል እርምጃ ወሰደበት ዋና መሪዎችን ባጭር ጊዜ የደመሰሰበት ሁኔታ ነበር ነገር ግን ቀደም እንዳልነው አብዛኞቹ በዛ አካባቢ የሚኖሩት እስራኤል ወራናለች እስራኤል እኛን በጭቆና ውስጥ አስገብታ እንደውም አንዳንዶቹ በፍልስጤማውያን ዘንድ ወይም ደግሞ አውሮፓውያንም አንዳንድ ሀገራት የአፓርታይድ አስተዳደር አለ የሚሉበት ሁኔታ በፍልስጤማውያን ዘንድ አለ ነገር ግን በውስጥ ገብቶ ላይው ደግሞ እንደዛ አይነት ነገር የሌለ ነገር አለ ትንሽ ችግሮች አሉ በመካከልና ራሳቸውን በማጠናከር ሁልጊዜም እስራኤል ለማሸነፍ ነው የእስራኤል የጦር ዘርፍ ብዙ ስራ ሰርቷል ግን በቂ እንዳልሆነ ደግሞ ሚቶች አሉ ጦርነት ደግሞ ስትጀምረው ቀላል ይመስላል ከዛ በኋላ ደግሞ አስቸጋሪ ነው መሪዎች በአገናዘብ ባለሙያዎች በሚሰጡት ምክር አማካኝነት ነውና ጦርነት እንዲከፈት የሚያደርጉ አስፈላጊ በሆነበት ጊዜ እርምጃ ወስዳሉ ብዬ አስባለሁ ነገር ግን በዚህም በዛም በአራቱ ማቅጣጫ እስራኤል ጥላቶች እየተጠናከሩ መምጣታቸው አሳሳቢ ነው የሚሆነው አሁን ለምሳሌ እስላም ጂሃድ ትላንት የጨረሰው የጦር ልምምድ የእስራኤልን የጦር ይዞታዎች የጦር ሰፈሮች የመደምሰስ ወታደሮችን መጥለፍና የእስራኤልን ጦር ፊት ለፊት መዋጋት እስከሚያስችለው ድረስ የጦር ልምምድ ማድረግ እንግዲህ
2: ፊት ለፊት መዋጋት
0: ፊት ለፊት ቀላል አይደለም
2: ይሄ ቀላል ነገር አይደለም በእውነት በከፍተኛ ሁኔታ ትኩረት ሊሰጥ የሚገባ ጉዳይ ነው በተለይ መከላከያ ሰራዊቱ
0: አይቸው እንግዲህ የዛሬ 3 አመት አንተና እኔ በአጋጣሚ ሆነ የተነጋገርንበት ጉዳይ ነውና ምን ትላል
1: አይሆንም ያለው ሆኖ አገኘ ነው
0: እኛማ እርምጃ እንዲወሰድበት ነበረ ያለ አይሆንም
1: አላለም ነበር ሆኖ ተገኝቷል ያው እንዳይሆን ነበር እኛም የተነጋገርነው በዛን ሰዓት ግን
0: በጣም የሚያሳዝን ነው ለማንኛውም እንግዲህ ይህን ሁኔታ በዚህ እናጠቃልና እዚህ መጨረሻ ላይ የምትለው ካለ በተለይ እግር ኳሱንም ከዘረኝነት ጋር እያስገቡት ነው
1: ስፖርት በዘረኝነት ስፖርት ፖለቲካ እየገባበት ነው ስፖርት በጣም በሚያሳዝን ሁኔታ በትናንትና ሁለት ከኤርላንድ ጋር የእስራኤል ብሔራዊ ቡድን ባደረገው ግጥሚያ ምንም እንኳ ውጤት አቻ አንድ በሆነ ቢለያዩም የአንድ ሀገር ብሔራዊ መዝሙር በሚዘመርበት ሰዓት አንገት መድፋት ማዘን ጥቁር ክር አስሮ መግባት እንደዚህ አይነት ነገሮች በእውነት ምንድን ነው ታለ ጨዋታው ለምንድን ነው የሚያስፈልገው ምን ማለት ነው እንደዚህ አይነት ከሆነ ጨዋታ ስፖርት ከገባበትኝ ስፖርት ንጹህ ስፖርት መሆን አለበት እንደዚህ አይነት ነገር የሚከሰት የሚታይበት ከሆነ ምንድን ነው አንተ ጀርባ መስጠት አለማክበር ስፖርት ለወዳጅነት ስፖርት ለጤንነት ይባል የለም በጣም ነው ያዘንኩትኝ ለይህን ነገር ወነት አይች
0: በጣም ሌላው እንግዲህ የዱባይ ፍላይ አየር መንገድ ጉዳይ አነጋጋሪ ሆኖ እንደቀጠለ ነው
1: የዚህ አየር መንገድ ጉዳይ እጅግ በጣም በተአምር በሆነ ሁኔታ ነው እንግዲህ ክስተቱ ፓይለቱ እንደፈለገው ሳይሆንለት የቀረው እንደሷም በለካከት ግን ሲጀመር ግን ይሄ ከመሆኑ በፊት በዚህ ዙሪያ የሚሰሩተኝም የሻባክም ሆነ ሞሳድም ሆነ የመንገድና ትራንስፖርት ሚኒስተርም ሁሉም ትልቅ ኃላፊነት አለባቸው ይህን ነገር ለማጠናከር እያንዳንዱ አየር መንገድ መቀበል ያለበት እያንዳንዱ አገር መንገድ በተለይ ፍላይ ዱባይ እና ከእስራኤል ጋር የተስማማችበት ነገር ምንድን ነው ከእስራኤል ጋር የስምምነት ከሌላቸው የወዳጅ የዲፕሎማሲ ግንኙነት የሌላቸው ሀገራት አውሮፕላን ማብረር እንደማይችል ወደ እስራኤል መምጣት እንደማይችል እንዳይገቡ ይሄ የተፈራረሙበት ነበር። ይህን በዱባይ ራሱም ፍላይ ዱባይ ይህን አላደረገም አላከናወንም። ዞሮ ዞሮ ግን እቅዱ የነበረው ከአሁን በፊት መጥቶ እንደነበር እስራኤል ሀገር መጥቶ አንዳንድ ቦታዎችን አጥንቶ እንደሄደና ከጊዜ በኋላ ወደ አክራሪነት ሃይማኖት እየተመጣ ነው። ይህ አብራሪ ደግሞ በጣም በሚገርም ሁኔታ ኦማን የሮማን ዜጋ ነው የራሱ አየር መንገድ አባሮታል። ሞሮኮ ከሰለጠኑት በኋላ እንደቀበሉ ማባረውታል። እንዴት ፍላይ ዱባይ እንዴት ሊቀበለው ቻለ? በምን ምክንያት ሊቀበለው ቻለ? ይሄ በእውነት እጅግ በጣም የሚያሳዝን ነው። ይሄም ሊመረመር የሚገባ ጉዳይ ነው። ከዛም አልፎ እንደገና እንዴት ወደ እስራኤል ወደ ቴል አቪቭ እንዲበር መደረጉ? ለምን? ይሄ በሁለቱ ሀገር መካከል የነበረውን ስምምነትን መጣስ ነው። ያም እንደዚህ እንዳለ ሆኖ ግን ያ ከሆነ በኋላም እንደገና ሁን እስራኤል ወሰደችው እርምጃ ደግሞ በአንድ በኩል የሚያሳዝን ነው። በአንድ በኩል ደግሞ ትንሽ እንት ነው ምክንያቱም አሁን ሂሉዝ ማለት በአደጋ ጊዜ በጦርነት ያሉ ሀገራት ጦርነት በሚፈጠርበት ሰዓት ያን ህዝብ ለማውጣት እንደምሳሌ አድርገን ብንወስድ አሁን ኢትዮጵያ ውስጥ በነበረው ባለፈው ሳምንት በነበረው ሁኔታ ያው አውሮፕላን ተልኮ እንዲወጡ ተደርጓል ዜጎቿ። እዚህ ጋር ደግሞ እስራኤል ያደረገችው ነገር ምንድነው? ልክ ጦርነት ያለ ይመስል የተባበሩት አረብ ኤምሬት የራሷን አውሮፕላን ልካ ዜጎቿን ማውጣት ከዛ ይሄ በሁለቱ ሀገር ያለውንም ስምምነት ወደ አልሆነ ቦታ ለሚወስድ ሁኔታ ክስተት ሂደት ነው እና ይሄን ከክስተት ተምሮ በፍላይ ዱባይ በራሳቸው ብቻ ይህን መመለስ ሲቻል እኛንን ሂድን ማምጣት ማለታችን በሁለቱ ሀገር ያለውን ደህንነት ሊነካው ይችላል ወይም የሰላም ሊያዛባው ይችላል ብዬ ነው ማለት።
0: በጣም እንግዲህ ያንተ ጉንፋን ሁኔታም ሊያናግረን አልቻለም። እሺ አሁን መተላለፊያ ሙዚቃ

0: አያቸው እንግዲህ ከአንዳንድ አድማጮች ጋር በተለይ ደግሞ ከሀዘንተኛ ቤተሰቦች ጋር ቃለ ምልልስ ማድረጋችን እንቀጥላለን። እንግዲህ ወይዘሮ ማሚት መስፍን የሲጋል ኢታ አያት ናቸው። እሳቸውን እናነጋግራለን። ጤና ይስጥልን ወይዘሮ ማሚት፣ እንደምን አደሩ? ደህና ነን። እንዴት ነው እንግዲህ 3 ዓመት አለፈ ሲጋል ከተሰዋች ህይወቷ ካለፈና እንዴት ነው ያላችሁበት ሁኔታ? ልጅ
1: አዎ አዎ 3 ዓመት ያሳ ነገር ደግሞ ምን እኮ እድሜ ልክ ውድ ጉድ ነው እንጂ እድሜ ልክ ውድ ጉድ ነው እንጂ ስለ እሷማ ምን አደርጋለሁ። ልጄ እኔ እንደፈጽም በገና በልጅነቷ እንደፍላቀበች ልጄ ምን እሰራለሁ ምን አደርጋለሁ? እድሜ ልክ ውድ ጉድ ነው። የተቀነ ሀሳጋር ነይ ምን ነገር ትዝ ይለኛል። ብታረገቡ እንግዲህ ነገሯ ሁላ ትዝ ይለያል። እንግዲህ አበምን ልዬ እኮ ምን ልዬ እሳን ነገር ምን ልንገር ከንተ ጠንቶኔ ምን ልንገራችሁ? እሳ ነገርማ
2: እንዴት ነው የሞተችው? እንዴት ነው የተሰዋችው? እንዴት ነው የሞተች? እንዴት ነው የተሰዋችው?
0: አይደለችም ሲጋል እንግዲህ በዚህ በነበረው የሙዚቃ ዝግጅት የተካፈለች
1: ነው።
0: ከዛ ነው እንግዲህ ሽብርተኞች
1: አስናቴሽ እኔ ስማሙ መሄዷን አላውቅም። እንደው ጥፋ ስትለኝ ነው ወልዬ የወጅ ያልኩ እንጂ ያዛ መሄዷን አላውቅም። አሁን ምን እንደሆነ ኋላ ግና እንደ ጭንቅ ደቀነቀይ አሁን ምን እንጂ አሊ አሁን ምን እየጠፋ ያደላል ተሰጠኝ። አሁን ተጨነኩኝ አሁን እሑድ ማልዳ ወደ ጸጸሊት ናት ተከተል ወነሽ ነው አለሽ ልጄ ጠፍታይ አልኳት። ወትዳ እንጃ አላውቅም እንጃ ብላ ጓደኞቿ ምናምን ሂዳ ትሆናለሽ እንጂ አሉ እንጃ እንደ ብ ሽብር ለካ ሁሉ ነገር ሁሉ ተብሎ እንዳሰማ ተብዬ ልጆቼ ሳይቀር እንዳሰማ ተብዬ ሸበራለሁ አብን ነው እንደው አብኒቱን ልጄ አብኒቱ ገባሽ ልጄ እንደ ሆና ነው ልጄ እንኳዩሽ ነው ምላት እንኳዩሽ ነው ምላት የኔ ልጅ አየው ብዬ እንኳዩሽ ነው ምላት እንኳዩሽ ምን ገባሽ አውስ አይዞሽ አንቺ አቆጥኛ ትሆናለሽ እንጂ አለሽ ልጄ አይ መስለኝ እንጃ አላ ሮ ነው መሰለኝ አሁንም ሮብ ነው መሰለኝ መጥ አለካ መጥ ሰው ታዲያ ታች ታቸው አርወርድን ስንት ዓመት ተልጅገን የምኖር አሁን መጥቶ ሰው በሉ ብሎ ሄዳችሁ ቀስ አርጋችሁ ንገሯት ተብሎ ትልቅ አላ ወይ ወንድ የእናት ወንድም አለ የእናቴ ወንድምና የወንድም የልጅ ሚያሰ ሊያስረዱኝ መጡ። ሁለው መጡ ምነው ነው እነዚህ ምነው ነው እ አላበጣለን ሲጋል እኮ ሙታ ያ ሲጋል እኮ ሙታ ዋና እዛ ያው በመሚት ላማው ነው እንጂ እኔ ለማን በመንገድ አማውን የሞተሽ? ዛሬማ ምኑን መስን አላውቅም። ምንም አላውቅም። ምንም አላውቅም። አሁን ነው ትንሽ ትንሽ አሁን ነው እንጂ ይወስዬ እላልበላ የሳልፈኛ እንግዲህ ተለይዛል አላይ ይሁን ብዬ በእሷ ለብዬ ኑራለሁ የተቀሳለ ስኖራለሁ
0: ሌሎች አሁን እህት ወንድሞች አሉ አይደለም? የሲጋል እንዴት ነው ያሉበት ሁኔታ?
1: እና ሲመኖራጂ አሉ ወዛ ቤታቸው አሉ። አንዲቱ ታዝበዳለሽ አንዲቱ ትንሽ ትሆናለሽ አካታ እኛ ሲጋል ቤት አልገባም ዘሪ ዘሪ ነው የሚለያል። ዘሪ እርሽኔ ለፈረ በዛ በሰባት ቀን አይያየየ አራልጆች ደግማ መልርግ ብሎ መቶ ገባ። አዛውጅ ትንሽ ረጋ ተራጉ ትንሽ ተራጉ አቺ ትንሽ ትግና ይክላል በአራድነት ትምህርት ባራድ ነው ቢክላል እንጀው በዛው ወይ በአራድ ወይ በሌላ ቦታ እንደሆነ እንጂ የሰጋል ቤት አልገባ።
0: አዞት እንግዲህ ያለው ቀላል አይደለም። መቼም እንግዲህ ሁላችንም ይህን ጥቅምት ሰባትን ስናስበው ብዙ ጠባሳ ያሳደረብን ጉዳይ ነው እና መበርታት ሌሎችን ደግሞ ማበረታታት ነው።
1: እንደ ወጭ ወጭ አሉ እንጂ ሲጋል እናታችን ለምን ነው እናታችን ሙታ እንደገና ደግሞ እንደ እናት ያለሽ ስትሞትብኝ ሲጋልችሶ ሰዋርሆን ብለው አሁን እኮ ብርጅ እንዳሉ ያሉ ሁል እንደዚህ ያሉ ይህም ተጎድቼ እነሱም ተጎድተው የሞተሽም ተጎድታ ደፋ ሊሆንላት እንግዲህ እንዲያው አንዲት እንዲያው እኮ ልንገርህ ዘር የላት የእንደፋልነ ስለዝለ ወንድሞቿ ለወንድ ለቶቿ ለወንድሟ ልታሳድግ ብላ ልጅ ዘር የላት የእንደፋልነዛት እንግዲህ
0: ቀላል አይደለም። በ27 ዓመቷ ነው ህይወቷ አለፈው በአሸባሪዎች እጅና
1: እንግዲህ ያው ሰባት ሰላሳ ዓመቷ ስትሞት 28 ናት ነበር።
0: ሀያ ሰባት ነበረች ያለን መረጃ። እንግዲህ 3 ዓመት 30 መሆኑ ነው። ጥሩ አከራክርም እንደው ያሳዝናል። እርስዎም እንግዲህ መበርታት አለበት። አይዞት
1: ወድቁም ነገሯ እንደፋ ይማ ነው ትምትልኝ ሳፍታ ማትልኝ ይማ ሁነሽ ነው አይዞሽ ይማ ወንጎልሽ ነው አይዞሽ። እኔ እንደፋ በዝም ላይ በበረሮናት መቼም በረሮናት በመሰራዊት የገባሽ እንደሆነ በዛ የገባሽ እንደሆነ በወብድ ጸጸት የገባሽ እንደሆነ አሁንም እንደሆነ በረሮ አይንናት አይንናት እንደፋ
0: ይገባናል። ወይዘሮ ማሚት እንግዲህ እግዚአብሔር ያጽናዎት የሲጋልን ነፍስ ይማር እንላለን። ሌላ ጊዜ ደግሞ እናነጋግሮታለን።
1: እሺ እንደፋ
0: ሰላም ይዋሉ።
1: እሺ
0: አሁን ደግሞ ከአቶ እንዳዬ ፈለቀ ጋር ቃለ ምልልስ እናካሄዳለን። አቶ እንዳዬ የወታደር አለምነው ኢማኑኤል ፈለቀ አባት ናቸው። እንግዲህ ወታደር አለምነው ኢማኑኤል ፈለቀ ታህሳስ 6 ቀን 2023 ዓመተ ምህረት የተሰዋ ነው። በሁለት ዓመቱ ጤና ይስጥልን። እንደምን አደርክ አቶ እንዳዬ?
3: ጤና ይስጥልኝ። እንደምን አደራችሁ አቶ ሰጠኝ?
0: ያ ደህና ነን። እንዴት ነው ያላችሁበት ሁኔታ? እንግዲህ ባለፉት 3 አመታት ቀላል አይደለም።
3: ደህና ነን እግዚአብሔር ይመስገን። መጀመሪያ አመሰግናለሁ ሰዓትን ቃጥለ እንደዚህ ስለጋበዝከን በጣም አመሰግናለሁ።
2: እንዴት ነበር እስኪ ይንገሩን እስኪ እንዴት ነበር ልጆ? ማን ነበር? የት ነው የተሰዋው?
3: ተሰዋው በአዛ ነው።
2: በስንተኛው ቀን ነበር ጦርነት ሲጀመር ወዳው ነው የገባው? በተጠባባቂ ወታደር ነው ወይስ ቋሚ ወታደር ነው?
3: ቋሚ ወታደር ነው ነበር። እና እዛ ውስጥ ማን የሆነስ ይባል ቦታ ስለ ነው
0: ቀላል አይደለም። በ6/12/2023 ዓመተ ምህረት ነው የተሰዋው።
3: ናው
2: ብዙ ጊዜ አገልግሏል ማለት ነው በዚህ በጦርነቱ?
3: አይ ብዙ ጊዜም አይደለም።
0: ኻን ዩነስ
3: አው ከሱ ነው ና መተ ምናምን ነው ተጀመረ ትምህርት 2 አመት ተምሮ ነው የሄደ። ይጨርስ ነበር በዛን ሰዓት ግን ተምሮ ስለሄደ አመት ከምናምን ነው።
0: አዎ ኢማኑኤል ዱቭዱቫን በተባለው ክፍለ ጦር ነው ሲያገለግል ነበር።
2: ምን አይነት ልጅ ነበር?
3: ተዘርዝሮ አይዘለቅም። ያሱ ያው እናት አባት ነው በጣም ሁሉ አክብሮቱ ወንድሞቹ እናት አባቱ በማንኛውም በሄደበት ከልጅነቱ ጀምሮ ለሰው ነው እንጂ ለራሱ አይደለም።
0: ቀላል አይደለም።
3: ሳፋ የሆነ ልጅ ነበረ። እናደርገዋለን።
0: እንደው ለኢማኑኤል የተሰራ ማስታወሻ አለ እስካሁን ተሰዋበት ጉዳይ?
3: አዎ የልጆች መማሪያ ከዚህ ጥራት ጋር ውስጥ ለማክሰብ የሚማሩበት ተሰርቷል።
0: እናንተስ በግል ያደረጋችሁት ነገር አለ ወይ?
3: ያው እኛ በግል ደግሞ ያው ወሬት እናስገብተንለታል።
0: እንደው አለም ነው ኢማኑኤል ፈለቀ በገና በ2 አመቱ ለሀገሩ ሲል በደቡብ አዛም በኻን ዩነስ ከተባ ነው የህይወት መስዋዕትነት የከፈለውና ቀላል አይደለም 3 አመታትን ማሳለፍ። ሌሎች እህት ወንድሞችም አሉና እነሱስ ያሉበት ሁኔታ እንዴት ነው? አሁን በውትድር ነው በሱ መንገድ ያገለገሉ ያሉ አሉ ወይ?
3: አው ትልቁ ነበረ ስማ አገልግሎ ጨርሷል። ያው በእንትን ነው የሚያጅ ሲጠራ ሲጠራ የሚያደው እንጂ ጨርሷል። ትንሹም ጨርሷል። ወጋላኒ ነበረ ጨርሷል ትንሹ።
2: ያኔ እሱ ሲሞት እናንተ የት ነበራችሁ? እንዴት ነው ያስረዷችሁ?
3: በጣም ከባድ ነበር። ምንም እንደረ በጣም ከባድ ነበር። ያው በትልቅ ወንድም ይው በስ ነው ተደውሎ እሱ ነው የነገረኝ። ሰው መሆን ያስጠላል። ምን እንደሆነ ምንም አይታወቀንም። ጭራሽ ያው ጦርነቱ ተጀመረ አንስቶ ስንጨነቅ ነው የነበረ። እንዲያ ሲሆን እንጀመር ያው በሲምካቱ እንዲያ ሲሆን በጣም ስንጨነቅ አውጣን እያልን ጦለት በጦለት ነበር። እዛ ያንን ስንሰማ ምን ምንም
0: እየነገረ በጣም ነው ቀላል አይደለም። እንደው መሆን የሚበለ ከመንግስትም ከግለሰቡም በከተማ አስተዳደር እንደው ምን መሆን አለበት? ተወንዳይ ማስተዋሻ እንደው በወጣትነት ለከፈሉ ወታደሮች ለሌሎችም አካላት ምን መፈጸም መደረግ አለበት?
3: ለሱም
0: ለሌሎች
3: እንግዲህ ያሉበት በአካባቢው እንዲህ የማይጠፋ ነገር እንዳውልት እንደ ኪካሪ አለ በስማቸው ቢሰራ ይህ እኔ ደስተኛ ነው የሚል ስበው
2: እሱ ከተሰዋ ወዲህ ህይወታችሁ እንዴት ነው? እናንተ ያላችሁበት ሁኔታ ሌሎች ቀሪ ልጆችስ ቤት እንዴት ነው? በምን አይነት ሁኔታውን ያሳላፋችሁት ያላችሁት?
3: በጣም ከባድ ነው። ልጆቹ ሁላልባችሁ ተሰዋ ለውነት በጣም ምንም ይያልን ጋር ከባድ ነው። ህሩሃ ሳለ ነጭ ያውቁማን ሄዳል እንደሰው እጅ በጣም ከባድ ነው።
0: በጣም ቀላል
3: ከባድ ነው በእውነት። ልጆቹ ዘልድሮም አይዘለቅ ነው እንደማ ከባድ ነው።
2: ቀላል ማህበረሰቡ ዘንድስ እንዴት ነው? ያጽናናችኋል? ይጠይቋችኋል? አይዟችሁ ትባላላችሁ?
3: አዎ ይጠይቃሉ። እንኳን በተለይ ጓደኞቹ ወታደሮች ለእውነት ተው እንዲሆንም አለቀቁን እየመጡ እያጫወቱ ምን እያሉ ነው የሚያዩት ጓደኞቹ ማለት ነው። አለን እግዚአብሔር ይመስገን።
0: አይዟችሁ መበርታት ነው። ቀላል አይደለም። የእናንተ ህመም የሁላችንም ህመም ነው። የተከፈለው መስዋዕትነትም ቀላል አይደለም እና እንደው መበርታት መጠንከር ነው። ጓደኞቹ ይመጣሉ? ያለምነው ኢማኑኤል ጓደኞች ይጠይቋችኋል? እናንተ
3: ይመጣሉ? አዎ ይመጣሉ።
0: በየጊዜው
3: ይመጣሉ ይጠይቃሉ።
0: እንግዲህ ለሌሎች ልጆች ሲባል እናንተ ደግሞ መጽናትና ያለውን ነገር እንግዲህ የማይቀየር ነገር ነው። ያው እሱን ማስታወስ የሰራቸውን ጀብዱነት ለሌላው መግለጽ እንጂ በጣም በከፋ ሁኔታ መገኘት አስፈልግም እንላለን። መጨረሻ
3: ምን እናደርጋለን?
0: ታስተላልፉት መልእክት ካለ
3: እንግዲህ የሚያስተላልፈው ሀገራችን ሰላም ያርግልን ያሉትን ደግሞ ይጠብቅልን። እኛ የደረሰ አይደረስበት ለወገኑ ነው መጥ ሌላ ምለዋል።
2: ጥሩ እንግዲህ ነፍሱን ይማር። እናንተን ማጽናችሁ
3: እናመሰግናለን።
2: በእርግጥ ምንም ቢያሳዝንም ልጅ ነው ገና በወጣትነቱ ህይወትን ሳይጀምረው ህይወቱ ማለፉ ቢያሳዝንም፣ ነገር ግን በጀግንነት ለሀገሩ መደንበሩን የተሰዋ ሲሰርቅ ሲቀጥፍ አይደለም። ይሄ ደግሞ አንድ የሀገር ኩራት ነው፣ የማህበረሰብ ኩራት፣ ለእናንተም ኩራት ነው። ሁሌም አንገታችሁን ቀና አድርጋችሁ መሄድ ያለባችሁ ኮርታችሁንም ትሄዱት እና እግዚአብሔር ያጽናችሁ።
0: እግዚአብሔር ያጽናችሁ። ሰላም ቀናቱ እንዳይ።
3: እናመሰግናለን።
0: እንግዲህ ያለው ሁኔታ ቀላል አይደለም። አይቸው ቤተሰቦችን ለማናገር እኛ እንኳን ጥያቄ ሁሉ እስኪጠፋብን ነው እና ቀላል አይደለም። ሁላችንም ቢሆን ተመሳሳይ ስሜት ናለን። እንግዲህ 22 ዓመት ያሳደግከውን 20 ዓመት ያሳደግከውን ትልቅ ደረጃ ይደርሳል ብለህ ብዙ ስትጠብቅ መስዋዕት ሆኖ መጣ ሲባል በአንድ ቀን ቀላል አይደለም ያለው ሁኔታ እና
2: በጣም እውነት ቀላል አይደለም፣ ከባድ ነው። ለሁሉም ቢሆን ገና ወጣት ልጆች ህይወትን ሳይጀምሩት ወይ ባጭሩ የተቀጩት የሄዱት። በአንድ በኩል ስታየው ደግሞ ይሄ ለሀገር መስዋዕት ለሀገር ወታደር ማለት እንግዲህ ወታደር ምንጊዜ እኛም እኮ በወታደር ቤት ብዙ ነገር ያጣንበት ሁኔታ አለ። ግን እዚህ ጋር ደግሞ ቀደም እንደተናገርኩትም እነዚህ ጀግኖች ወታደሮች ናቸው፣ ለሀገራቸው የተሰዉ ናቸው። በጀግንነት ነው፣ ሲሰርቁ ሲቀጥፉ አይደለም። ብዙ ቤተሰቦች አሉ በእኛ ማህበረሰብ፣ ብዙ ወጣቶች 19 ዓመት 18 ዓመት 21 22 ዓመት ወጣቶች ገና ህይወትን ሳይጀምሩት የተሰዉ አሉ። ነፍሳቸውን ይማር ነው ብለው፣ ግን ጀግንነታቸው ደግሞ ሁሌም ሊያኮራና አንገትን ቀና አድርገ እንድትሄድ ያደርግሃል። ማህበረሰቡን እነኚህም ቤተሰቦች ነው ማቀፍ አለበት። እነኚህም ቤተሰቦችን መጠየቅ አይዟችሁ ማለት ያስፈልጋል፣ ማነጋገር ያስፈልጋል። አንዳንድ ጊዜ በመታሰቢያ ቀኑ ብቻ አይደለም መሆን ያለበት፣ ባዘቦት ቀንም ቢሆን እንዴት ናችሁ፣ ምን ተሰማችሁ፣ አይዟችሁ ብሎ ማበረታታትን የመሰለ ነገር የለምና ይሄም ከማድረግ ማህበረሰባችን ወደኋላ እንዳለ። ምክንያቱም
0: በስነ ልቦናችን በስነ ልቦናም ጉዳት የሚያመጣ ጉዳይ ስለሆነ ቀላል አይደለም። አሁን ጉዳት ለደረሰበት ልጁን ላጣ ቤተሰብ ጽኑ ብለህ በቃላት ገልጸኸው ምጽናኑበት ሁኔታ በቀላሉ ላይኖር ይችላል እና ግን መብርታት ነው ፈጣሪ ያለውን ማንቀይረው ነገር ሲሆን ያለውን ተጨባጭ ሁኔታ ተቀብለህ መኖርና ለሌሎች ልጆች ለሌሎች ሰዎች ደግሞ ያስፈልጋል። መስዋዕት የከፈሉ ጀግኖችን ማሰብ መዘከር ስራቸውን ለሌላው አካል ማሳወቅ ነው። አሁን ብዙዎች እንዲህ የወጡ ወንድሞቻቸው አብረው ጓደኞቻቸው በተማሩበት ትምህርት ቤት ባገለገሉበት ቦታ በሰሩበት ቦታ ሁሉ ይዘከራል ስማቸው እና ያለን በየጎዳናው ፎቶአቸው ተለጥፎ እና ያለን እንደዚህ አይነት ነገር ጀግኖች እንዲታወሱ የሚያደርግ ነውና አሁን በመንግስታዊ መታሰቢያውም ሆነ ሮብ በብሔራዊ ደረጃ ዜጎች በሚያስቡትም ሆነ ዞሮ ዞሮ አላማው አንድ አይነት ነው። የተሰው ዜጎችን የተሰው ወታደሮችን በሽብር ፈጻሚዎች የተገደሉ ዜጎችን ምናስብበት ነው እና ሁላችንም ቢሆን አንድ አይነት ስሜት ሊኖረን ይገባል። ለሀገሪቱ አንድ ጊዜ እንደ አይነት ነገሮችን ፖለቲካ ገብቶባቸው ሲታይ ትንሽ ቅር ይላል።
2: ይሄ ነው የሚያናደው። አንድ ጊዜ ትንሽ ቅሬታ የሚያሳየው ለፖለቲካ ፍጆት ይያል ምን ተጠቀመው ሁኔታ ምን ተጠቀማቸው ቃላቶች ምን እናገራቸው ነገሮች በሙሉ ይሄ እጅግ በጣም ሊቀረፍ የሚገባ ነው። ምንም እንኳንኛ ከጥቅምት 7 2023 ወዲህ አለ እንጂ ከዛ በፊትም ቢሆን ብዙ ጀግኖች ወታደሮቻችን ለሀገራቸው ህይወታቸውን አሳልፈው ሰጥተዋል። እነሱ በሙሉ ነገር ደህንነት ሲባል ህይወታቸውን አሳልፈው ሰጥተው በሙሉ መታሰብ አለበት። ጊዜው ሄደ አልሄደ ተረስቷል የሚባል ነገር እዚህ ጋር መኖር የለበት። ማህበረሰቡ በዚህ ሊተባበር ይገባል እና በእውነት ምሰጠኝ ያልከው ነገር ነው። እዚህ ጋር ለፖለቲካ ፍጆት ተብሎ የሚነገሩ ነገሮች የሚደረጉ ነገሮችን እንቆጠብ። እዚህ ጉዳት ነው፣ ከጉዳት ላይ ጉዳት ነው የምናደርገው ያለንና
0: ሌላ እንዲህ የሀገራዊ ሁኔታ ነው። ሀገራዊ ስሜት አንድ አይነት ሊሆን ይገባል። ልዩነት መፈጠር የለበትም እና ያለውን ሁኔታ በብሔራዊ ደረጃ ማሰብ ግድ ይላል ሁላችንም ካለን ጊዜ አንጻር እንግዲህ ተጠናቀቀ ስለሆነ መሰናበት አለብን።
2: አድማጮቻችን ይቅርታ ጠይቃለሁ። እንግዲህ
0: ጉንፋን እንደዚህ የሚያጋጥም ነው። ረፍት መውሰድ የሚገባ ጊዜ ያለ ይመስለኛልና ለማንኛውም ለሞቱት ነፍስ ይማር እንላለን። ለቴክኒክ ባለሙያችን ሻሮን ለርነር እናመሰግናለን። አድማጮቻችን እንግዲህ ያላችሁበት መልካም ቀን እንዲሆን እንመኛለን። ለአድማጮቻችን ለተሳተፉት በሙሉ እናመሰግናለን። እንዲሁ ያዘንተኛ ቤተሰቦች መሳተፍ የምትፈልጉ ስንደውል አነሱልንም ቢሳተፉ ደስ ይለናል። ተረፈ ያላችሁበት መልካም ቀን በደህና ዋሉ።

0: የተከበራችሁ አድማጮች ጤና ይስጥልን እንደምን አላችሁ? እለቱ እንደብራያን ዘመን አቆጣጠር ካፍ ዳሌት በትሽሬ ታፕሽን ፔዛይን ዳውሮፓ ዘመን አቆጣጠር ኦክቶበር 5 ቀን 2016 ዓመተ ምህረት ነው። ለኢትዮጵያ ዘመን አቆጣጠር ደግሞ ለተሰኞ መስከረም 25 ቀን 2019 ዓመተ ምህረት የቴክኒክ ባለሙያችን የኤር ኒውማን የስቱዲዮ ተረኛ አስተናጋጆች ሰጠይ ዘመነ ወርቅነሸቴ ሚሻያው ደጉነን ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ እንዲሁም በጥቅምት 7 በሽብር ጥቃት መስዋዕትነት የከፈሉ ዜጎቻችን ብሔራዊ መታሰቢያ ስነ ስርዓትን የተካሄደ ነው። ተለያዩ የመታሰቢያ ዝግጅቶች በዙሪያ ከሀዘንተኛ ቤተሰቦች ጋር ቃለ ምልልስ አለን። አሁን ከሰዓቱ ዜናም ተጋጁ ሰጠይ ዘመነ
1: አመሰግናለሁ። ሻያው አርስተ ዜና ጥቅምት 7 ቀን 2023 ዓመተ ምህረት በእስራኤል ላይ የደረሰው ከባድ የሽብር ጥቃት 3ኛ ዓመት መንግስታዊ መታሰቢያ በዛሬው ዕለት እየተካሄደ ነው። የጎላኒ ክፍለ ጦር ዋና አዛዥ ኮሎኔል አዮቭ ካዮቭ ጥቅምት 7 ቀን 2023 ዓመተ ምህረት የውድቀትና የከባድ መምለት ነው በማለት ተናገሩ። በሄቭሮን አካባቢ ብኔ ናይቭ በተባለው ከተማ ጠገብ ዛሬ የተሞከረ የሽብር ጥቃት መክሸፉ ተገለጸ። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼስ የሀገሪቱ ፓርላማ እንዲበተን አደረጉ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጥቅምት 7 ቀን 2023 ዓመተ ምህረት በእስራኤል ላይ የደረሰው ከባድ የሽብር ጥቃት 3ኛ ዓመት መንግስታዊ መታሰቢያ በዛሬው ዕለት እየተካሄደ ነው። የመታሰቢያው ዝግጅት መርሃ ግብርም ከጠዋቱ 11 ሰዓት ላይ በአርርጤል ወታደራዊ መካነ መቃብር ጀምሯል። ከፍተኛ የመንግስት ባለስልጣናት ተገኝተዋል። መታሰቢያው ሙሉ ቀን ቀጥሎ 2 ሰዓት ላይ በሽብር ጥቃት የተገደሉ ሲቪል ዜጎች ይታሰባሉ። ከቀኑ 4 ሰዓት ተኩል ላይ ደግሞ በከተማ መስተዳድሮች በኩል የመታሰቢያ ስነ ስርዓት ይካሄዳል። መንግስታዊ መታሰቢያው በዛሬው ዕለት ሲካሄድ ቢውልም የሽብር ሰለባ ተጎጂ ቤተሰቦች የሚያካሄዱት ብሔራዊ መታሰቢያ ደግሞ የፊታችን ሮብ ከጠዋቱ ጀምሮ እስከ ምሽት ድረስ ይካሄዳል። ሮብ ጠዋት ጥቅምት 7 ቀን 2023 ዓ ም ሐማስ እና ተባባሪዎቹ በእስራኤል ላይ የሽብር ጥቃት የፈጸሙበት ጊዜ 6 ሰዓት ከ29 ደቂቃ ይታወሳል። መታሰቢያውን የጥቅምት መማክርት የተሰኘው አካል ያካሂደዋል። ኖቫ በተባለው የሙዚቃ ፌስቲቫል ደግሞ ቤተሰቦቻቸው የተገደሉባቸው ዜጎች ርኢም በተባለው ኪቡጽ መታሰቢያ ያካሂዳሉ። ምሽት 9 ሰዓት ከሩብ ደግሞ ብሔራዊ መታሰቢያው በቴላቪቭ ፓርክ ሃይርኮን ብሔራዊ መታሰቢያ ስነስርዓት ይካሄዳል። በአስር ሺዎች የሚቆጠሩ ዜጎች በመታሰቢያው ዝግጅት ለመሳተፍ አስቀድመው የመግቢያ ትኬት መግዛታቸው ተገልጿል። በሃርሄልጨር የተካሄደ ባለው የጥቅምት 7ቱ 3ኛ ዓመት የሽብር ጥቃት መታሰቢያ የተለያዩ ባለስልጣናት ንግግር አደረጉ። ፕሬዚዳንት ሄርጾግ ባሰሙት ንግግር ካደረጉት ውስጥ ፕሬዚዳንት ሄርጾግ አንዱ ሲሆኑ እስራኤል ባለፉት 3 ዓመታት ከፍታና ዝቅታን አሳይታለች፣ የማይታመኑ ውጤቶችንም አምጥታለች። በዚህ ጦርነት ብዙ ዜጎችን አጥተናል፣ ወጣቶችን ብቻ ሳይሆን ብዙ የእድሜ ባለጸጋዎችንም አጥተናል። ጥቃቱ እንዴት እንደደረሰ ሁኔታውን መረዳትና በቅን ልቦና መመርመር ይገባል። የጊዜ ርቀት እውነታውን አይጋርደንም ብለዋል። ፕሬዚዳንት ሄርጾግ ንግግራቸውን በማራዘም በናሃል ኦዝ ድንበር ማማ ላይ ሆነው የጥላትን እንቅስቃሴ ሲመለከቱ የነበሩ ወታደሮች የጦርና ሀገሪቱ አይን ናቸው፣ እኛ ተኝተን ሁሉ የነሱ አይን አልተከደነም ነበር፣ በአካባቢ ሊፈጠር የሚችል ነገር እንዳለም ተሰምቷቸው ነበር፣ ያዩትንም አስታውቀዋል። ግን አንድም ሰው የነበረውን ጠቅላላ ሁኔታ ማቀናጀት አልቻለም። ጥቅምት 7 ቀን 2023 ዓ ም ጠዋትም ያለው ሁኔታ አስታውቀዋል በማለት ታዝፒታኒዎት የተባሉት በድንበር አካባቢ ያለውን የጠላት እንቅስቃሴ የሚመለከቱ ወታደሮችን ጀግንነት ገልጸዋል። ፕሬዚዳንት ሄርጾግ ጠቅላይ ሚኒስትር ናታንያሁም በመታሰቢያው ዝግጅት ላይ ንግግር ያሰሙ ሲሆን በጥቅምት 7ቱ የሽብር ጥቃት የተሳተፉ አሸባሪዎች በሙሉ እንዲሁም ዜጎችን ጠልፈው የያዙ ተከታትለን እርምጃ እንወስድባቸዋለን ብለዋል። የጎላኒ ክፍለ ጦር ዋና አዛዥ ኮሎኔል አዮቭ ካዮቭ ጥቅምት 7 ቀን 2023 ዓ.ም የውድቀትና የከባድ መምለት ነው በማለት ተናገሩ። ኮሎኔሉ ለወታደሮቻቸው ባስተላለፉት መልእክት እንደገለጹት ጥቅምት 7 ቀን የውድቀትና ከባድ ህመም የሚሰማበት ቀን ቢሆንም ጎን በጎን ደግሞ ተዋጊ ወታደሮችና የጦር አዛዦች ሳይጠበቅ በፍጥነት ተነስተው ወደ ሰዓት በመግባት በአካላቸው እስራኤል ዜጎችን ደህንነት የተጠበቁበት ሁኔታ ነበር። የጥቅምት 7ቱ መታሰቢያ ቀን የበፊቱን የምናስታውስበት ብቻ ሳይሆን የነበሩ ነገሮችን በመመልከት ያለማሸማቀቅና ያለሰበብ ከነበሩ ነገሮች የምንማር በትና ስተቶችን የምናርምበት ነው ብሏል ኮሎኔል አየው ካዮፍ። ይበንዲ እንዳለ ጎላኒ ክፍለ ጦር ባለፉት ጦርነቶች 3 አመታት ጊዜ ጦርነት ከ120 በላይ ወታደሮች በብረት ሰይፎች ጦርነት መሰዋታቸው ይታወሳል። የጎላኒ ክፍለ ጦር በሁሉም የጦር ግንባሮች ጠላትን በመፋለም የዜጎችና ሀገሪቱን ደህንነት በማስከበር በቅድሚያ የሚገኝ መሆኑ ይታወቃል። በሄብሮን አካባቢ ባኒ ናኢብ በተከራለችው ከተማ ጠገብ ዛሬ ተመከረ ሽብር ጥቃት መክሸፉ ተገለጸ። 3 ፍልስጤማውያን በመኪና ግጭት ለመፍጠር ሳይሞክሩ አይቀርም ተብሏል። ጦር ሁኔታውን እያጣራ ነው። ተጠርጣሪዎች በተከፈተባቸው ተኩስ በከባድ ሁኔታ ቆስለዋል። መከላከያ ሰራዊቱ ሁኔታውን እያጣራ እንደሚገኝ ገልጿል። ወታደሮች ላይ ጉዳት አልደረሰም። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼስ የሀገሪቱ ፓርላማ እንዲበተን አደረጉ። በሀገሪቱ ብሔራዊ የፓርላማ ምርጫ የሚካሄደው ከ9 ወራት በኋላ ቢሆንም ጠቅላይ ሚኒስትር ፔድሮ ሳንቼስ አስቀድመው ፓርላማውን በመበተን በመጪው ወር ምርጫ እንዲካሄድ ይደረጋል ብለዋል። ጠቅላይ ሚኒስትሩ ለፓርላማው መበተን ምክንያት ያደረጉት መንግስታቸው አሰራር ስህተት እንደፈጠረና የያዘውን እቅድ ማሳካት አለመቻሉን ገልጸዋል። ቃል አቀባያችን ዶቭ ጊልሃር ካደረሰን ዘገባ መረዳት እንደቻልነው የስፔን መንግስት በቤቶች ግንባታ ዙሪያና የአፍሪካ ዜጎች ሀገራቸውን አቋርጠው ወደ ስፔን መግባታቸውን በተመለከተ ያለው ፖሊሲ ችግር የገጠመው መሆኑ ይነገራል። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ3 ሸቅል ከ6 ሳንቲም ሲመነዘር አንድ ዩሮ በ3 ሸቅል ከ44 አህጉሮች ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ቀንሷል ብለዋል። የአየር ንብረት ትንበያ ባለሙያዎች የዛሬ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 24፣ በቴላቪቭና አካባቢዋ 27፣ በሃይፋና አካባቢዋ 26፣ በኤርሸባና አካባቢዋ 28፣ በኤላትና አካባቢዋ 32 ዲግሪ ሴንቲግሬድ ነው። ሻያው ለሰዓቱ ያለን ዜና እዚህ ላይ አበቃ።
0: ሰጠኝ ዘመነ አመሰግናለሁ። እንግዲህ እንሆ ከሶስት ዓመት በፊት ኦክቶበር 7 ቀን 2023 ዓመተ ምህረት በደረሰው ከባድ የሽብር ጥቃትን ምክንያት በማድረግ እንሆ በመላ ሀገሪቱ እስከ ፊታችን ቀናት እስከ ሮብ የሙታን መንግስታዊ የመታሰቢያ ስነ ስርዓት ስለሚፈጸም በዚህ ጋር በተያያዘ ደግሞ አሳዛኝ መግለጫ የሆኑ ሙዚቃዎችን ነው የምናስደምጥ ለአድማጮቻችን። ወደ ቀጣዩ ዝግጅት ለማለፍ

0: ሻያው ወርቅነሽ፣ አሁን እንግዲህ ያው ወደምታሰበው ስነ ስርዓት ስለነበረው ሁኔታ ወቅታዊ ዘገባውም ትኩረት የሚያደርገው በዚህ ዙሪያ ነው። ወደዛ እናልፋለን። እንግዲህ ያው መንግስታዊ መታሰቢያ ነው ጥቅምት ሰባት ሮብ ቢሆንም ዛሬ ያው በመንግስታዊ ደረጃ ነው መታሰቢያው እና እንዴት ነው ያለው ሁኔታ ወርቅነሽ?
1: ያለው ሁኔታ ሰጠኝ አመሰግናለሁ። በመጀመሪያ እንግዲህ እንዲህ አይነት መታሰቢያ ቀናት በጣም ከባድ ነው ለህዝብ እስራኤል። ይሄ ጥቅምት ሰባቱ ጥቃት ደግሞ ከሶስት ዓመት በፊት ነው የደረሰውና የሁላችንም በጣም በጣም የቅርብ ጊዜ ትዝታ ነው። ትዝታ ለማለት ራሱ በሚከብድ ሁኔታ ነው ትዝታ አይደለም። ገና ጦርነቱ ምዕራፉ አልተዘጋም። የጋዛ ሰርጥ የሐማስ ጉዳይና ይሄ ቀን እንግዲህ ባልተለመደ ሁኔታ እስራኤልን ዓለም ያፈራትን ሀገር ማንም ይደፍራት አልማት ባለውን እዚህ አፍንጫ ስር ያለ የሐማስ ድርጅት ነው ጥቅምት ሰባት ቀን። ያን ቀን ደግሞ እንደሚታወቀው አመታዊ በዓል ነው፣ ሲምሃት ቶራ። ህዝብ እስራኤል በደስታ የሚያከብረው እንግዲህ ቶራና ህዝብ እስራኤል አንድ ነው። መጽሐፍ ቅዱስ የመጽሐፍ ቅዱስን እንደ አዲስ እንደገና የሚጀምርበትን ታላቅ በዓል በሚያከብርበት ቀን ጠዋት ነው ይሄ ከባድ ጥቃት የደረሰውና የሐማስ ድርጅት ድንበር ጥሶ ወደ እስራኤል በመግባት ምንም ነገር ባላሰቡ እስራኤላውያን አዛውንቶች፣ ህጻናት፣ ሴቶች፣ ወንዶች አልጋቸው ላይ የተኙ ስፖርት እንቅስቃሴ ለማድረግ ጠዋት በራቸውን ከፍተው እንዲሁ በድንገት በፒጃማ በቁምጣ የወጡ ዜጎች እንደ ከብት ነው የታረዱት። ህጻናት ባልጋቸው እንደተኙ የደረሰው ዘግናኝ ጥቃት ከባድ ነው። አንዳንዴ ቃላት የሚጠፋለት ጥቃት ነው የደረሰውና ሶስት አመት ነው ገና ያለፈው። በዚህ ጥቃት በዘግናኝ ሁኔታ ከተጠቁ ከተጨፈጨፉ ከተገደሉ ዜጎች በተጨማሪ ይሄን ጥቃት ሳያስቡት እንደው ድንገት ያን ቀን እንመክታለን ብለው የተጠናከረ ኃይል እንዳልነበር ያን ቀን እንግዲህ እስራኤል መከላከያ ሰራዊት ራሱ የጸጥታ ጥበቃ ኃይል እንደሚለው ሱሪያችን ዝቅ ባደረግንበት ቀን ነው የተደፈርን ነው የሚለው ሁሉምና ቅድመ ዝግጅት አልነበረም ይህን ጥቃት ለመመከት። በአካባቢው የነበሩ ገና ስልጠና ላይ ያሉ ወታደሮች፣ በእድሜያቸው ልጆች፣ የ19 ዓመት ያልሞላቸው የተወሰኑ ሰዎች ብቻ ነው ይህን ጥቃት እንግዲህ የጥቃቱ ገፈት ቀማሽ የሆኑ የታገሉ እና በእነሱ ላይም ነው እንግዲህ አሁን እስራኤል ያለችበት ደረጃ የደረሰችው መከታ ሆኖ ነው የመከቱት ያን ጥቃት። እንግዲህ በአጠቃላይ በዛን ቀን ብቻ በጥቅምት ሰባት ቀን ለሰንበት ቅዳሜ ቀን ነበር 2023 ዓ.ም። በአጠቃላይ በዛን ቀን ብቻ 1163 ዜጎች የውጭ ሀገር ዜጎች የእስራኤል ዜጎች ለእስራኤል መጡ የውጭ ሀገር ዜጎችን በዛ የዛ ጥቃት ሰለባ እንደሆኑ እናስታውሳለን። የመከላከያ ሰራዊቱ አባላት፣ የጸጥታ ጥበቃ ኃይሎች በአጠቃላይ በዛን ቀን ብቻ የህይወት መስዋዕትነት ከፍለዋል፣ ወድቀዋል፣ ተጋድለዋል። በዝርዝር ስናየው 778 የሚሆኑ የእስራኤል ዜጎች ናቸው፣ 70 የሚሆኑ የውጭ ሀገር ዜጎች፣ 397 የጸጥታ ጥበቃ አካላት፣ በአጠቃላይ የመከላከያ ሰራዊቱ አባላት፣ ፖሊስ፣ በአጠቃላይ የእስራኤል የጸጥታ ጥበቃ አካላት ናቸው። ግን እስከ 2026 ዓ.ም አሁን እስካለንበት ጊዜ ድረስ በአጠቃላይ 1318 ወታደሮች ነው በዚህ የጦርነት የጸጥታ ጥበቃ አባላት የህይወት መስዋዕትነት እንደከፈሉ መረጃዎች የሚያሳዩትና በርካቶች ወላጆቻቸውን፣ ልጆቻቸውን፣ የቅርብ ቤተሰቦቻቸውን አጠዋል። 7150 የሚሆኑ ቤተሰቦች ሀዘንተኛ ቤተሰቦች ሆነዋል። ጥቅምት ሰባት ጥቃቱ ከደረሰ ጀምሮ እስካሁን ድረስ ልጆቻቸውን፣ ወላጆቻቸውን፣ ቅርብ ቤተሰቦቻቸውን ያጡ ዜጎች 7150 እንደሆኑ ካለን መረጃ እያየን ነው። በአጠቃላይ ዛሬ እንግዲህ ከባድ ቀን ነው እንዳልነው፣ በዋናው በዓል በሃር ሄርጽል እየተከበረ ነው። ይቅርታ፣ ዋናው መታሰቢያ ስነስርዓት በሃር ሄርጽል እየተካሄደ ነው። በጋዛ ሰርጥን በሚያዋስኑ የጋራ መኖሪያ ሰፈሮች ወይም ህብረት ስራ ማህበር ኪቡጽ ብለን የምንጠራቸው በዛም እንደዚሁ እየታሰበ ነው። ቤተሰቦች የነበረውን ትዝታ ሲመልሱ በዚህ ጥቃት ሰለባ የሆኑ ከመሞታቸው ከመታረዳቸው ተጠልፈው ወደ ጋዛ ሰርጥ ከመሄዳቸው በፊት ያሰሙትን ንግግር በቀርጸው ወደ ቤተሰቦቻቸው የላኩት ድምፅ ሲሰማ ከባድ ነው። 3 አመት ነው ገና ያለፈ እንዳልነው ገናም ይሄ የጦርነት ምዕራፍ አልተዘጋም። በዚህ ሁኔታ እየታሰበ ነው ቀኑ በጣም በጣም ከባድ ነው።
0: ግን አሁን እንግዲህ መቼም ትልቁ ነገር በደንነት ጥበቀው ክፍተት ነበር ምንም የሚያጠራጥር አይደለም። ይሄና አንድ ጠላት ባለበት ድንበር አካባቢ ሁልጊዜም መከላከያ ሰራዊት በንቃት መከታተል ነበረበትና ሻያውዝ ላይ መተለው ካለ
2: በዚህ ብቻም ሳይሆን በእውነትም ጥቅምት 7 የመታሰቢያ በዓል የመታሰቢያ ብሔራዊ ቀን የሀገሪቱ ፕሬዝዳንት ኢሳቅ ሄርጾግ ዛሬ ጧት ላይ በፕሬዝዳንቱ መኖሪያ ቤት ግቢ ውስጥ የእስራኤልን ሰንደቅ ዓላማ በግማሽ በማስወል በመስቀል የመንግስትን የሐዘን ቀን መክፈቻም አሳውቀዋል። በተመሳሳይ ሰዓት በመላ ሀገሪቱና ጉዳቱ በደረሰባቸው አካባቢዎች የተለያዩ የመታሰቢያ ስነ ስርዓቶች እየተካሄዱ ይገኛሉ። በዚሁ ፕሬዝዳንቱ በንግግራቸው ላይ በዚህ በደረሰው ከባድ የሽብር ጥቃትን በተመለከተም በጥልቀት መመርመር አለበት። ለምን? ከምን ጉድለቱ? ስህተቱ ከምን ተነሳ? እንዴት ያዛ ቀበሌ ለሽብር ፈጣሪዎቹ ድንበር እየጣሱ በእንዴት ወደ ሰፈሩ በአቅራቢያ ወደሚገኙ እስራኤላውያን ሰፈሮች ገብተው ያን የመሰለ ከባድ ጭፍጨፋ ፈጸሙ? በማን ነው በኃላፊነት ተጠያቂ? ወዘተርፈም የመሳሰሉ ጥያቄዎች የሚመረምር በጥልቀት መመርመር አለበት የሚል ጥሪ አስተላልፈዋልና በሰጠኝ በጥያቄ ምላሽ የሰጠው ነውና ድክመት ውድቀት ተከስቷል። ያን ያህል እስራኤል ባሳለፈችው ታሪክ ይህን ያህል ከባድ የሽብር ጥቃት አልደረሰባትም። ይህን በተመለከተም መንግስት እንግዲህ በቀጣይነት እስካሁን የሚያጣራ የሚመረምር ኮሚቴም ወይም ገለልተኛ አቋም ያለው ኮሚቴ እንዲቋቋም የሚል ቀርቦ በዚህ ዙሪያ በህዝቡ በጣም ክርክር ሰንብቷል። በዚህ ዙሪያ እንግዲህ አሁን አዲስ መንግስት አዲስ ምርጫ ከተካሄደ በኋላ ደግሞ የሚቋቋመው አዲስ መንግስት ይህን ሁኔታ አስቀድሞ ይመለከተዋልና ከዚህ ጋር በተያያዘ በዛሬ ማምሻውን የካን ሀደስሬ የቴሌቪዥን ጣቢያ በዝማን ኢሜት በእውነተኛ ጊዜ የተሰኘ ፕሮግራም በዚህ ጉድጉድ የተጎዱ የቆሰሉ ከተማረኩ በኋላ በነጻ የተለቀቁ የእነሱን የሚመለከት ፕሮግራም ዛሬ ማምሻውን ካን ሀደስሬ ያሰራጫል ተብሎ ይጠበቃል።
0: ሰጠኝ ቀላል አይደለም። 3 አመት ግን ደግሞ የተፈጸሙ የነበሩትን ክፍተቶች ማስተካከል የሚገባበት ጊዜ ነው። መመርመር ያስፈልጋል። ይህ ትልቅ ጉዳይ ጥያቄው እንደ አልከው ሻያው፣ ምናልባት እንግዲህ በሚቀጥለው ምርጫ ከተካሄደው በኋላ በአዲሱ መንግስት ይታሰብበታል ብለን እናስባለን። ሌላው ሻያው የሐማስ ድርጅት ሐማስ ብቻ ሳይሆን እዛ አካባቢ እስላም ጃድም አለ እና በዛ የሚንቀሳቀሱ ሽብርተኛ ድርጅቶች የፈጸሙት የጾታ ጥቃቶችን በተመለከተ እንደው በዓለም አቀፍ ደረጃ ግንዛቤ እንዲሆን እስራኤል ምን እያደረገች ነው?
2: በዚያው በቅዳሜ ቀን ቅዳሜ ሰንበት አሸባሪዎቹ ወደ እስራኤላውያን ሰፈሮች ገብተው ከሰው ልጅ የማይጠበቅ ከባድ ኢሰብአዊ የሆነ ጭካኔ የበዛበት ግድያ፣ ከዛም በመቀጠል ደግሞ ሴቶችን በመድፈር ይህ ሁኔታ ሁሉ ደግሞ ካሜራ ፊልም እየተነሳ በብዙሃን መገናኛ አውታር በቴሌቪዥን ተሰራጭቷልና ከሰው ልጅ የማይጠበቅ ጥቃት፣ ጾታዊ ጥቃት ይፈጽመዋልና ይህን በተመለከተ የእስራኤል ህዝብ የዓለምን ህብረተሰብ እስራኤል ህዝብ ብቻውን አይደለም ቢኖረው ከዓለም ህብረተሰብ ጋር ስለሚኖር ዓለም አቀፍ ህብረተሰብ ጋር ስለሚኖር በዚህ ላይ ያው ግንዛቤ የደረሰውን በደል የጭካኔ የጾታዊ ጥቃቶችን ደግሞ ለማሳየት እና በዚህ ዙሪያ አንድ አዲስ የተቋቋመ ብሔራዊ ቡድን እንዳለና ይህ ደግሞ ከፍተኛ ትግል እንግዲህ የዓለምን ህብረተሰብ ማሳየት አለ ማስተማር መግለጽ አለበት እና በዚህ ዙሪያ ብዙ እንቅስቃሴ የማስታወቅ ገለጻ የማድረግ መረጃዎችን በማቅረብ ረገድ ለዓለም ሀገራት እስራኤል እንድታስታውቅ ግድ ይላል። ቀላል አይደለም። በቴሌቪዥን ላይ ለመመልከት ለተመልካች የተፈጸመው ሰቃይ የሰው ልጅ መድፈር የጾታዊ ጥቃትም ሳይሆን በሳት በማቃጠል ሰውን መግደል ይህን የመሰለ ድርጊት ተፈጸመና በጣም ቀላል አይደለም እና ብዙዎቹ የተጎዱ ዜጎች በውስጣቸው እስከመቼው የማይረሱት ነው። ፖስት ትራውማ ላይ ነው ሆኖ አሁን ደግሞ በዚህ ቀናት የመታሰቢያ ስነ ስርዓት ሙታን ሲታሰቡ በሀዘንተኛ ቤተሰቦች ዘመድ አዝማጆች በየመቃብር ቤተ መቃብሩ እየሄዱ ነው ሙታንን የሚያስቡትና እዚህ ሰፊ የማስታወቂያ ስራዎችም ይጠበቃል ከእስራኤል።
0: አሁን እንዳልከው ሻያው በዚህ በጾታዊ ጥቃቱ ብቻ ሳይሆን እስራኤል ስለደረሰባት ጥፋት ጉዳት የሽብር ጥቃት እንደው በበቂ ሁኔታ ላለማስታወቃለች ይወርግነሽ።
1: እስራኤል ስለደረሰባት ጥቃት በበቂ ሁኔታ አስታወቀች ማለት አይቻልም። በእርግጥ በእስራኤል ላይ ጥቃት ከደረሰ በኋላ እንደው በመጀመሪያዎቹ ቀናት ካልሆነ በስተቀር ከዛ በኋላ እንደምናውቀው እስራኤል የ

0: የዓለማችን ክፍሎች እንግዲህ የእስልምና እምነት ተከታይ በተለይ ደግሞ መካከለኛው ምስራቅ የጋዛ ሰርጥ ነዋሪዎች የሚደግፉ የተለያዩ ሀገራት ወደ ውጭ ወደ አውሮፓ ወደ አሜሪካ የተሰደዱ ፍልስጤማውያን የሚያደርጉት የተቃውሞ ሰልፍ እንዲያውም በጣም ገኖ የወጣበት ጊዜ ነው። እንኳን እስራኤል ልትሰማ እስራኤል እጅግ የተወገዘችበት ጊዜ ነው ማለት እንችላለን። ይሄ ጦርነት ወቅትና እስራኤል በቂ የዲፕሎማሲ ስራ አልሰራችም። እንዳለም አቀፉ ማህበረሰብ በእስራኤል ላይ እየደረሰ ያለውን ጫና አሁን በጦርነቱ ሂደትም አላስታወቀችም። አሁን የደረሰውን ጥቃት ለማስታወቅ ሲሞከር ይሄ ጥቃት ሐማስ እኮ ዝም ብሎ ባዶ ሜዳ ላይ አይደለም ይህን ጥቃት የፈጸመው የዘላለም የስንት ዓመታት በደል ነው ብቀላ ነው የሚሉ ዓለም አቀፍ አካላት ሁሉ ነበሩ። የተባበሩት መንግስታት ድርጅት ጉተሬሽ እንደዛ ነው ያለው። ዝም ብሎ ባዶ ሜዳ ላይ አልተፈጸመም ይህ ጥቃት ነው ያለውና በፊትም አልሰራችም እስራኤል፣ አሁንም በቂ ስራ እየሰራች ነው ለማለት ይከብዳል። ጾታዊ ጥቃቱ እንደተባለው ከባድ ነው። የተጠለፉ ዜጎች ተጠልፈው ወደ ጋዛ ሰርጥ ከሄዱ በኋላ 251 ዜጎች ነው መጀመሪያ ቀን እንግዲህ ተጠልፈው እንደሄዱ የምናውቀው። በሂደት ያው በህይወትም ህይወታቸው አልፎ ማስከሬናቸው ተመልሷል ወደ እስራኤል። በዛ ጋዛ ሰርጥ በቆዩበት ጊዜም ጾታዊ ጥቃት ይደርስባቸው ነበር። ሐማስ የጾታዊ ጥቃት ያደርስባቸው ነበር። ጥቅምት 7 የደረሰውን የጾታዊ ጥቃት የሐማስ አሸባሪ ድርጅት ራሱ ሳያፍር ነው ልክ እንደ አሸናፊ ወታደር መስሎ ያደረሰውን የጾታዊ ጥቃት ቀርጾ ላለማይን ያበቃውና ከባድ ነው በጣም እንግዲህ ለወደፊቱ እስራኤል እንደውም ትልቅ ስራ መስራት አለባት የሚባል በዚህ ዘርፍ ነው። ዲፕሎማሲው ላይ መስራት አለባት።
1: በወቅቱ ከባድ የሽብር ጥቃት ሲደርስ የሶስት ቀን የሐዘን ቀናት ቢታወጅ ኖሮ ዓለም ትኩረት እንዲሰጠው ይደረግ ነበር እና በወቅቱ የተወሰነ ዓለም እስራኤልን የደገፈበት የተቃወመበት ሁኔታ ነበር። ቀስ በቀስ ግን አሁን ወርቅነሽ እንዳልሽው ዞሮ ዞሮ እንደውም ሐማሶች ተበድለው ነው እያሉ እስራኤልን እየወቀሱ ያሉበት ሁኔታ አለና ብዙ መሰራት አለበት። ሌላው ብሪታንያ እንግዲህ የእስራኤል ብዙ ወዳጅ እንደነበረች ለብዙ ጊዜያት ይታወቃል። አሁን ደግሞ የአቋም ለውጥ እያሳየች ነው ይባላልና የብሪታንያው አረንጓዴ ፓርቲ ጤናዊነት ዘረኝነት ነው የሚል የውሳኔ ሀሳብ ማጽደቁ መዘዙ ምን ያስከትል ይሆን? ምንድን ነው ይህን ማጽደቅ የገፋፋቸው?
0: ብሪታንያ ምናልባት እንግዲህ እስራኤል ወዳጅ ነበረች፣ ጥሩ ደጋፊ ነበረች የሚለው ለወደፊቱ ጭራሽ ታሪክ ሳይሆን አይቀርም። ምክንያቱም እንዳልነው አሁን በአውሮፓ ሀገራት የመንግስት ሚኒስተሮች፣ የተለያዩ ታላላቅ ከተማ ከንቲባዎች ስናይ የእስልምና እምነት ተከታዮች በተለይ ደግሞ ታሪካቸው ከመካከለኛው ምስራቅ በስደት በተለያየ መንገድ የሄዱ እየሆኑ እያየን ነው። የለንደን ከተማ ከንቲባ መሰሉኝ የእስልምና እምነት ተከታይ መሰሉኝ፣ እንዲያውም አክራሪ ናቸው ይባላል። እና ብሪታንያ ውስጥ አሁን እንዳልከው አንድ አረንጓዴ የተባለ ፓርቲ ነው እንግዲህ ፓርቲ መሪው ታሪካቸው ዛክ ባሎንስኪ ይባላሉ። ታሪካቸውን እንግዲህ ከእንትናችን በፊት ቀደም ብያላየሁ ምን እንደሆነ ማየት ያስፈልጋል። ጽዮናዊነትን ከዘረኝነት ጋር በማመሳሰል ነው እንግዲህ ጽዮናዊነት እንደምናውቀው ሌላ ጉዳይ ነው። እስራኤልን መውደድ፣ ለእስራኤል ስትል ሁሉ ነገር ማድረግ፣ ጥሩ ስራ መስራት ነው። ዘረኝነት ደግሞ ሌላ ነው፣ ከዚህ በእጅጉ የተለየ ነው። እና ጽዮናዊነትን እንደ ዘረኝነት በማየት ጭራሽ አውግዘዋል። ይሄ ፍልስጤማውያን ደጋፊዎችና ፍልስጤማውያን የሚሉት የተለመደ መፈክር አለ። ከባህር እስከ ወንዙ እንግዲህ ይሄ በሲተረጎም ከዮርዳኖስ እስከ ሜዲትራኒያን ባህር መሰል እንደዛ ነው ይባላል። የእስራኤልን ህልውና መካድ ነው። እስራኤል እንግዲህ እዚህ አካባቢ መካከለኛው ምስራቅ እንዳትኖር የሚል መፈክር ነው። ይህን መፈክር በማሰማት እስራኤልን አውግዘዋል። በእስራኤል የውጭ ጉዳይ ሚኒስትር በኩል ምላሽ ተሰጥቷል። የውጭ ጉዳይ ሚኒስትር ጊዶን ሳር የፓርቲው መሪ ዛክ ፓሎንስኪ ወደ እስራኤል እንዳይገቡ ከልክለዋል። እንግዲህ ጽዮናዊነት ዘረኝነት ከሆነ በጣም አስቸጋሪ ነው። ጽዮናዊ ነኝ ለማለትም እንግዲህ ሰው እንዲሸማቀቅ ነው፣ ደፍሮ ነው ጽዮናዊ ነኝ ብሎ አፉን ሞልቶ እንዳይናገር የሚያደርግ አመለካከት ነው። እናያለን እንግዲህ በሂደት እስራኤል ጠላቶቿ ብዙ ናቸው፣ ግን አለች መኖር ብቻ ሳይሆን ከፍ እያለች እንደሆነ ነው የምናየው። እንግዲህ ከፍ ትላለች ብለን ነው ተስፋ የምናደርገው።
1: ግን አካሄዱ በጣም አደገኛ ነው። የቀኝ አክራሪ ፓርቲዎች በአውሮፓ ምድር እየተስፋፉ መምጣታቸው እና ጸረ ዮዳያን ጸረ እስራኤል እንቅስቃሴያቸው መጨመሩ ምን ያስከትል ይሆን? ይሻየው
2: እዚህ በእንግሊዝ ሀገር አሁን ያለው አዲስ ፓርቲ የእንግሊዝ አረንጓዴ ፓርቲ ግሪን ፓርቲ አባላት ጽዮናዊነትን እንደ ዘረኝነት ለመወሰን ውሳኔ ማስተላለፋቸው በጠንካራና ጽንፈኛ የግራ ፖለቲካዊ የሮተ ዓለም አመለካከት ያላቸው ናቸው። የግራ ክንፍ ናቸውና ከውሳኔው በስተጀርባ ያሉት ዋና ዋና ምክንያቶች ደግሞ ጽዮናዊነት እንደ ብሔርተኝነት መረዳት፣ አንድ እንደ ውሳኔ እንደሚለው ከሆነ ጽዮናዊነት

0: አንድ የይሁዲ ሀገር ብሔርን የሚደግፍ ርዕዮተ ዓለም ተብሎ ተገልጿል። ይህም ሌሎች ህዝቦች ፍልስጤማውያን ማፈናቀል፣ ማባረር ወይም ባርነት አስተዋጽኦ እያደረገ ለአንድ ብሔረሰብ ብቻ ልዩ መብቶች ይሰጣል፣ ለይሁዲዎች ብቻ ነው በሚል ውንጀላ ታሪኩ ይህንን ርዕዮተ ዓለም እንደ አንድ የዘረኝነት መልክ ለመመልከት መርጧልና ይህ ደግሞ በጣም በታሪክ የአንድ የፖለቲካ መፍትሄ መደገፍ አንዱን አካል አንዱን ህዝብ ብቻ መወከን በአንድ ሀገር ጎጂ ነው በማለት ጽዮናዊ የሚለው ምንድን ትርጉሙ እና ጽዮናዊነት የሚለው ትርጉሙ ምንድን ነው ብለን ስንጠይቅ በስደት የሚገኙ ይሁዳውያን ዘመናት በስቃይ በጭፍጨፋ ላይ ቆይታ ይሁዳውያን በስደት የሚገኙትን ለወገኖች ይሁዳውያንን ከአያት ቅድሚያቶቻቸው ይሁዲዎችን መሰብሰብና በዚች አዲስ ሀገር የማቋቋም ነውና ለራሷ መልሳ ለመቋቋም ባሳለፈችው በ78 ዓመቷ ህዝብ ብላ ነው ሀገር ያቋቋመችውና የእንግሊዙ አረንጓዴ ፓርቲ ግን ይህን በመቃወም ጽዮናዊነት ማለት ዘረኝነት ነው ብሎ በፍልስጤም ህዝብ ድጋፍ የሚገልጽ ነው።
1: በጣም አሳሳቢ ጉዳይ ነው። ለወደፊት እንግዲህ ለውጦች ይኖራሉ ብለን ተስፋ እናደርግ። ለማንኛውም ግን ቀላል አይደለም። አሁንም እንግዲህ ወደ ቀጣይ ዝግጅት እናልፋለን። ያው ሀዘንተኛ ቤተሰቦችን ነው የምንጠይቀው መተላለፊያ

0: እንግዲህ ያው ሰሞኑን የሙታን መታሰቢያ መንግስታዊ ሁሉም ያስባል። ከሶስት አመት በፊት ጥቅምት 7 የደረሰው የሽብር ጥቃት ብዙ ዜጎቻችን መስዋዕትነት ከፍለዋል። ነፍሳቸውን ይማር። አሁን ከሀዘንተኛ ቤተሰቦች መካከል ወይዘሮ አያልነሽ መስመር ላይ ናቸው። ወይዘሮ አያልነሽ ጤና ይስጥልኝ፣ እንደምን አሉ?
1: ጤና ይስጥልኝ። ደህና
0: መቼም ደህና ናችሁ? እንዴት ዋላችሁ ለመባባል ቀላል አይደለም። እንዲያው ይህንን የቁስል ትዝታው በሀዘንተኛ ቤተሰብ በቀላል ወቅት አይደለም፣ ከበድ ያለ ነው እና እስኪ ያላችሁ እንደ ወላጅ ቤተሰብ ያላችሁ
2: አብርሃም ፈንታ እናት ናቸው። ወይዘሮ
0: ወታደር አብርሃም ፈንታ
2: ኖቬምበር 16 ወይም ህዳር 16 2023 ዓመተ ምህረት ነው የህይወት መስዋዕትነት የከፈለው። በፒጓ ነው፣ በኢየሩሳሌም አካባቢ በሚገኝ ኬላ እንግዲህ አሸባሪዎችን አወቃቸው። ለማለፍ ሲሞክሩ ተኩስ ከፈቱ። እሱ እዛ ኬላው ላይ ጥበቃ ላይ ነበር፣ ያው ብሔራዊ ግዴታውን እየተወጣ በከፈቱት ተኩስ የህይወት መስዋዕትነት ከፈለ። ነፍስ ይማር። እንዴት ነው ወይዘሮ አያልነሽ፣ እስኪ ስለ አብርሃም እንደው እያስታወሱ መቼስ ጀግና ይታሰባል፣ ዛሬ መታሰቢያቸው ቀን ስለሆነ ይንገሩን። እንዴት ነበር? እንዴት ያስታውሱታል ልጆትን አብርሃምን?
1: ልጅ የሚረሳ ነገር አይደለም። ለሁልጊዜ ጠጣት ነው ጊዜ ነው ልጅነን የምትምለው ማስበው እና የማይመለስ ነገር ስለሆነ ከባዱን ነገር እየተወጣው እያሳለፉት ነው ያለው። በጣም ከባድ ነው። ጎበዝ ልጅ ነው የነበረ። በጣም የሚያዝንልኝ ነበር። ብዙ ነገር ነው የሚያስብልኝ ነበረ። አንድ የነበረ
2: የስንተኛ ልጆት ነው? የመጀመሪያ ልጅ ነው ለእርሶ?
1: አዎ
2: የመጀመሪያ ልጅ። እንግዲህ ያው ቀላል አይደለም። እውነትም የመጀመሪያ ልጅ ጓደኛ ነው ያስባል። እህቶቹ ወንድሞቹ እንዴት ናቸው? ከዛ በጣም አሉት እህት ወንድሞች?
1: አዎ አንድ ወንድም አለው የሱ ትንሽ የ22 ዓመት ሁነት አላሆነስ ትንሽ ነው ይንበላለጡ የነበረ። አሁን ትንሾች ደግሞ አሉ የ9 ዓመት እና የ7 ዓመት አለች። እና እነሱ በጣም የረሱት የሚያደርግላቸው የነበረውን ነገር ሁላ ሁሉን ነገር አይረሱትም።
0: አሁን
1: አይረሱትም። በጣም ከባድ ነው፣ ከባድ ነው ለእነሱም ለእኔም። እኔ እነሱን ይከፋቸዋል ያልኩኝ ትንላለው፣ እነሱ ደግሞ እኔ እንዳይከፋኝ በጣም ብሶት ላይ ነው ያሉት።
0: አዎ ወይዘሮ አያልነሽ የት ቤት አካባቢ ብትኖሩ ብለን ብንጠይቅ የምትኖሩበት አካባቢ
2: ሀይፋ ነዋሪዎች ናቸው።
0: ሀይፋ አካባቢ? አዎ ትክክል ነው።
2: እሱ እዚህ ነበር የሚያገለግል ኢየሩሳሌም።
0: አዎ እዚህ በዚህ በሚሸሚሮት አካባቢ አውቀዋለሁ፣ ሁሌ የማልፍበት ነው። በዛ አካባቢ ያው ነፍስ ይማርና ይህን ይህን የሀዘን መቼም አይረሳም፣ ቀላል ነገር አይደለም። እንዲያው ይህን ለመቋቋም እንዲያው እንዲያው ምን አይነት እናንተን ለማጽናናት ምን አይነት ድጋፍ እናንተ እንደ የጥናት ይሆንላችሁ እየተባለ ምን አይነት ገለጻ ይደረግላቸዋል?
1: የለም ባለፈው ተተናገርኩ ወዲህ ያው እንትን ትንሽ ተየረው ትናንትና ጠርተውና ሄደን አንስተናል። ከታቂ በእንትን በዚህ በማስታወሻው በዚህ በሊባኖን የምትባለው ምናምን ተብሎ ከዛ ሄደን አንስተናለኝ። እነዛሬ ደግሞ እንግዲህ በዚህ በእኔ ባለሁበት በኩል ምንም አልተደረገም።
0: ወይዘሮ አያልነሽ
1: እንደገና በምሸት ናታንያም አለ። ናታንያ ያው መታወቂያው ባለበት ማንጣጦ አላገኘነውም ስልኩንም እንደዛ ብለው እኔ ነው ደውለው متفق جند هنا بزيس له هنا نتاج على ما بزيه بعد يوم لسه نتبعه بلو كذا أول تأثر طلعتني كذا نيجو بلونيال نيجي تبزا كلامي من ورندنا على بيني نبرة نبرة عندنا بعدين يتعلم نبرة نيجي يعني نبرة قلنا ترونا قرص له هنا نيجي دالو ما ده نزاره بس بيستقبل بلو علي እንደገና ደግሞ አይፋ ደግሞ ጠርተውኛል እንደገና የነበረበት ማለት ነው በአካባቢዬ
2: ይሄ ለመታሰቢያው ነው የጠሮት ለዝግጅቱ እንደው ግን በድጋፍ የመጀመሪያ ልጅ ነው ድጋፍ አድርጎላችኋል መከላከያ ሰራዊቱም ሆነ ሌላ አካል ድጋፍ አድርጎሎት ከሆነ እንደው እሱ ያው ከህይወት መስዋዕትነት ከከፈለንስቶስ ካሁን እንደው የመጣስ የሚጠይቅ የሚጠይቅም ሰው ቆጥሮ ነው የሚጠይቅ ስንል በመከላከያ ሰራዊቱ የተበደበ ሰው
1: ወታደሮች መፋቀሮችም ይመጣሉ ይመጣሉ መፋቀሮች ይመጣሉ ከዚህንማች ይመጣሉ ለቆላ ሀይም ነው አንለቃቸው ምናምን እያሉ እያዝናኑ ይሄዳሉ መከላከያዎች በጣም ጥሩ ነው እንደገና ምስራዳ ብታሆንም አይዟችሁ ብለው የሚሄዱ አሉ በዚህ ያው ግን ተጠገብ ያለፈው እንደተናገርኩትኝ ለሱ ማስታወሻ መሆን አለበት እንደተጠገብ ደግሞ ታለውበትኝ ማን ለምን እንደተጎደው አውቀው አልተቀበሉኝም ይሄ ነው ያለፈው እንደተናገርኩት ነው እንጂ የላው ይገድፈኛለኝ ይጠይቁኛለኝ
0: እሺ ወይዘሮ ያነሽ ነውሱን ይማረው አብርሃም ፈንታ ለሁላችን በዛ ነው ሆነው ነውሱን ይማረውና እንደው ይንድ ባንድ በኩል ልጃችሁ በቁም ነገር ላይ መሰዋቱ በውስጣችሁ በርግጥ ሀዘኑ ሀዘን ላይ ሆኖ በቁም ነገር ላይ በዳር ድንበር ጥበቃ ላይ ሆኖ መሰዋቱ እንደው ትንሽ ያጽናናችሁ ይሆን
1: እውነት ነው በጣም በጣም ያዝናናኝ እኔ ብዙ ሺ ነው ወልዶ የማታ ሳይወልድ ላለው አንድ ልጅ ባይሆን ወልድ ላለው አንዳንድ ጊዜ ግን ብዙ ሺ ነው ወልዶ የማታ ልጅ በጠንከርናው እንዲሆኑ ማለፎ እንደው ዝም ብሎስ በአንድ እንቅፋት ቢወድቅ ምን ይመጀኝ ነበረ ወይ ታልሆነ ቦታስ ቢሆን ምን ይመጀኝ ነበረ ግን አይገመጠው አይዞሽ አብርሃም እኮ አለ እየጠበቀን ነው ብለው ያጥናኑ ሲሄዱ ለነጥ እያለ ነው ቋጥረው ታለ
2: ና
1: መስራናኛ ቋራደስ ነው ታርጅነቱ ጀምሮ አንድ አመለ የለለው ማለት
2: ጀግና እንግዲህ ለሀገሩ ለወገኑ ሲል ነው ወደቀ ጀግኖች ሲወድቁ በዚህ ሁኔታ እንግዲህ ህይወት መስዋዕትነት ሲከፍሉ የብዙ ነፍስ ያተረፉ ነው ለማትረፍ ነው በእነሱ መውደቅ በእነሱ ማለፍ ብዙዎች ይተርፋሉ አሁን እንኖራለን ሀገር ህዝቡን እንቀጥላለንና የጀግና እናት ነዎት እንግዲህ ስላነጋገሩን በጣም እናመሰግናለን ነፍስ ይማር አብርሃም
1: አሜን ፈንታ እኔ ማመሰግናቸዋለሁ ወይዘሮ አርቀነሽ አቶ ሻያው አመሰግናቸዋለሁ ሰጠኝ ዘመነ ደውሎ በዚህ ሰዓት እንድትቀርቢ እያለ ነግረኛ እና በሁሉም ሁላችሁንም አመሰግናለሁ
2: እሺ እናመሰግናለን ሰላም ይዋሉ እግዚአብሔር ያጽናዎት
1: አሜን አሜን
2: ሌላ እናት ስልክ መስመር ላይ አለች ልጅዋ የሃምሳ አለቃ አማሩ ዓለም ጥቅምት 7 ቀን የሃማስ አሸባሪ ድርጅት ድንበር ጥሶ ሲገባ ከነጋቱ ላይ ነው ወታደሮቹን ይዞ የሃምሳ አለቃ አማሩ ዓለም በዛው በጋዛ ሰርጥ ድንበር ጉብኝት ያካሄድ ነበር አሸባሪዎቹን ለመጀመሪያ ጊዜ ያገኘ እንግዲህ ፊት ለፊት ወታደር ነው ከአሸባሪዎች ጋር ሲታኮስ ወታደሮቹ ተመቱ እሱም ተመታ ቆሰለ ወታደሮቹን ለማዳን ሙከራ አደረገ ያው መጨረሻ አሸባሪዎችን ከጣለ በኋላ የሱ የህይወት መስዋዕትነት ከፍሏል በዚህ ቀን ልክ የሃማስ አሸባሪ ድርጅት ድንበር ጥሶ እንደገባ ከተፋለሙ ጀግኖች መካከል አንዱ ነው የሃምሳ አለቃ አማሩ ዓለም ነፍስ ይማር እናቱ ወይዘሮ ይገባል ዓለም ስልክ መስመራችን ላይ ናት ያሽቀሎን ከተማ አኗሪዎች ናቸው ማሩም ነፍስ ይማር ወይዘሮ ይገባል ካሽቀሎን ከተማ ጤና ይስጥልን ወይዘሮ ይገባል እንደምን ዋልሽ
3: ያው ይስጥልን እንደምን አድማጮች እንደምን ተማርካችሁ ስለናንተ
2: እናመሰግናለን። እንዴት ነሽ? እንግዲህ ዛሬ መታሰቢያ ቀን ነው፣ ጀግኖችን ያው ማሰብ ያስፈልጋል። በዚህ ጥቅምት 7 ቀን ነው በዚህ ሐማስ ድርጅት በከፈተው ጥቃት ማሩ አለምም ከሐማስ ጋር በሲዋጋ ህይወት መስዋዕትነት የከፈለው። እንዴት ነው? እንዴት ታስታውሻለሽ? እንደው ቀኑን ያን ቀን መተው እንዴት ነገሩሽ? እንዴት ሰማሽ የማሩን ህይወት መስዋዕትነት መክፈል?
3: ምን እንደምጀምረው እንደው ከባድ ነው ዘመኖች። በየት እንደምጀምረው በየት አርጌ
0: ነው ይከብዳል። ከበድ ይላልና እንዲያው መቼም በዚህ መልኩ ነው እንግዲህ ታን የምናት የሚታሰብበት ያው በውስጡ እስከ መቼም የማይረሳ ነው ሀዘኑ ውስጡ እንደና።
2: እንዴት ሰማሽ? አው መጣው ሁሉ
0: እንዴት ይሰማል?
2: ታገኙሽ? እንዴት ነገሯችሁ?
3: እንዴት ሰማሽማ? ያው እኔ ቤት ኮሪ እንሰራለሁ ማልዳ ያው አዛካው እንደሰማው ስደውልለት ታጥይ ዛሬ እኮ ምን ፋማል ስራ እንዳተጃሪ እንዴት ስለው አንቺን የኮነሱ ደንበር እኮ ነው ያለሁኝ ሁሌ እንደዚህ አይደለም ልሻለ እና ሳዛዲያ አይዞ ልጅራስን ጠብቅ አይዞ ስለው የሱ ትንሽ ደሞ ወጣለች ጀምረት እት ነበራት የራሷ ማከሩ ላወጣ አይሷም ወጣለች እኮ ልጅ ስለው አረ ራሽን ጠብቂ በያት ራሽን ጠብቂ በያት እናቴ አንቺ ስራ እንዳተጃሪ አረ ልጅ አንተ ራስን ጠብቅ እንጂ እኔማ አልሄድም ስለው እዚያ ጠጣ ነብይ ቴሌፎን ከዘጠኝ ሰዓት ድረስ አለ ቴሌፎኑ ይጮሃል ጠምጤ ነው ከዚያጣውት ገና ከጠዋት ጀምሬ ነው ገና ያው ልጅ እንደተሰዋ ያወቅኩኝ ገና ከጠዋት ጀምሬ ነው።
2: ስልኩን አላነሳልሽ አለ?
3: አዎ ስልኩን አላነሳልሽ አለ። ተነስቼ ከምሰራ ውጃ ልጅን እኮ አጣሁትኝ። ከየት ነው ማገኘው? ማርጄ እንደሌለ ነው በዚህ ሰዓት አውርቶ የነበረ። እዚያ በኋላ ገና ያው ስልኩ ተጣለብኝ ስላቸው ያው እነሱም አፈራፈሩ ያው እንደሌለ ይሆቱ አወቁ። ከዚያ ይቀርምና ተነስተን የምሩሾን ደግሞ ብርሻባ ተነስተን ብርሻባ ብለዳለ ተብሎ የለም ተባለ። ወርሶን ከሚባል አሁን ምርነን የለም ተባለ።
2: ሐኪም ቤት ሆስፒታሉ?
3: አዎ ሐኪም ቤት ሆስፒታሉ የለም ተባለ። ከዚያ እንደገና ሰኞ ዕለት ተነስቼ የዲኤንኤ ምርመራ አደረኩ። እጀ አሁን ካለ አዛ ካልወሰዱት ያው ይቆያሉ። አዛ ካልወሰዱት ገና ያው ጉጉ ከዚህ ካለ ማታ ይመጣሉ አሉ። ሰኞ ያደረኩት ማክሰኞ ዕለት መጡ። ሶስት ሰዓት መጣ ቆፈቆፈ ያልተባለ ወታደር መጣ። እንደተማሩ ወደ ስናወራው እግዚአብሔር ይመስገን ከቴውም እንደዚህ አድርጌ ወራሁት ስለሱ።
2: አዎ መጀመሪያው ጀምሮ እያነጋገርንሽ እናነጋግርሻለን አስታውሳለሁ። ከባድ ነው በጣም ለማውራት ይከብድሻል።
3: መጡ ሲመጡ እኔ መጣሁ ሲነግሩኝ እኔ ልጄ ያው ጉፉ አለይማ ድለኛ ነሽ ጉፉን አግኝተነዋን አሉ። አይ ልጄ ማርጌማ አልሞተም እኔ ሞተ ኢትዮጵያ ያለው ልጄ ነው እንጂ ልጄማ ማርጌማ ሞቷ እንዳትሉ ይስራቸው። አይ ሱማ እንግዲህ የለም ተሰጉቷል። ዝም ብሎ አይደለም የሞተ ልጅ ታግሎ ነው እኛ እናውቃለን። ጥይቱ አልቆበት ነው እንጂ ልጅሽ አይሞትም የነበረ ይተርፍ ነበረ እና ግን ይደርስለት አልተገኘም አሉ እነሱማ አቅናኑ እዚያ ልጄ አይ እሱንማ እናመጣልሻለን እሱ ገና ያው አለ ጉፉ ጉፉ እንዳናሳይሽ ለአንቺ ከባድ ነው ምንም ማሳየትም አንችልም ምኑን እናሳይሻለን አሉ። ያሳዩ ብዬ ብላቸው ልጄ ኢትዮጵያ ያለውን የዋቱን አታሳድገው የነበር ባለፈውም ሰወራችሁ ነበረ ማክሰኞ እንዲያልዋቸውን አሙስ አምጦ አገቡል አሙስ ማልዳ ምጦ
2: ለቀብር እንዲደርስ
3: አዎ አመጡ።
0: ኢትዮጵያ የመጣው ወንድሙ መጥቷል። እስራኤል ሀገር ነው ያለ አሁን
3: ወንድሙ ትልቅ ወንድሙ እስራኤል ሀገር ነው አሁን ያለ። አዎ
2: ያው ለወንድሙ ቀብር ነው የመጣ
3: እዚያ እግዚአብሔር ይመስገን አገዘ ያገዘው ጣባ ያገዘኝ ሰው አብሮ ከኔ ልጅ ጋር አብሮ የወደቀ አባቱ አለ ነጭ ነው እሱ ያው እሱ ያስቀረልኝ በቃ ያው የልጅ ህይወት የማሩን ህይወት መልሶ የሰጠኝ እንጂ ያው ይመለስ ነው ተብሎ የነበር ወንድሙን ተቀበረ ከሶስት ወር በኋላ የሚመለስ ነው ብለዋል። እዚያ እሱ ግን እግዚአብሔር ይስጠውና ጣባውም አገዘኝ ያው እንደዚህ አድርገው ልጅን አስቀሩት። ያው ማርጌ ልጅም አይሞትም የነበረ ልጅ እንደሚነግሩኝ ልጅ ማርጌ አይሞትም የነበረ አሁን በሰሞኑ መጡ ሲናገር አስካራው ነበረ በዮም ሽሽ በፋኪሩ ሲናገር ሰው አጦ ነው እንጂ ልጅ አይሞትም የነበረ።
0: በዚያ ወታደር ማሩ አለም እድሜው ስንት አመት ነበረ?
3: 21 አመቱ
2: እየጨረሰ ነበር ግዳጁን።
3: 4 ወር ነው ቀርቶት የነበር ልጅ ለሶስት አመት ነው ግን የፈረመ 4 ወር ነው ቀርቶት የነበር ግን እኔ እናቴ አዚያው ነው ቢንስ ያሰሙ ወጣ መቀጠል እንጂ አልመለስም ነው የሚለኝ።
0: ወታደር ማሩ ጀግናን በእውነት ነው ስለ ማረው ለሱ መታሰቢያ ሲባል ያሽከረውን ከተማ ወይዘሮ ይገባል አለም የያሽከረውን ከተማ ነዋሪ ነው ለሱ እንዲያው በሰብ ለማዝናናት ሙታን መታሰቢያ የተቋቋመ ነገር አለ ወይ
3: እስካሁን ምንም ነገር የተቋቋመ የለም ግን እግዚአብሔር ይመስገን ያው እኔ ግን በእያመቱ ያመቱ ያው አስካር አድርግለታለሁ ምን ይላ ነገር የለም
0: አሁን እናንተ ይቅርታ ወዘሮ ይገባል ከዚህ አንድ መሰናከል አጋጠመኝ ይቅርታ
3: ችግር የለም ያውንቱ ማለት ስለማውቅ አንተ ነው ብለህ
0: አሁን ይህንን የውስጡን ሀዘን ቀላል አይደለምና እናንተ ለማበረታታት ለማጽናናት የሚሰሩ ስራዎች አሉ የሚመለከታቸው መንግስታዊ መስሪያ ቤቶችም ወኑ ደግሞ በአቅራቢያ ጎረቤት የሚቀርበው ምን ያህል እንደው ድጋፍ ለእናንተ ለማጽናናት ያህል የሚሰራው ነገር አለ ወይ?
3: አረ እኛ እግዚአብሔር ይመስገን ምንም ልጅን አጣሁት ግን ምንም ግዳፍ አልፈልግም ያው እንደማንኛውም ሰው ያው እንትላለሁ ያው እንደማንኛውም ወላጅ እንደማንኛውም ሰው ግን እግዚአብሔር ይመስገን ብቻ ልጅን በማጣቴ ነው እንጂ እና ያው ቤተሰቦቼ የኢትዮጵያ በበረታቸው ነው እንጂ ምንም ከማንም ላይ ምግራ ምፈልገው ነገር የለኝም ልጅን ብቻ ማጣቴ ብቻ ነው ብቻ የሚያመኝ ምንም ጠንቁም አይወጣልኝም በይሰሞን ማመጡ ሲናገር መፋቸሩ ልጅም አይሞተው መሞቱ በቃ አይሞትም የነበር ልጅ ባረጀ ወይም ግሩ ወይም እጅ ተቆምጦ አገኘው ነበር ሙሉ በሙሉ አላጣውም የነበር ግን በዚያን ሰዓት ማንም ሰው የደረሰላቸው የለም በነጠላ ጫማ መጣው ተጫጉቱባቸው ምንም ማድረግ አይቻልም እንኖራለን ከባድ ነው መሙ ጠንቁ ከባድ ነው ቁስሉ ከባድ ነው ልጅን መሙን አላጀውትም ቁስሉን አላጀውትም ምንነቱን እንኳን አላጀውትም ልጅ እንኳን 3 አመት አንድ ቀን ያደረ አይመስልም ልጆችን ይመጣል እኮ ማርጅ ነው ማለት ግን እዚያ ቤት አለኝ ምናምን ሰርገና መኖር ያስጠላኛል
0: ካዘንተኛ ወላጅ ቀላል አይደለም ተመሳሳይ ውስጣዊ ሀዘን ይታሰባል እንደወላጅ እነሱ ጋር እንደው በቅርብ ቀት በከተማዋ ያላነሱ ሰዎች ደግሞ ሀዘንተኛ ሆነዋል ልጆቻቸው ቅርብ እህት ወንድም ባሎቻቸውም ሳይቀር በዚህ ጥቅምት ሰባቱ ጦርነት ብዙ ሰዎች ነው የሞቱ ከነሱ ጋርስ እንደው መለዋወጥ ከሀዘንተኞች ጋር የምታደርጉት ግንኙነት አለ ወይ
3: አንዴ የተቦታ ነው እሱ ፈቲቪራ ነው ምናምን ቲውል ወስዶ አገራይተውናል አንዴ ደናል ማለት ነው አንዴ ደሞ ሁለት ሄደናል ቲውሉና ወደናል አንዴ እነሱ ጋር ተገናኝተን ያው ተወያይተናል እንደዚህ መማችን ቁስላችን አልቅሰንም እንዲያብለንም ተለያይተናል ሁለት የተገናኝቻለሁ እኔ ከነሱ ጋር ማለት ነው
0: ተገናኝተን ቤተሰቦችን ተገናኝቶ መወያየቱ
3: አዎ
0: ጥሩ ነው መተሳሰብ ሀዘንተኛ ለሀዘንተኛ ጋር ተሳሰባል ይሄን መከተል ያስፈልጋል
2: ምን መልእክት ታስተላልፋለሽ አሁን ብዙዎች አሉ እንግዲህ የጀግና ናቶሽ ናችሁ አንቺም በእኛ ማህበረሰብ ብዙ ነው አማርኛ ለሚሰሙን ነው ብዙ ጀግና እስራኤሎች ወድቀዋል እንግዲህ የጀግና ናቶች ብዙ ጊዜ ያለፈውን ያስታወሱ በድፍረት ይናገራሉ በተለያየ ዝግጅት አንዳንድ ናቶች አንዳንዶች ደግሞ ይከብዳቸዋል ይሄን ሐሳብ ለማንሳት ለማውጣት እንዳንቺ ጸበርግጣንቻ አሁን ደናንሽ ወደም እየተናገርሽ ነውና እንደው ምን መልእክት ነው የምታስተላልፊ ያው ህይወታቸው ቢያልፍም ደህያ ሆኖ ነው መታሰብ ያለባቸው እነዚህ ጀግኖች ምክንያቱም ለእስራኤል ህልውና ሲሉ ነው የነሱ ህይወት መስዋዕትነት የከፈሉትና ምን መልእክት ነው የምታስተላልፊ ይገባል
3: እኔ ማስተላልፈው ለወላጆች እንደ ወላጅነት የስመትነት የኔ የሚሰማኝ ጥሩ ስሜት ነው ልጅ በአንድ አመቱ ይሄን ያህል ትግል ይሄን ያህል ጉልበት የት እንዳመጣው አላውቅም እንድመጣው ሲናገሩ ነጮች ናቸው በሙሉ ጓደኞቹ እንጂ አበሻ እንኳን የለውም ባሲስ ያሉ አብረው ነጭ ናቸው ባሲሱን ማየውትኝ ያለበትም ሁሉ ላይውት ሁሉም ነጭ ናቸው ጓደኞቹ እነሱ ሲናገሩ እኔ እንዴት ብዬ በቃ ጥሩ ነገር ይስማኛል ግን በአንዳንድ በበኩል ደግሞ በጣም የሚያመኝ ነገር አለ ውስጤን ያም የሚጠጠጥ የማይወጣ
2: የመጀመሪያ ልጅ ነው ማሩ ያው ትልቁ መጥቷል ብለሽ ያለ
3: ሁለተኛዬ ነው
2: ትንሾቹ አሁን እንዴት ነው ማን እንዴት ያገለግሉ ነው በመከላከያ ሰራዊት ውስጥ እሱ ታላናሾች
3: አሁን የ19 አመት አለ እሱ ነው መሳይት ነው መሳይት ሞኔ ይብሏል እንዴ ይብሏል እሱ ሞኔ ይብሏል
0: ያለው አዎ ወዘሮ ይገባል አለም
3: አቤት
0: አሁን ጥቅምት 7 ቅዳሜ ሰንበት ነበር ሁላችን እናስተዋውሰው በዛን ጊዜ ማናንተ አሽከሎን በጣም ዳዛ ቅርብር ከስለምትሉ ስለምትገኙ የት ነበራችሁ በዛን ቀን ሰርጎ ይቆጥበት
3: ካቤቴ
0: ወደ እናንተ ሰፈር ድረስ አሸባሪዎች እንደደረሱ ነው የተነገረው?
3: ከሄዳችን ላይ ያለን እኔ የባለ ቤቴ ልጆች ትላልቅ ራስ ራስ ይቻላሉ እንዳትወጭ ታታ እንዳትወጭ በላት ቢሉ እንኳን ያው ያ ልጅ እዚያ ስላለ ቤት አትቀመጥ እንዲሁ ቢሉ እኔ በቃ ብሞት እጄ ተነስቼ የተሩ ያንን የዚያ በዚህ አንሳት ሳጣው ልጅን ተነስቼ ቢውል ከዱ ከቤታችን ያለን ጨነቀኝ። በቃ ማገኘው መሰለኝ እዚያ ስሰማ ከደርኒቷ ውስጥ ነው የምሰራ አሁን እኔ አልወታደር እጀገበየ እንትን እያለ ነው እና እጀገባ ነው እና ነይ እያለች አራየት እንትላለች። አይ እዚያ በኋላ ምን ልጅም አሁን ያለ ከዚያው ቦታ ነው እጄ መጥቼ ከሚውሉ ስደርስ ከዚያ ላይ ያየሁት ገና ከደንበር ስደርስ ያየሁት ነገር መቼም ከጭንቅላቴ አይወርድም። ግን ያን ድራግን ጀቦኔ ደስተኛ ነበርኩ። በጣም ከባድ ነው። አይወጣም መሙን አውጣ ቢሉትም አይወጣም። ግን ምን መሞር የሚባል ነገር አለ? እንኖራለን። ምንም ማድረግ አይቻልም። እንኖራ
2: አው አይዞሽ እንግዲህ መጽናናት ነው። ጀግና በጀግንነታቸው ማሰብ መዘከር ማስታወስ ነው እንጂ ይከብዳል። አይለመድም። ሁልጊዜ አዲስ ነው። መጽናናት አለብሽ ይገባል። እንግዲህ ስላነጋገርሽን በጣም እናመሰግናለን። ይማሩንም ነፍሱን ይማር። እግዚአብሔር ያጽናሽ።
3: አሜን። እናንተንም አመሰግናለሁ። አድማጮችን ወዳባባ በዚህ ያቋጠራችሁ ምትጠይቁንም እናመሰግናለን። እንግዲህ ምንም የሚቀየር ነገር ባይኖረው እናመሰግናለን።
0: ይገባል። ዓለም አንቺም እንደመሳሰሉ ሀዘንተኛ ቤተሰቦች እንደ እውነቱ የሀዘን የጀግና ጀግናዎች ናቸው በእውነት። እናቶች በሀዘን ላይ የሚገኙ በውስጣቸው ለዚች ሀገር ዳር ድንበር መስዋዕት ልጆቻቸውን የሰዉ በእውነት እነሱም ጀግናዎች ናቸው። ጥናቱን ይስጣቸው።
3: አሜን።
0: ደህና ቆይታ።
3: እናመሰግናለን። ሰላም።
0: እናመሰግናለን። እንግዲህ ነፍስ ይማር። ወደ ቀጣዩ ደግሞ ወደ አሽከሮን ከተማ ነዋ ማዘጋጃ ቤት የከንቲባ አማካሪ ከሆነው ከአቶ ገብርኤል ቀጣዩን ቃለ ምልልስ እናደርጋለን።
2: ገብርኤል አሁን ማጻ ተመርጧል እኮ ከተመረጠ ቆይ አይደለ?
0: ወደ እንዳማካሪነት
2: ቤት
0: አቤር ማጻ የማዘጋጃ ቤት ምክር ቤት አባል ሆነ
2: ቆያው። ገብርኤል ጤና ይስጥልን፣ እንደምን አለ?
4: ጤና ይስጥልኝ። ደጉለውላችሁም ምስጋና ይን አቀርባለሁ። ተዳራባ
2: እናመሰግናለን። ጥቅምት ሰባት እንዴት ታስታውሰዋለ? እስኪ እናንተ አሽቀሎን ያን ጊዜ በጣም ያው ቅርብ ነበራችሁ ለጋዛ ሰርጥ። ስጋት ነበር፣ እንደውም አሸባሪዎች ይደርሳሉ የሚል ስጋት ነበር። ያን ቀን ሰንበትን እጠብቃለሁ ግን እዚህ የበለጠ ምን ችግር ሌላ ምን መከራ ይመጣብናል ብለ ስታነጋግረ ነበር በሬዲዮ።
4: አዎ መቼም ያን ሁላ መከራ በመጀመሪያም የማስታወሻ እንደመሆኑ በመላ እስራኤል ያው ያን ሁላ ህዝብና ሰራዊት መቼም ጦሩ ወጥቶ ብዙ ተዋጉና ህይወታችን የተሰወቱት ለእነሱ ነፍስ ይማር እያልኩኝ አሁነች ነው። ወይዘሮ ወርቅነች እንደዛ ብለሽ የጠየቅሽኝ የዛውን ጊዜ ያው የነፍስ አድኝ ጊዜ ስለነበረ እና ጦርነት ስለነበረ ያው ብሻ አባቱን ስልኩን ከፍቼ እንግዳ ሻባት ያው 18 ዓመት የሚሆን ነው ሰንበትን መቼም ሻባት እናከብራለን እያንዳንዱ እንግዲህ እና ስለዚህ
2: የነፍስ አድን ስለነበረ አልገባንም ነበር ራሱ የጥቃቱ በዚህ ደረጃ መሆኑ ያን ቀን አልገባንም ነበር። በኋላ እየቆየ ወደ ማታ አካባቢ እሁድ ጧት ነው ሁኔታው በደንብ ግልጽ የሆነልን እንጂ ዝም ብሎ እንደው ሐማስ ሁሌ ዝም ብሎ እንደሚተኩሰው መስሎን ነበር። እና ያው በጧትም ቀንም ስናነጋግረህ አስታውሳለሁ ከባድ ነበር። ያው እንግዲህ እንኳን እስራኤል አሁን ያው በድል ሆኖ ለማውራት ምን መቃም የነበረው ሁኔታ ቀላል አልነበረም። እኔ ትናንት እንደሆነ ነው ማስታውሰው።
4: በጣም በጣም ከባድ ነው የነበረ። እንደውም ይገርማችኋል እንደው ጊዜው በጣም ጊዜው ለመሻማት ነው እንጂ አለመሻማት የልጅን ልደት ቀን ነው አድርገን የነበረ የዛውን ጊዜ አርብ ማታ ማለት ነው። ያው እንግዲህ ቅዳሜ እንደዛ ሊሆን እስከ 3-4 ሰዓት ከሌሊቱ ማለት ነው ቆይተን እዛም በኋላ ለእንቅልፍ እንኳን አልበቃንም። ወደ ሚቅላጥና እንዲሁም ወደ ብዙ ቦታ ስንራወጥ የነበረ ብዙ ሮኬቶች ነው ደግሞ ወደ አስፕሮንም የተተኮሰች። በጣም በጣም በጣም ከባድ ነው የነበር። ያንን ደግሞ አልፎ ደግሞ ያው ወደዚህ ደርሰናል። እንግዲህ የሞት ነፍስ ሲማር እንግዲህ ያው ለዛው ነው የጠፋሁት። ምንድነው አንዳንድ ሰዎች አሁን ሰው ሲጠፋ ለምን ጠፋ ሲባል ጠፍተሃል ሲባል አይ ተመችቶታል ይባላል። አሁን ደግሞ ያለንበት ጊዜ እግዚአብሔር እየመለሰው ያው የጥሩ ጊዜ እየሆነ ነው። ግን ለሞት ነፍስ ይማር እያልኩኝ በዚህ አጋጣሚ እንደውም ይፈጠድልኝ ከሆነ ያው ዛሬም ከዚህ ከአሽክሮን ያሉትን ህብረተሰብ በተመለከተ ያው ምስጋና ስለምንሰጥ ምስጋና ሁላችን ባዘን ነው መከራና ደስታ አብሮ ነው የሚኖር። ግን የዛሬ ደግሞ ያው ለህዝቡ ለህብረተሰቡ የሰሩተኝ ቀድሞ በምርጫ እንደዚህ ገብቶ ተሳትፎ ላደረጉተኝ እንዲሁም በፖሊስ ባሉተይ ጦር እዚህ ፖሊስ አዛዞች ለእነሱ ለህብረተሰቡ ለእኛ ህብረተሰብ ለሰሩት እንዲህም የሮሻይሩ ወይም ቤራ ሰራተኞች ከእኛ ህብረተሰብም የቆሙ የሚያሳልፉ ለህብረተሰቡ የሚሰሩ ለነሱ ደግሞ የምስክር ወረቀት ስለሚሰጣቸው ዛሬ በስድስት ሰዓት ተኩል ያው ከዚህኛው አዲስ አዳራሽ ሚዳል ከሚባለው ለነሱም ያውን ጾታ እንሰጣለን። መቼም ቅድም እንዳልኩት የመከራና ደስታ አብሮ ነው የሚኖረው።
0: ግን አቶ ገብርኤል የመዘጋጃ ቤቱ ምክር ቤት አባል ሀቢር መዋጻ መሆንና አሁን ማምሻውን ያው በጎ ስራ የምስኩን ሽልማት እናደርጋለን ስለ ስርዓት ብላችኋል። የእናንተ ውሳኔ ሆንና ይህን ብሔራዊ የሙታን መታሰቢያ ስነ ስርዓት ጀመረ እንግዲህ ከትናንት ትናንት ወዲያ ጀምሮ እስከ ቀጣዩ እስከ ሮብ ድረስ በብሔራዊ ደረጃ ሆኖ እንደዚህ አይነት ዝግጅት ሲሆን ደግሞ ጭብጨባ፣ ደስታ፣ ሙዚቃ ይኖርበታል። ስለዚህ አላሳባችሁም ወይ?
4: ያው የታሰበ ነው። ቀደም ብሎ ነበር እንደሚሆን በሮሻሻ ነበር የሚሆን ያው የትንሽ ብዙ ነገሮች አልተስተካከሉ ስለነበረ ለዛው ነው ሁለት ጊዜ ሶስት ጊዜ እንደዚህ ስለተሰረዘ አሁን አንሰርዝም ብለን እና ደግሞ የጾታ ደግሞ 30 አመት 40 አመት የነበሩ የሰሩ ስለነበሩ እና ስለዛው ነው እንጂ ቀደም ብሎ ነበር የታሰበ እንደውም በሮሻሻና ማለትም በአዲሱ አመት አብሮሽ ልማት መስጠት ነበር። ግን ያው
2: ምናልባት ቀኑንም ማላወቃችሁ ይሆናል ዛሬ እንደሚሆን ብሔራዊ መታሰቢያ።
4: አዎ እውነት እንትን ለማድረግ በጣም እንትን አላደረግ ነው በዚሁ አሁን የራሴ ኩርሻታኖ ፍሪም ይባላል ሜዳ አለ ለሞቱት ከዚህ ስላስቀለም ብዙ ወታደሮችም እንዲህ የኛም አራት ወታደሮች የሞቱ አሉ ምንም ነፍሳቸውን ይማረው። ባለፈው ሳምንትም ለነሱ የእግር ኳስ እንደዚሁ ማስታወሻ ምሽትም እንደዚህ አካሄደን ነበር በሱቆት እና ስለዚህ ከልባችን ቁስላችን ናቸው ልባችን ነው አሉ።
0: እንታንኩሩ ያው ከሁለት ቀን ነው
2: ሐዘን
0: ወታችን ሐዘን ያውል ገብርኤል ጊዜያችን ባዘንና ደስታ የተፈራረቀበት ስለሆነ በምሽት በመታደርጉት ዝግጅት አው ለስለስ ባለ እዚህ ሙዚቃም በመጠቀም እንግዲህ መስራት ማድረጉ በርግጥ የሚቻል ነገር ነውና
2: ዘመናዊው
0: ማውካንተ ካንተ በፊት አሽከሩን ከተማ ኗሪ የሆኑትን ወይዘሮ ይግባኝ ይገባል ዓለም የወታደር የማሩ ዓለም ሙስሊማር የሱናትን ጠየቀን እንደነሱ የመሳሰሉ ቤተሰቦች ለማበረታታት እንደው አስተዳደሩ ወዘጋጃ ቤቱ
2: ያለን ጊዜ እንደው አጭር ነው ማለት ነው ለጊዜ እናነጋግረው። አዎ ገብርኤል መልክቱ ግልጽ ነው
4: ለዚህ ጊዜ በሰጡኝ ትክክለኛ
2: ሰዓቱ ተጠናቀቀ ለሌላ ለተረኛ መልቀቅ አለብን።
4: እሺ ይቅርታ ደግሞ ጠይቃለሁ ስለጠፋሁ ወደፊቱ የበለጠ
2: ያው ተገንታል ችግር የለውም እዚህ በኋላ ተገንታል። እናመሰግናለን መልካም ቀን የቴክኒክ ባለሙያችን
0: ያየርኒው
2: ማን ነበር እናመሰግናለን። እንግዲህ መልካም ቀን ምሽት ላይ እንገናኛለን።
0: ጠይ ዘመነ እንዲያው ቆም ብሎ እነዚህ በስልኮችን በተራ በተራ በማስገባት እና ያስተናገድን የናንቺ ወርቅነሽ እና ይሻያው ደጉ ደግሞ ስቱዲዮ ላይ ሆነን አነጋገርን። እንግዲህ ለአዘንተኛ ቤተሰቦች በሙሉ ጽናቱን ይስጥ ማታ 7 ሰዓት ላይ ያገናኘን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ እንደምን ዋላችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ካፍ ዳሌት በትሽሬ ታፍሽን ፔይዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 5 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 25 ቀን 2019 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኢታይ ቶማሮፍ ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደጉና ወርቅነሽ ሸቴንን ያለውን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ከተለያዩ የሀዘንተኛ ቤተሰቦች ጋር ቃለ መጠይቅ እናደርጋለን። ዝግጅታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አድማጮች አብራችሁን ቆዩ። አሁን የምሽቱ ዜና በሻያው ደጉ ተዘጋጅቶ ይቀርባል።
1: ወርቅነሽ አመሰግናለሁ። አርስተ ዜና፣ በኢየሩሳሌም ከተማ በሚገኘው ሃር ሄርጼል በጥቅምት 7 የሽብር ጥቃት እልቂት ዜጎችና የመከላከያ ኃይል ጀግና ሰማዕታት የመንግሥት የመታሰቢያ ሥነ ሥርዓት ተካሂዷል። የተቃዋሚዎች ፓርቲዎች መሪ ያይር ላፒድ ዛሬ በመንግሥት የመታሰቢያ ሥነ ሥርዓት ላይ አልተገኙም። ከሶስት ዓመት በፊት በነሃል ኦዝ ቂቡጽ በደረሰ እልቂት ያኒብ ዞሃር ሚስቱ ያስሚን እና ሁለት ሴት ልጆቻቸው የ20 ዓመቷም ከሼትና የ18 ዓመቷም ትኼሌት በቤታቸው ተገድለዋል። የብሪታንያ ፍርድ ቤት በእንግሊዝ በሚገኘው እስራኤል ኤምባሲ ላይ የሽብር ጥቃት ለመፈጸም ሞክሮ በነበረው የኩዌት ዜጋ ላይ የዕድሜ ልክ እስራት ፈረደበት። የሚሉት ዋና ዋናዎች ናቸው። ዜና በዝርዝር እንሆ። በኢየሩሳሌም ከተማ በሚገኘው ሃር ሄርጼል በጥቅምት 7 የሽብር ጥቃት እልቂት ዜጎችና የመከላከያ ኃይል ጀግኖች ሰማዕታት የመንግሥት የመታሰቢያ ሥነ ሥርዓት ተካሂዷል። ፕሬዚዳንት ሄርጾግ በንግግራቸው የምርጫ ዘመቻም ማዕበል ውስጥ ቢሆንም ሰፊው ሕዝብ አንድነትና የጋራ ዋስትና እንዲጠብቅ እንዲህ ሲሉ ጥሪ አስተላልፈዋል።
2: בעוד שבועות אחדים נלך לבחירות. סוגיות רבות עומדות על הפרק, ואני קורא ומפציר באזרחי ישראל כולם לממש את זכותם וחובתם הדמוקרטית ביום הבוחר. ובדרך אל הקלפי אנחנו נפגוש מחלוקות וויכוחים, אך לצידם אני מבקש שנזכור את הברית הפשוטה בינינו, הברית שהפציע במלוא עוצמתה באותו בוקר נורא, הברית שאומרת ישראלים לא משאירים איש מאחור, לא בשדה הקרב ולא בשכול, לא בשיקום ולא בבית החולים.
1: פרזדנט ונדתנה גרד קטקיצה מנתת בועלם ודה מרצ'ם እንሄዳለን። በርካታ ጉዳዮች ከፊት ለፊታችን ተደንቀዋል። የእስራኤል ዜጎች በሙሉ የዲሞክራሲ መብታቸውና ግዴታቸው እንዲወጡም እጠይቃለሁ፣ አጥብቄም እለምናለሁ። በምርጫ ሳጥን መድረክ ላይ ስንጓዝ አለመግባባቶችና ክርክሮችን ያጋጥመናል። ነገር ግን ከነሱ ጎን ለጎን በሁላችን መካከል ያለውን ቀላል ያለ ቃል ኪዳን አንድነታችን መጠበቅም በጣም አስፈላጊ ነው ብለዋል። ጠቅላይ ሚኒስትር ናታንያሁ በሃር ሄርጼል መንግስታዊ መታሰቢያ ሥነ ሥርዓት በንግግራቸው እኛን ለማጥቃት የተነሳብን ሁሉ ላይ በብረት ኃይላችን እንደመሰዋለን፣ ራሳችን ብቻ ሳይሆን ነፃውን ዓለም ጨምሮ እንጠብቃለን ሲሉ እንዲህ ተናግረዋል።
3: כי כשהר הגעס של הטרור והשנאה הפונדמנטליסטית הזאת מתפרץ, ללבה הרסנית אין מעצור, לטרור אין גבולות. הוא לא פוסח על בריטניה, הוא לא פוסח על צרפת, הוא לא פוסח על הולנד, הוא לא פוסח על הרבה מדינות.
1: ጠቅላይ ሚኒስትሩን ሲናገሩ የዚህ አክራሪ ሽብርተኝነትና ጥላቻም እሳተ ጎመራ ሲፈነዳም ለሚያወድመው ነበልባል ምንም ገደብ የለውም፣ ሽብርተኝነት ድንበር የለውም፣ ብሪታንያን አልፍም፣ ፈረንሳይም አልፍም፣ ሆላንድ አልፍም፣ ብዙ ነገሮችን አልፍም። ቃል አቀባያችን ዲክላ አህሮን እንደገለጸችው ልጁ ቶም ይቅርታም አዎ በዚሁ በጠቅላይ ሚኒስትሩ ንግግር በማድረግ ላይ እንዳሉ ልጁ ቶም የተገደለበት ሀዘንተኛ አባት ያዕቆብ ጉድጎዶ በጥቅምቱ ሰባት ልጄን አላዳንክም 1200 የተገደሉ ሰዎችም አላዳንክም ብሎ በሚጮህበት ጊዜ የናታንያው ንግግር ለአጭር ጊዜ ተቋርጦ ነበረ። የተቃዋሚዎች ፓርቲዎች መሪ ያይር ላፒድ ዛሬ በመንግስት የመታሰቢያ ስነ ስርዓት ላይ አልተገኙም። በቅርብ ከጠቅላይ ሚኒስትሩ እና ሚኒስትሮቻቸው በመተቸት ላፒድ ኃላፊነት ለሚወስድ ፍቃደኛ ያልሆኑ የጦር ሰራዊትን አዛዥ የወነጀሉ እና የሀገር ውስጥ ምርመራ ኮሚቴ ማቋቋም የሻሩ ሰዎችን በሚገኙባቸው ስነ ስርዓቶች ላይ እንደማይገኙ ተናግረዋል። የሻቲድ ፓርቲ ሊቀመንበር ከተገደሉት እና ከታገቱት ቤተሰቦቻቸው ጋር በመሆን ከነገ ወዲያ ሮብ በሚያዘጋጁት የመታሰቢያ ስነ ስርዓት ላይ እንደሚገኙ ገልጸዋል። በነሃል ኦዝ ቂቡስ በደረሰ እልቂት ያኒብ ዞሃር ሚስቱ ያስሚን እና ሁለቱ ሴት ልጆቻቸው የ20 ዓመቷም ከሸትና የ18 ዓመቷ ተኸሌት በቤታቸው ተገለዋል። በህይወት የተረፈም ብቸኛው ሰው ታናሹ ልጃቸውም የ13 ዓመቱ አሬል ሲሆን በዛን ጠዋት ወደ ሜዳዎች ለመሮጥ ወጥቶ ነበረ። ከዛን ጊዜ ወዲህ በያኒብ እህትም በአክስቱ አየሌት ኮሄን ዞሃር ተቀብሎ በልጅነት አድጓል። ከካን ሬዲዮ ጋዜጠኛ ራኒ ቢንያሚን እና ከይጋል ጎታ ጋር ባደረጉት ቃለ መጠየቅ ኮሄን ዞሃር አሬል በጨለማ ውስጥ ያለው ታላቅ ብርሃን መሆኑ ተናግራለች። አሁንም የመንግስት አባላት መጥተው እንዲጎበኙ እንጠብቃለን ስትል እንዲህ ተናግራለች።
4: היחידי שהגיע אלינו היה יואב קיש בשבעה. לא הגיעו, לא התקשרו, לא התעניינו. משני המטוסים, אני לא בן אדם פוליטי, מעולם לא הייתי ולעולם לא יהיה. והלוואי והיו מגיעים, הייתי משיטה את היד לכולם, ומבקשים דבר הכי בסיסי מאריאל. מבקשים לנו סליחה ומבטיחים לו שלא יהיו עוד ילדים כמו.
1: וזרו הילד כהן זוהר, זאת נגרניה זנד, עוד אלמתום, ימיאס הזנאו. እኛ ዘንድ የመጣ ብቸኛ ሰው በሐዘን ወቅት ሰዓት ዮአብ ኪሽ ነበሩ። ሌሎችም ከፍተኛ መንግስት ማረስልጣኖች አልመጡም፣ አልደወሉልንም፣ አልጠየቁንም። ከሁለቱም ወገኖች ከፖለቲካዊ ክንፎች መጡ። እኔ የፖለቲካ ሰው አይደለሁም፣ ወደፊትም ፈጽሞ አልሆንም። ቢመጡ ምኞቴ ነበረ። ለእኛም እጄን እዘረጋለሁ፣ መጥተው እንዲጠይቁን ልቀበላቸው። እናም ለአርኤል በጣም መሰረታዊ የሆነው ነገር እንጠይቃለን፣ ይቅርታ እንጠይቀዋለን። እናም እንደ እርሱ ያሉ ሌሎች ልጆች ፈጽሞ ከክፉ ላይ እንዳይወድቁ እናስባለን። የቀድሞው የጠቅላይ ሚኒስትር ጽህፈት ቤት ቢሮ ዋና ስራ አስፈጻሚ የነበሩት ኤሊ ግሮነር ለካናዳ ሾው ትረሸት በሬዲዮ እንደተናገሩት ጠቅላይ ሚኒስትር ናታንያሁ በጥቅም ሰባት እልቂት ላይ ኃላፊነት ባለመውሰዳቸው አይደነቅም ገልጽ ሲል እንዲህ ተናግረዋል።
5: אתה מכיר את ראש הממשלה שלך הרבה מאוד שעות איתו.
6: נכון.
5: אתה חשבת שהוא ייקח אחריות?
6: לא.
5: מדוע?
6: אני חושב שהוא לא חושב שהוא אחראי.
5: בשום דבר?
6: תראי, זה לא, הוא פוליטיקאי. הוא בבחירות. אני די בטוח שהוא משוכנע, באמת, אם תשימי אותו על פוליגרף, הוא משוכנע שהצלת העם היהודי, המדינה היהודית, תלויה בו, וכל דבר שצריך לעשות כדי שיהיה ראש ממשלה, הוא מצדיק את המטרה.
1: אותו אלי גרונר נתמאגרות תקלי מיניסטר תאוקעלה למילום כסעצ'ו גר בזו סעת עתנה סלפי עלום ונתנום הלפינת יוסדלו בלה אסבה נבר למילאו תאייקי איידלם הלפינת נאוסדום למן ለሚለው ጋዜጠኛዋ ጥያቄ እሳቸው ሐላፊናቸው ብለው እንደሚያስቡ አስባለሁ። በምንም ነገር ላይ ተመልከት፣ እሳቸው ፖለቲከኛ ናቸው፣ በምርጫ ላይ አሉ። በውሸት የእውነት መጋለጫ መሳሪያ ፖሊግራፍ ላይ ብታስቀምጧቸው እንኳን የይሁዲ ሕዝብን ማዳን መሆናቸው ነው የሚናገሩት ሲል ተችቷል። የእስራኤል መከላከያ ሰራዊት በቢንያሚን ክልል በሃባት የእርሻ አቅራቢያ ከተፈጸመ የሽብር ጥቃት ሙከራ ቦታ ያመለጡት አሸባሪን ለመያዝ እየተከታተሉ ነው። በቦታው ላይ ሁለት አሸባሪዎች እንደነበሩ፣ አንደኛው ጩቤ የታጠቀ ነበረ፣ ለሰራዊቱ መረጃም ደርሷል። ዜጎች በጩቤ የታጠቀውን አሸባሪ በጭነት መኪና ለመግጨት ሞክሮ ነበረ። አንደኛው በመከላከያ ሰራዊት ቁጥጥር ስር ውሏል። ሌላኛው ጓደኛው ግን አምልጧል። የብሪታንያ ፍርድ ቤት በእንግሊዝ በሚገኘው የእስራኤል ኤምባሲ ላይ የሽብር ጥቃት ለመፈጸም ሞክሮ በነበረ የኩዌት ዜጋ ላይ የእድሜ ልክ እስራት ፈረደበት። የተያዘው ግለሰብ አብደላህ አልባድሪ የ34 ዓመት ዕድሜ ያለው ከአንድ ዓመት ተኩል በፊት ሁለት ጩቤዎችን ይዞና ወደ ሰማዕታትም ሻሂድ ሆኖ ለመሞት ያንጸባረቀን ደብዳቤ ይዞ ወደ ኤምባሲው ግቢ መጥቶ ነበረ። ጋዜጠኞች ዮአብ ዛሃቢ እንደገለጸው አጥሩ ለመውጣት ሞክሮ ነበረ፣ ነገር ግን የታጣቂ ፖሊሶች በሰከንድ ውስጥ በቁጥጥር ስር አውለውታል። የአየር ጸባይ ትንበያ፣ ነገ በሙቀቱ መጠን አነስተኛ ቀዝቀዝ፣ ከዛሬው ነገ ቀዝቃዛማ ይሆናል። በደቡብና በምስራቅ አቅጣጫዎች እንዲሁም በሰሜንና በባህር ዳርቻ ቅዝቃዜም ይከሰታል። በአንዳንድ ቦታዎች ደግሞ በትንሹ ይዘንባል ተብሎ ይጠበቃል። ሮቭ የአየር ሙቀት መጠን አነስተኛ ቀዝቃዛማ ይሆናል ተብሎ ይጠበቃል። የምሽቱ ዜና እስከዚሁ ነው። ከብዙ በጥቂቱ
0: አመሰግናለሁ ሻያው። ወደሚቀጥለው ዝግጅት ለማለፍ መሸጋገሪያ ሙዚቃ

0: ከዚህ በመቀጠል ወርቅነሽ፣ እንግዲህ በዛሬው ዕለት የመንግስታዊ የብሔራዊ መታሰቢያ ስነ ስርዓት ኢየሩሳሌም በሃር ሄርጼል ከፍተኛ በፕሬዝዳንቱ ጠቅላይ ሚኒስትሩም በተገኙበት የመታሰቢያ ስነ ስርዓትና ንግግርም አድርገዋልና ይህን በተመለከተ ዝግጅቱ ብሔራዊ የመታሰቢያ ዝግጅቱ ሂደቱ ምን ይመስላል?
1: አዎ ሻየው፣ እንግዲህ ዛሬ ይሄ ጥቅምት 7 ከ3 አመት በፊት ጥቅምት 7 ቀን 2023 ዓ.ም የደረሰው ጥቃት ታስቦ ውሏል። በመንግስታዊ ደረጃ ጥቃቱ እንደምናስታውሰው ቅዳሜ ቀን 6 ሰዓት ከ29 ነበር ሐማስ ጥቃቱን የጀመረው ጋዛ ሰርጥን በሚያዋስነው የእስራኤል ድንበር ጥሶ በመግባት ልክ በዚህ ሰዓት 6 ሰዓት ከ29 ጀምሮ ዛሬ በፕሬዝዳንታዊ ቢሮና በሌሎች መንግስታዊ መስሪያ ቤቶች እስራኤል ሰንደቅ ዓላማ ዝቅ ብሎ መውለብለብ ጀመረ። ከዛ ሰዓት ጀምሮ ነው እንግዲህ መታሰቢያው የጀመረው። በጣም ከባድ ቀን ነበር። የጥቃቱ ሰለባ የሆኑ ቤተሰቦች፣ የጥቃቱ ሰለባ የሆኑ ዜጎች፣ የመከላከያ ሰራዊቱ አባላት፣ ጀግኖች ተዋግተው አሸባሪውን ኃይል ሐማስን የመለሱት የሐማስን ጥቃት የመለሱ ጀግኖች ድምጽ ሲሰማ ውሏል። 11 ሰዓት ላይ በሃር ሄርጼል በኢየሩሳሌም በሚገኘው ብሔራዊ ወታደራዊ መካነ መቃብር መንግስታዊ ስነ ስርዓቱ ዋናው ጀመረ። ፕሬዝዳንቱ፣ ጠቅላይ ሚኒስትሩና ሌሎች የሚመለከታቸው ወታደራዊና መንግስታዊ ባለስልጣናት ንግግር አድርገዋል። እንዲሁም የሀዘንተኛ ቤተሰቦች ንግግር አድርገዋል። ይህን ቀን ይህን ጥቃት በተመለከተ ከዛም 2 ሰዓት ላይ በዛው በሃር ሄርጼል በሽብር ጥቃት ሰለባ የሆኑ ቤተሰቦች በሽብር ጥቃት የተገደሉ ሀዘንተኛ ቤተሰቦች በተገኙበት ያው እነሱን የሚመለከት መታሰቢያ ስነ ስርዓት ተካሂዷል። ከዛ እንግዲህ አሁን ምሽት 7 ሰዓት ላይ ነው በሻራ ነጌብ ደግሞ ዝግጅት ይደረጋል ተብሎ የሚጠበቀው የመጨረሻው። እንዲህ ያለ እንግዲህ እስከ ሮብ ድረስ ይቀጥላል። በሻራ ነጌብ እንደምናስታውሰው ሐማስ ጥቃቱን ሲጀምር በዛ አካባቢ ለመጀመሪያ ጊዜ የአካባቢው በየደረጃው የሚገኙ የአስተዳደር አባላት፣ የደህንነት፣ የእስራኤል ጸጥታ ጥበቃ አባላት ወጥተው ሐማስን በመዋጋት እንግዲህ ህይወት መስዋዕትነት የከፈሉም አሉ። ሻራ ነጌብ ሲታወስ እንግዲህ ብዙ ጀግኖች ይታወሳሉ። በዛ አካባቢ መታሰቢያው ይካሄዳል። አሁን 7:30 ላይ የዛሬው ቀን መጨረሻ፣ ነገና ነገ ወዲያም እንደሚቀጥል የሚታወቀው። ሌላው ሻያው ዛሬ ያው በሀገራችን ይህ መታሰቢያ ላይ ትኩረት አደረግን እንጂ በሀገራችን ያው የታሰበውና ብሔራዊ መታሰቢያ ስለሆነ ሳውዲ አረቢያ በሁቲ አማጺ ቡድን ላይ በየመን ዋና ከተማ የሀገሪቱ ዋና ከተማ ሰናን ተቆጣጥሮ እንደሚገኝ ይታወቃል። የሁቲ አማጺ ቡድን በሰና ላይ በመቶ የአውሮፕላን ጀቶች ጥቃት በማድረስ ጥቃት ከፍታለች ሳውዲ አረቢያ። በዚህ በሁቲ አማጺ ቡድን ላይ በርካታ ኢላማዎችን ድል በማድረግ እንደተቆጣጠረች ነው ሳውዲ የሚነገረው። አሁን የቀይ ባህር ባብል መንደብ የሚባለውን በቀይ ባህር አካባቢ የሚገኘውን የንግድ መርከብ መተላለፊያ ቦታ በሁቲ አማጺ ቡድን እጅ እንደወደቀ ይታወሳል። ከሳምንታት በፊት ሳውዲ አረቢያ መልሳ መቆጣጠሯ እየተነገረ ነው። ሌላው ዱብባብ የተባለ ከተማ በሁቲ አማጺ ቡድን ቁጥጥር የዋለ ከተማ ነው። እሱንም ሳውዲ መልሳ እንደተቆጣጠረች እና ሌላም በሁቲ አማጺ ቡድን ስር የሚገኙ ከተሞችን ለምሳሌ እንደ አልሙኸያ እና ሌሎች የመሳሰሉ ከተሞችን ለመቆጣጠር እየተቃረበች እንደሆነ የሳውዲ ኃይል እንግዲህ የምድር ጦር አለ፣ የባየር ኃይሉ እየታገዘ ጦርነቱ እንደተፋፋመና የሁቲ አማጺ ቡድን ብዙ ድል እየተደረገ ሳውዲ ድል እያደረገች እንደሆነ እየተነገረ ነው። በዛሬው ዕለት 100 የጦር አውሮፕላን እንግዲህ በሰማይ ላይ መሰለፍ ማለት አስበው ቀላል ነገር አይደለም። ከባድ ጦርነት እንደሆነ እየተነገረ ነው። ነገና ነገ ወዲያ በሰፊው እንመለከተዋለን። እንግዲህ አሁን ባለው ዘገባ የሁቲ አማጺ ቡድን ድል እየሆነ እንደሆነ ነው የሚነገረው። ሻይ
0: በኒ እንዳለ ሁቲም አማጺያን የመን ደቡብ ምዕራብ አካባቢ ቆጣጠሩ ቆይተዋል። እስካሁን እንግዲህ የሳውዲ አረቢያ መከላከያ አስራውት የአየር ኃይሉ እንዳልሽው ከመቶ በላይ ጦር ጀቶችም ከባድ ድብደባ ማድረጋቸውና ብዙ አካባቢዎችን ለመቆጣጠር እንደቻለች ብለሻል። ከዚሁ የሁቲም ደጋፊ ረዳት የሆነችው የኢራን ነው በሁሉም ነገር ድጋፍ እያደረገች ደግሞ አሁን ማምሻውን ከቀትር በኋላ የደረሰን መረጃ ዜና እንዳመለከተም ኢራን የኢራን ሰራዊት ወደ ሆርሙዝ የባህር ወሽመጥ አካባቢ ሚሳይሎችን ተኩሷል። ምናጠቃ በዚህ በዛ አካባቢ ለወራት በባህር እንዳይንቀሳቀሱ የቆሙ ብዙ የነዳጅ ዘይት የጫሩ መርከቦች በሆርሙዝ ባህር ላይ ይገኛሉና በዚህ ዙሪያ እስካሁን የአሜሪካ አስተዳደር ትራምፕ እኛን ሆርሙዝ ባህር መተላለፊያ ተቆጣጥረናል ሲሉ ነበረ። ገና የዚህ ጉዳይም ገና ነው አደለ?
1: ይህ እንግዲህ አው ባብል መንደብ እንደምናውቀው ተለዋጭ ነው፣ ተጨማሪ ነው። ግን የሆርሙዝ የባህር መስመር ሲያዝ በባብል መንደብ አማካኝነት ነበር የንግድ መርከቦች ሲያልፉ የነበረው። የሁት አማጺ ቡድን ግን ያን አካባቢ ሲቆጣጠረው ሁኔታው አስቸጋሪ ነበር። እንግዲህ በዓለማችን በተለይ በነዳጅ ምርቱ በነዳጅ አቅርቦቱ ላይ ያው ከባድ ተጽዕኖ ፈጥሮ ነበር። በዓለማችን ኢኮኖሚ ላይ ተጽዕኖ የፈጠረ ጉዳይ ነው። እንግዲህ በሁቲ በኩል በቁጥጥር ስር የዋለና የሁቲ አማጺ ቡድን በሳውዲ በቁጥጥር ስር እንደዋለ በአብዛኛው በተለይ ተቆጣጠራቸውን ቦታዎች መልሶ በመቆጣጠር እንደ ባብል መንደብ ያሉ መተላለፊያ የባህር መስመሮችን የሚወጡ ዘገባዎች እየተመለከቱ ነው። የሆርሙዝ ጉዳይ እንዳልከው በኢራንና በአሜሪካ መካከል ያለ ትልቅ ዓለም አቀፍ አወዛጋቢ ጉዳይ ነው። የሚቀጥል ነው የሚመስል እንግዲህ ያለው ሁኔታም እንግዲህ በቀጣይ ደግሞ በሰፊው እንመለከተዋለን። ካለን ጊዜ አንጻር ወደ ቃለ መጠይቅ ብናልፍ አው እንግዲህ ከተለያዩ ሀዘንተኛ ቤተሰቦች ጋር እንወያያለን። ዛሬ ቀኑን በተመለከተ ይቀጥላል ዝግጅታችን፣ ተከታተሉን። ኢሻያው ዛሬ የከባድ ቀን ነው። ከወይዘሮ መሰረት አዲሱ ጋር እንወያያለን። ወይዘሮ መሰረት አዲሱ የሻምበል ባሻ ካሳው ወይም ዳንኤል ዘገዬ እናት ናቸው። የሻምበል ባሻ ካሳው ወይም ዳንኤል ዳኒ ዘገዬ በ2024 ዓመተ ምህረት ጋዛ ሰርጥ አሸባሪዎች በከፈቱት ተኩስ ነው እንግዲህ አንድ ህንጻ ውስጥ እንዳሉ በዚህ ጥቃት እንደምናስታውሰው ብዙዎቻችን የምናስታውሰው ጥቃት ነው። ከባድ ነበር። እለቱ ሰኞ ቀን ነበር፣ ጥር 22 ቀን 2024 ዓመተ ምህረት አንድ ላይ 20 ወታደሮች ነው የተገደሉት። ከነዛ መካከል አንዱ ዳንኤል ወይም ካሳው ዘገየ ነው። ነፍስ ይማር። የ38 ዓመት ጎልማሳ ነበር፣ ተጠባባቂ ወታደር ነበር። የባለትዳርና የሁለት ልጆች አባት ነው። ነፍስ ይማር። የዳንኤል እናት ወይዘሮ መሰረት ጤና ይስጥልን፣ እንደምን አሉ?
2: ጤና ይስጥልኝ።
0: ደህና ነን። በእውነትም ቀላል ወይዘሮ መሰረት
2: አቤት።
0: በውል በጣም ከበድ ያለ ነው። በዚህ የምታሰቢያው ስነ ስርዓት ላይ ሆነን በእውነትም ማስታወስ ሙታንና ማስታወላችን ስናስታውስ ጥንክርና ጽናቱን ከሁሉ በማስቀደም ቀላል አይደለም። እናም እንግዲህ በምን ሁኔታ ነው እያሰባችሁ ያለው? 3 ዓመት ያን በአዛ ግንባር በነበረው ጦርነት 3 ዓመትን አስቆጠርንና መንግስታዊ የመታሰቢያ ስነ ስርዓት ላይ ነው ያለንና እንዴት ይሰማችኋል?
2: በጣም ከባድ ነው። ለእኔ ተሮሻሻና በፊት ነው የልጅነነን በጣም የከበደኝ ተሮሻሻና አካባቢ ነው። ሮሻሻና ማለፈ የውም ችቡር እንዲሁ ደግሞ የውም ችቡርም እንዲሁ አለፈ። አሁንም ይሄው ሱካ ልጅ የውም ችቡር አንድ ቀን ተቤቱ አይውልም። አሁን ኢየሩሻ ላይም ተሄደ ነው እንጂ ሁልጊዜ ቤትም ሄደ የትም ሄደ ተኔ ቤት ነው። ማታ ምሸት ማልዳ ከቀኑ ላይ ይመጣል። ለባብሶ ብሎ ቤተ ክህነት ይሄዳል። ማታ ምሽቶ ይመጣል ያድራል። ማልዳ ተነስቶ ቤተ ክህነት ይሄዳል። በቃ የሚመጣበት እንዲያው የሚቀመጥበት ቦታ የለበሰው ልጅ የሚቀመጥበት ቦታ ማልዶ ተነስቶ ሲሄድ ወደ ቤተ ክህነት ተመልሶ ሲመጣ በቃ የሚቀመጥበት ሁሉ ነው የሚታየኝ። በጣም ነው። አሁንም በዳሱ ደግሞ እናቴ ታተይ ሱካው ተሰርቷል፣ ጥሩ አርጋችሁ ሰርታችሁታል፣ ጥሩ አርጋችሁ በደንብ ስሩት የሚለው መጦ ተሱካው ቁጭ የሚለው ያ ሁላ አብሮኝ ነው ያለ። በጣም ይህን 3 በዓላት በጣም ልጅ አብሮኝ ነው ያለ እና እኔ በእውነት እንኳን 3 ዓመት እንዲያው 2 ወር 3 ወር የሆነም አይመስለኝም። ሁልጊዜ ተኔ ጋር ነው ያለ። እህቶቹ ወንድሞቹም ልባችን ተሰብሯል። በእውነት ነው የምላችሁ።
1: እርሶ የዮክንያም ነዋሪ ነዎት። ዳንኤል ኢየሩሳሌም ነበር የሚኖር፣ ያው ባለትዳር ነበር፣ የሁለት ልጆች አባት ነበር። ኢየሩሳሌም ያሉት ያው ኢየሩሳሌም ከባለቤቱ ጋር እዚህ ይኖር ነበር፣ ግን ዋና ቦታው ዮክንያም ነው። የቀብር ስነስርዓቱ የተፈጸመው እዛ ሰው ባሉበት ከተማ ነው።
2: ያደገ ዮክንያም ነው። ከዚህ ሆኖ ያደገ ሁለት አመት ተምናምን ነው 3 አመት አይሞላም ራሱ ኢየሩሳሌም ሄዶ የተቀመጠ እናዚ ሆነ የሚኖር ሁሉም ተዚህ ነው አዎ ካቦም ተዚህ ነው የሆነ እንግዲህ አስ ደሞ ሄዶ ተዚያው ይሁንን እንዴት ሆኖ
0: ሻምበል ባሻ ዳንኤል ካሳው ነፍሲ ማርና በእውነትም በጋዛ ግንባር በተካሄደው ጦርነት ለእስራኤል መከላከያ ሰራዊት የምህንድስና ክፍለ ጦር ብርጌድ ጦር አባል ተዋጊ የነበረና በዚህ ከባድ የተኩስ ልውውጥ እሱን ጨምሮ 21 ተዋጊ ወታደሮች ነው መስዋዕትነት የከፈሉ ነፍሳቸውን ይማር። አሁን እነሱን ለማሰብ ሲባል ምን ተሰራ?
2: ምንም ያው የተሰራ ያው ለማስተዋል ስለሁሉም እንግዲህ የራሱ ያውቃለኝ ለኛው ግና ለማስተዋል ያው ሁልጊዜ የምናገረው ነው በየአመቱ ካዶሮጌል ገና በልጅነቱ ሲጫወትበት የነበረው ቦታ ካዶሮጌል አሮጌ ነበር አዲስ ፈርሶ እንደገና አሮጌው ፈርሶ አዲስ ተሰራለት ካዶሮጌል ምግራሽ
0: መጫወቻ በቦታ
2: መጫወቻ ለልጆች ምግራሽ ተሰራ በሱ ስም ጥሙናውም ያው ተአለ ሆኗል ተለፍጧልኝ ያው በኢየሩሳሌም ደግሞ በሚሰራበት ቦታም ባለቤቱ በሚሰራበት ቦታም በቤተ ክህነት ያው ብዙ ነገር ተደርጎለታልኝ
1: ሴፈር ቶራ የቶራ መጻፍ
2: ሴፈር ቶራ ደግሞ ኢየሩሳሌም ሴፈር ቶራ ገብቷልኝ በሱ ስም ገብቶለታል ምሽቱ አሰድራየው
0: እንትን ብላ አስገብታለታለች። አሁን በአደገባት በዮክናም ከተማ አደባባይ አድ ኦላም እስከ ዘላለሙ የሚል አደባባይም ተሰርቶለታል። በዳንኤል ለሱና ለጦር ትጥቆች መታሰቢያ አደባባይ ተመርቋል። በዚች ከተማ በዚህም ብቻ ደግሞ በዳንኤል ስም መታሰቢያ ዛፍም ተተክሏል አይደል?
2: አዎ
0: ይሄ አሁን ይሄ ለመታሰቢያ በእውነት ነፍሳቸው ዲማር እንትንሽናን ታዝንተኞች እንዳው በጦር ሜዳ እንዳለ ነው የተሰውትና ትንሽ ያጽናናችሁ ይሆን?
2: ምን ሆኖ ያጽናናና ምን ያጽናናናል ምን ያበረታታል?
0: ለማሰብ የሙታን መታሰቢያ ነፍስ ይማር በሚል እንዳይረሳ እንዳይዘነጋ በሚል ሐውልት ሲቋቋም እንዲያው በእውነት በቁም ነገር ለዚች ሀገር ዳር ድንበር በጦር ግንባር ላይ ሆኖ የወደቀ የተሰዋ ወታደርና አይ በእውነት ሀዘኑማ እንደናት እንደ ልጆች እንደ ምስት በጣም በጣም ያዝናሉ። ጥልቅ ሀዘን ይስማል አይደለ? እና ግን እሱ ለማስተ እንደዚህ አይነት ስነ ስርዓት እንደዚህ መታሰቢያ ስነ ስርዓት ሐውልት ሲተከል ትንሽ መቼም ያጽናና ይመስለኛል።
2: አዎ ደስ ይላል በእውነት ልጆቻችን እንዲሁ ልጅን በጦር ግንባር እንደተዋጋ የሚወደው ጣባና ያው ሁልጊዜ የሚዘምትበት ነው ያው

0: ነጋግሮት ነግረውናል። በምን ሙያ ነበር የሚሰራው? ምንድን ነበር የተማረው?
1: ካሽማሊ መሐንዲስ ነው። ካሽማሊ መሐንዲስ ነው። 5 አመት ነው የተማረ። አዎ ብቻውን ነው። ብቻውን 14 አመቱ እድሜው 14 አመት በወደል ፊልማ ሀዲያ ከዚያ ተፊልማ ጨርሶ በዚያው ተከራይቶ ትንሽ ጊዜ ቆየ። ምክላላ ትምህርት ለመግባት ቆየ። ከዚያ ማልሟላለ ተመልሶ መጥቶ ያው እንደገና ወደ ጣባ ገባ። 3 አመት አገልግሎ ተመለሰ።
2: መደበኛ ጦር
1: መደበኛ ገባ። ያው 2 አመት ተኩል ሳለ የገና 2 አመት እንደውም አልሞላም እንደው ፈሳስቸ እንደሆነ
2: ያው የ3 አመቱን አገር ውትድርና ለመጨረስ
1: ሊባኖን ጦርነት ነበረ። ያው ከዚያ ትንሽ ብዙም አይደለም ያው ተመቀድ መጣይዋን ስቶስ ተጫንቀው እንትን ብሎ ቆስሎ መጣ። እኔን ደብቆ አላየሁት። ኋላ ባይ እንደሆነ ተመጥቶ ሞነ ነው ስለው አይ ጥጊቱ እየበረረ ቀላሃው ተጫንቃዬ ላይ ስላረፈ ነው ጓደኛዬ ሲተኩስን ተኩስ አብረን አለ። በዚያ እንደደነገጥኩ እኔም ሳለሁ ያው እንትኑንም አልሄደ ያው እንትን አላለ ቀጠለ ወደዚያው ወደ ተዋጊነቱ ቀጠለ። 3 አመት እንደማንም ብሎ ጨረሰ መጣ። ከዚያ በኋላ ደግሞ ሚሉ እያለ ይሄዳል ይወዳል ደስ ይለዋል ሲሄድ ሱቅ ነው የሚሄድ። ከዚያ በኋላ ያው ወደ ትምህርት ወደ ቤት መከራየት ተከራይቶ ይማራል ይሰራል ይማራል ይሰራል። አንድ ቀን ሳር ያው መሐንዲስ ሆነ ወጣ። ከዚያ በኋላ ያው ተድሮ ቤት ያዘ ጀመረ። ቤት ተከራይቶ ሲኖር እነዚህ 2 ጨቅሎች አፈራ። ያው ሲሄድ ሲመጣ ተሚሉዩ ያው ያደጋ ደረሰ እና እንደዚህ ሆነ።
0: ልጆቹ የስንት አመት ናቸው?
1: አሁን ትንሽቱ ያው 5 አመት ሊሞላት ነው። ትልቅየው 6 አመት ሆነው ወደ ኪታል የፈደ አሁን ታሁን ኪታል የፈደ።
0: ይጠይቃሉ ስለ አባታቸው ልጆች እንዴት ናቸው?
1: ዋይ በጣም ነው የሚጠይቁ። ተዚህ ወክና ምንህርነነ እናቲቱን ብግን ነው የሚያረጓት። ምንህርነነ የወክንያም ተታተይ ተሳፍታታተይ ምንህርነነ ልጆችን ደግሞ ምን ያህል እነ መቆየት ምንህርነነ ምህር ነኝ ብዙ ዝማን ቆየነ ተዚህ ለምን ነው ማንሄድ ይላታል። እዛቸው ነው የምትመጣ። እሷም እግዚአብሔር የተባረከች ናት። እዛቸው ትመጣለች ታሳየኛለች ይመጣሉ። መጀመሪያ እኔን እራሱ ወንድየው ትልቅየው መጀመሪያ አይስመኝም። አስቀድሞ መጀመሪያ ለአባቴ ነው የሚል። መጀመሪያ ስሙን አሁን ሂዶ ለማየት ዕቃ ለማስቀመጥ ብዙ ይመጣል ያና ኑሮ ከዚህ ወዲያ ነው የሚስመኝ። አባቱን በጣም ነው እንትን የሚል። አባቴ እንደዚህ ነው አንቺ እኮ የአባታችን እናት እኮ ነሽ ሳፍታታታይ የአባታችን እናት እኮ ነሽ አንቺ ነው የሚልኝ። በጣም ነው ሲመጡ በጣም እደሰታለሁ። ግን ወዲያው ሲመጡ እንደዚያ ወደ አባትየው ጥሙና ሲሄድ በጣም ነው ማለቅስ። ለማቡሄ ሳፍታታታይ ለማቡሄ ይላል። አዝስብስ አርጌ እጀቅ አረገዋለሁኝ እና ያነሱታል። ሁልጊዜ ይጥፋል። አሁንም እንትን መጽሐፍ አውጥቷል። ይንጨቅላው ተና እናቱ ረድታ እንዲያብላ እናቱ ጋር መጽሐፍ አውጥተዋል።
2: ይህ መታሰቢያ መጽሐፍ ታሪክ ነው። ለልጅ ልጅ ቢተላለፍ ስለሆነ በጣም ጥሩ ተሰራ። እንደ እውነትም ወይዘሮ መሰረት አዲሱ አሁን በአንድ ብዙ ቤተሰቦች ናቸው ሀዘንተኛ ቤተሰቦች ሆኑት በዚህ ጦርነት። እንግዲህ ከእሱ ጋር የመከላከያ ሰራዊት የምድር ጦር ሰራዊት የምህንድስና ክፍል የብርጌድ ጦር አባል ነው ሻምበል ባሻ ዳንኤል ካሳውና ከነዚህ ካዘንተኛ ቤተሰቦች እንደናንተ እነሱ ጋር ግንኙነት አላችሁ ወይ?
1: ያው ሩቅ ስለሆነ ወድቄ ስለተመታሁ ወገቤን ስለሚያመኝ በመኪና ስሄድ ዲስኩ እየተንሸራተተ ሁልጊዜ ያዘምኑኛል። ልጆች ይሄዳሉ፣ 2 ትላልቆች ልጆች ይሄዳሉ። ኢየሩሳሌም ይሆናል ወይ በሲብራ በዚያ ይሆናል። ሁልጊዜ ነው የሚያዘምኑኝ። ተይ እንጂ ቀስ ብለሽ ነይ እንገናኝ ነይ ይሉኛል። ሁሉ ይገናኛል። እኔ ግን ብክላል ሂጅ አላውቅም ስለሚያመኝ። ይሄ በጣም ተጎድቻለሁ። በጣም ከሰው አለመገናኘቴ ከሰው አለመደረቤ በጣም ተጎድቻለሁ። መተኛ ከም ውልቅልቅ ነው የሚል አንድያው ወገቤ። እንደዚያ ስለሆነ ተገናኝቼ አላውቅም። ልጆቼ ግን ይሄዳሉ አይቀሩም።
2: ከዛ መሄድ ካቅም ከህመም ጋር በተያያዘ ወይዘሮ መሰረት ከሩቅ ቦታ መሄድ ካልቻሉ ደግሞ ካሉት በከተማው ማህበራዊ ሰራተኞች አዎ ደርሶ የመሰለ ማዘንተኛ ቤተሰቦች ጋር እስከ ቤታቸው ድረስ ከሆነ በዛው በቅርባችሁ በከተማችሁ መገናኘት ጥሩ ነው።
1: እሱ ጥሩ ነበረ ግን አልተገናኘሁም እኔ አይፋን

0: ወደዚህ አይፋ ቀርብናት ቀርብ ነው ያው ልጅ ወሰደኝ አይፋ ህጀ ተገናኝቻለሁ ተሰው ጋራ ከዚህ ግና አብዛኛው ወስደዚህ ተኛ ያሉትኝ የኔ ልጅ ብቻ ነው ይትወዲት ያው ፈረንጆች ናቸው እንግዲህ አጥሮች ናቸው ግን ህብሪት ሰለማልችል ህብሪት ሰለማላው ለመገናኘት አልቻልኩም
1: እንግዲህ አይዞት ለሀገር ለወገን ነው የተሰዋው ነፍሱን ይማር ልጆችን መንከባከብ ነው እንግዲህ በእግሩ እንዲተኩ እርሶንም አይዞት መጽናናት ነው እንግዲህ እግዚአብሔር ያጽናውት
0: ምን ይደረጋል ምን አረጋለሁ ያው ሁለዚህ ማልቀስ ነው ሁለዚህ ማንባት ነው ሁለዚህ ተይላሉ ወንድሞችም እህቶችም ልጆችም ራሱ ተይሉኛል እኔ ግን አልቻልኩም መቼም አለሁኝ ተመስገን ነው ያው በለዋት አለ ምንም ማረጋ ይቻለም እናት አለም እና ደግሞ ፈራለሁ ደግሞ ላሉት ልጆች እንደገና ፈራለሁ ዝም ላለሁ እንጂ ከባድ ነው በጣም የሱ ከባድ ነው ከባድ ነው እኔ እንደዚህ ሆንብኛል አላልኩም ነበር እኔ መከራ ይቻሳድጌ ብድሩን ይመልስልኛል ጎረቤት ይሆነኛል ልጄ ይረዳኛል እኔም ቤቱን አያለሁ እያልኩ እየተመኘሁ ነበር እግዚአብሔር ያለው በለጠ ምንም ማረጋ አልችልም እንግዲህ ልጆቹን ያሳድጋቸው
1: አይዞታ
2: በእውነትም
0: አመሰግናለሁ
2: ወይዘሮ መሰረት አይዞን እግዚአብሔር ጥናቱን ይስጠበውነት ሁሉም ወላጅ ያስባል እንደደረሰበት አይነት ባይሆን ግን ለሀገር ዳር ድንበር በዚህ በጠላት የተከበበችውን ሀገር ዳር ድንበር ለማስከበር ብለው በቁም ነገር ሲያሉ መስዋዕትነት የከፈሉ ጀግና ልጆች ነፍሳቸውን ይማር
0: አሜን አሜን ነፍሳቸውን ይማረው አሁንም ነፍሳቸውን ይማረው አሁንም ያሉትን ዳር ደንበር የሚጠብቁትን እኛ እንደልበትን ተኝተን እናድራለን እነሱ መከራቸውን ሲያዩ በጠሃዩ በብርዱ ሚንከላቹትን ደግሞ እግዚአብሔር ድል አርገው ለሀገራቸው ለልጆቻቸው ለእናት ለአባቶቻቸው ያብቃልን ሀገሪቱን ሰላም ያርግልን የኞችን ማገና ቀርተዋል ምንም ማረጋ ይቻለም ነፍሳቸውን ይማረው በገነቱ ያስቀምጣቸው እናንተንም እግዚአብሔር ይስጥልኝ ጤናቸውን ይስጣቸው እድሜ ባለጠጋ ሆኑልን አመሰግናለሁ።
2: ለምን ለቤተሰቦቹ የሀዘን ዳርቻ ይሁንልን በእውነት እግዚአብሔር ያጽናናችሁ።
1: አሜን። እናመሰግናለን ስላነጋገሩን እናመሰግናለን። ሰላም ይሁኑ እግዚአብሔር ያጽናውት።
2: አሜን። ወርቅነሸቴ ለእውነትም በቀላል ነገር አይደለም ሰሞኑን ብሔራዊ የመታሰቢያ ስነ ስርዓቱ ነው በእውነት እንደዚህ ለማወያየት ሀዘንተኛ ቤተሰቦች ወላጆች ቅርብ ዘመዶች ባለቤት ልጆችም የመሳሰለ ሲጠየቅ እኮ ድንግርግር እኮ ነው ያደረገን ያለን
1: ከባድ ነው የጥቅምት ሰባቱ ጥቃት የቅርብ ጊዜ ትዝታም ስለሆነ እንዳልከው ብዙ የምናውቃቸው ልጆች ተሰውተዋል በዚህ ጦርነት የምናውቃቸው ሰዎች ቤተሰቦች ያው ቤተሰቦቻችን የጦርነቱ አካል ነበሩ በዚህ ጦርነት ቤተሰቡ በሚሊዮን ሆነ በመደበኛ ውትድርና ያላገለገለ ዜጋ አይኖርምና ከባድ ነው ምን ያህል ከባድ እንደሆነ ቅርብም ጊዜ ስለሆነ ስለምናውቀው እንዳልከው ከብዳል በአጠቃላይ ግን እንደዚህ አይነት መታሰቢያ ቀን የሀዘን ቀን ቀላል አይደለም ከባድ ነው
2: እያንዳንዱ
1: ነፍሳቸውን ይማር ጀግኖች
2: እያንዳንዱ ወታደር እያንዳንዱ ተዋጊ ወታደር ከኛው ከእስራኤል ማህበረሰባችን የወጡና እስከ በቁም ነገር ላይ ያሉ በጦር ሜዳ ህይወታቸውን የሰዉ እያንዳንዳችን ይወክላሉ ምን ይላል ማህበረሰባችን በተለያየ አቅጣጫ ወደ ታሪካዊ ተስፋይቱ ምድር ወደ እስራኤል ይመጣን ለነዛን እነዚህ መስዋዕትነት የከፈሉ የሁላችን ይወክላሉ አይደለ የሀገር ፍቅር ያለን መሆኑን ነው የሚያሳየው ነፍስ ይማር
1: ነፍስ ይማር ስርጭታችን እንደቀጠለ ነው የተከበራችሁ አድማጮቻችን እንግዲህ በጥቅምት 7 የህይወት መስዋዕትነት የከፈሉ ጀግኖች እየታሰቡ ናቸው ጥቅምት 7 ቀን ለተሰንበት ቅዳሜ ጧት በነሃል ኦዝ ወታደራዊ ካምፕ ከ4 ሰዓት ጀምሮ ጠባቂ ነበር የጦር ካምፑን ተረኛ ሆኖ ከ4 ሰዓት ጀምሮ ጧት 6 ሰዓት ከ29 ላይ ነው እንግዲህ ሐማስ አሸባሪ ቡድን ድንበር ጥሰው ወደ እስራኤል ክልል የገቡት የሐማስ አሸባሪ ቡድን ለመጀመሪያ ጊዜ ሲገቡ ፊት ለፊት ተዋጋቸው ብቻውን ከዛ መፋከሩ እሱ አዛዥ የነበረው ስጋና ሉፍ ቶሜር ግሪንበርግ ደረሰ ከሱ ጋር ሆኖ ተፋለሙ ተዋጉ እስከ መጨረሻው ድረስ በርካቶችን ጣለ የ50 አለቃ አዲር እሸቱ ቦጋለ ከዛ በኋላ እንግዲህ መቼስ የጦር መሳሪያ ጥረትም ሲገጥም ያልተጠበቀ ስለነበር ይህ ጥቃት ይህ ጦርነት የህይወት መስዋዕትነት ከፈለ። አዲር እሸቱ ቦጋለ በሀያ አመቱ ነው የህይወት መስዋዕትነት የከፈለው በዚህ እለት። አዛዡ ኮሎኔል ወይም ስጋና ሉፍ ቶሜር ግሪንበርግ ለቤተሰቦቹ ልጃችሁ የህይወት መስዋዕትነት ከፍሏል፣ ግን ጀግና ነው፣ በርካቶችን ጥሎ ነው መጨረሻ ላይ የወደቀና ልታዝኑ አይገባም፣ የጀግና ወላጆች ናችሁ በማለት ነው ለቤተሰቦቹ ሀዘን መርዶ ቢያረዳ ሳይሆን እንደ ምስራች ነው ያበሰረ። ከዛ በኋላም ስጋና ሉፍ ቶሜር ግሪንበርግ ከሁለት ወራት በኋላ እሱም የህይወት መስዋዕትነት ከፈለ በዚህ ጦርነት። የሀምሳ አለቃ አዲር እሸቱ ቦጋለ አባት አቶ ጊዶን ቦጋለ ስልክ መስመራችን ላይ ነው ይሻየው።
2: አቶ ጊዲዮን ቦጋለ እንዴት ከረምክ? እንዴት ነው የሰሞኑን በዋናነት ያለው ታጣቂ ወታደር እሸቱ ወይም አዲር ያው ተሰዋል አገር ዳር ድንበር በምን ሁኔታ ስሜቱ እንዲያው እስኪ አካፍሉን እስኪ አቶ ጊዲዮን።
3: አቶ ይሻየው አመሰግናለሁ ይሄ ድር ስለሰጣችሁኝ። ስለ አዲር እና ስለ እኛ ስሜት ሁኔታ በጣም ይከብዳል። ያው እንደምታየው ለእኛ ሁልጊዜ አዲስ ቀን ነው። ይሄ ቀን ማስታወሻ ብለን የምንወስነው ነገር የለም። የቀን ማስታወሻ ለደረሰበት ሰው ካልሆነ በስተቀር ለእኛ በየቀኑ በየደቂቃው አዲስ ነው። እነሱ ጉድለት በጣም ያሳስበናል። የፍቅር እንዲሁም ደግሞ ጉድለቱ ብዙ ነው። በእርግጥ በአንድ በኩል ደግሞ ስትመለከተው ያው ለሀገር እስከሆነ ድረስ እሱ ባይሆንስ ሌላ አይሆን የለም የሚለው ደግሞ ስሜት አለ።
2: በጊዶድ ማለት በጎላኒ ብርጌድ ተዋጊ ክፍል ነበረ ሲያገለግል የነበረው እና በኦክቶበር 7 በቅዳሜ ሰንበት አሸባሪዎች ሰርገው በመግባት ያደረሱት ከባድ ጭፍጨፋ ነው በእስራኤል ሕዝብ በወታደሮች ላይ የፈጸሙትና በርካታ ቤተሰቦች የሀዘን ቤተሰቦች ሆነዋል። አሁን እዚህ ላይ ይህንን በተመለከተ እንደናንተ እንደ ወላጆች እንደ ሀዘንተኛ ከሌሎች ከሀዘንተኛ ቤተሰቦች ጋር መልሶ ለመቋቋም ለመጽናናት ምን እያደረጋችሁ ነው? ግዲሆን
3: ያው እንግዲህ ስለ ሀዘን ጨዋታ ለመጨዋወትም ሆነ ለመወያየት ያው የደረሰበትን ስታገኝ ነው እንግዲህ ለመጫወትም የምትችለው። ያልደረሰበት ሰው ሊረዳህ አይችልም። ቢያዝንም ስሜቱ እኛ ቢሆንም ግን እንደደረሰበት ቤተሰብ ሊሆን አይችልም። እና ያ የደረሰበት ቤተሰብ ሲሆን ያው ቋንቋችን አንድ ነው ማለት ነው፣ ስሜታችን አንድ ነው። ያ በመሆኑ ደግሞ ያው በምንገናኝበት ጊዜ ስለ ልጆች እናወራለን፣ ስለ ማንነታቸው። እና የሚገርመው የእያንዳንዷ ልጅ ስትመለከተው በዛን ቀን የወደቁት ስሜታቸው በጣም ቅዱስ ልጆች እንደነበሩና ምን ያህል ለህዝብ አገልጋይ የህዝብ ታማኝነት እንዳላቸው የህዝብ ፍቅር እንዴት እንዳላቸው ነው የሚገልጹልን። እና አንዳንድ ጊዜ በቃ አንድ ሰው የራስህን የልጅህን ታሪክ ያንኛው የሚያወራ ነው የሚመስለው በጣም
1: በተመሳሳይ እድሜም ናቸው አብዛኞቹ። በተለይ በመደበኛ አገልግሎት ያሉ ልጆች በተመሳሳይ እድሜ ነው ያሉት። አዎ ከባድ ነው። በእርግጥ አቶ ጊዶን እንደው ከዛ በኋላ ለአዲር ምን መታሰቢያ ሆኑለት?
3: ለአዲር በእውነት እሱ ለህዝብ ለሰው ቅዱስ ልጅ ስለነበር በቃ እሱ ከሰማን ደክቶ ሮብ ማታ ከሰማን ደክቶ በቃ የከተማ ወጣቶች አንድም ቀን አርፈው አያውቁም። እያንዳንዱ ወጣትም ከከተማ ውጭ ያሉ ታሪኩንን ስለሚሰሙ ከየትም የሚሄድ በሙሉ ወደ ውጭ ሀገር የሚወጡ በሙሉ ከኛ ሁሉ ግዜ ደውላሉ። የሱ የባንዲራ ፎቶ ወንም በባንዲራ አድርገው ይዘው ይወጣሉ። እንደሁም አንዳንድ ነገሮችን ያያዙ ይሄዳሉ። በየሄዱበት ያው የሱን የማስተዋቂያ ሁኔታ በየሀገሩ በየሀገሩ ይሄዱ ያንን ይለፍጣሉ። በጣም የሚገርመው አንዱ ስፖርት ምናምን የሚሰራ የማናውቀው ነው እንግዲህ ከአውስትራሊያ ሆኖ ቪዲዮ ቀርጾ ላከልንም አለ። ኒውዮርክ እንደዚህው ባለፈው እንትን የነበረ ጊዜ የሰላማዊ ሰልፍ በሚወጡበት ጊዜ እኛ ባላሰብ ነው ያው እንደ ባንዲራውን የሱን ባንዲራ ይዘው ከነ ፎቶ የላኩልን አሉ። በሱ ስም በልጆቻቸውን ስም የጠሩ ሰዎች አሉ።
2: አቶ ጊዲዮን አሁን ቤተሰብ ባለቤት ልጆች ወንድሞች እህቶቹ የተሰዋው የሸቱ ያዲር ቤተሰቦች እንዴት ነው ትዝታው ምን እንዴት ነው?
3: በጣም ከባድ ነው። በጣም ከባድ ነው። ከክፍሉ ለመግባት እሱ ክፍል ለመግባት የማይፈልጉ አሉ። ክፍሉ ከፍቶ ሰው ማንም የሚገባ የለም ከኔ በስተቀር። እኔ ነገ ብቻ ምንድን ነው የምትፈልጉት ምናምን የምላቸው እንጂ እነሱ ለመግባትም አይፈልጉም።
2: ወይ
3: እሱ ከለለበት ነው የሚሉት።
2: ወንድሞቹ ሁኔታ በጣም ከባድ ቀላል ነገር አይደለም። እናትየዋ እንዴት ነው ባለቤት?
3: በጣም ከባድ ነው። በጣም ይከብዳል። እያንዳንዱ ስትሰማው ስለ እሱ ሲናገሩና ሲሉ የት እኛ የማናውቃቸው ነገሮች ናቸው በሙሉ። ስለ ደግነቱ፣ ስለ በጎ አድራጎት ስራው፣ በሆስፒታሎች ዶ እንዴት ታማሚዎችን ሲጠይቅ እንደነበረ ብዙ ብዙ ነገሮችን በየቀኑ አዲስ እንሰማለን። አሁን ትላንትና የማስታወሻ ቀን እዛ ቦታ ቀብር ቦታ ሄደን ቆመን ያው የመጀመሪያ ጊዜ ነው እንግዲህ እሱ የብርጌድ አለቃዎቹ መጥተው የተገኙት እና እዛው አብሮ የተዋጋ ኮረሌሉ ምንድን ነው ያለው በጣም እሱ አሁን ኮረሌል ሆኗል እና እሱ ሲናገር በጣም በጣም ያስገርማል። ስለሱ በየውትድርና ቤቱ አንድ ጦርነት ከመውጣታቸው በፊት ስለሱ ጀብድነትና ስለሱ ጀግንነት ነው የሚነገረው። ምክንያቱም አንድ ሰው ባልተዘጋጀበት ባልተዋለበት በሁለት ቦታ አቅጣጫ መጥተው ጦርነት ሲከፍቱ አንድ የሀያ አመት ወጣት ጦርነት ቋቋሞ ብቻውን መዋጋት ማለት ሊረዳ የማይችል ነገር ነው። ይሄ እግዚአብሔር ፍቃድና የእግዚአብሔር ብርታት ነው እንጂ የአንድ ልጅ የአንድ ወጣት እንትን ስራ አይደለም።
2: በጣም ያሳዝናል። በእውነት ጥናቱን በእውነት ለመላ ቤተሰቡ ለሁሉም ጥናቱን በእውነት በዚህ ማጠቃለያ አቶ ጊዲዮን
1: እንግዲህ እግዚአብሔር ያጽናችሁ። የጀግና ወላጆች ናችሁ። ከባድ ቢሆንም ደግሞ ጀግንነቱን እያሰቡ መጽናናት ነው። እግዚአብሔር ያጽናችሁ። መጨረሻ የምትለው ነገር?
3: ይህ እንግዲህ እኛ የምንለው ምንድን ነው፣ ብዙዎች ከኛ ብሔረሰብ የወደቁ ልጆች አሉ። በእውነት ጀግንነታቸው የማንነታቸው መታወቅ አለበት። እንደው አለ አይደለ፣ ሁላችን ህመማችን ሁልጊዜ ህመም እንኖርበታለን። ያ ለዘላለም ቁስላችን ነው። ግን በፈረንጆች የሚባል አንድ አባባል አለ፣ አንድ ብረት ትኩስ አለ ነው መቀጥቀጥ የሚገባው ይባላል። አንድ ታሪክ የልጆቻችንን ታሪክ አሁን ነው መነገር ያለበት። ሲረሳ ይረሳል። ሌላ ጦርነት ሲመጣ እኮ ይሄ ይረሳል። አሁን ካልተናገርን እና ይሄን ነው የምላቸው። ብዙ ወጣቶች አሉ ያልተነገረላቸው።
2: እውነት አቶ ጊዲዮን በዚህ በቃ እንልም። በእውነት እግዚአብሔር ጽናቱን በእውነት ነፍስ ይማር። ለሁላችን ቤዛ መስዋዕትነት የከፈሉ በእውነት ነፍስ ይማር። እናመሰግናለን።
1: እግዚአብሔር ያጽናቸው።
3: አመሰግናለሁ። አሜን።
1: ሰላም ምሽት። ከባድ ነው። አሁንም ስልክ መስመራችን ላይ የሐምሳለቃ ዮሴፍ ደሴ ወላጆች አሉ። ሻያው ሐምሳለቃ ዮሴፍ ደሴ የክራት ቢያሊክ ከተማ ኗሪ ነው። በጋዛ ሰርጥ በ2024 ዓመተ ምህረት እንግዲህ በዘይቱን በተባለው ሰፈር አካባቢ በተካሄደ ውጊያ ነው የህይወት መስዋዕትነት የከፈለው። ዮሴፍ የ19 ዓመት ልጅ ነበር የህይወት መስዋዕትነት ሲከፍል ሀናሃል የተባለው ክፍለ ጦር አባል ነው። ቲሮኖት ወይም ስልጠናውን ወደው እንደጨረሰ ነው ወደ ውጊያ የሄደውና በጣም ወደ ውጊያው ለመግባት ይጓጓ እንደነበር ነው እንግዲህ በታሪኩ ላይ ስናነብ እንዳየ ነው የሚገለጸውና በጣም የሚገርም ልጅ ነው። እያንዳንዱ ሰው ታሪክ በእርግጥ በጣም ያልተነበበ መጽሐፍ ነው ስናየው የወታደሮች ታሪክ አሁን አቶ ጊዶ እንዳለው ይገርማል። ለማንኛውም ወላጆቹ ስልክ መስመር ላይ ናቸው። ወይዘሮ አመት ባል ደሴ እና አቶ ተመስገን ደሴ ጤና ይስጥልን፣ እንደምን አመሻችሁ?
4: እግዚአብሔር ይመስገን።
1: እናመሰግናለን።
2: በእውነትም ቀላል አይደለም። አዘንተኛ ቤተሰቦች ወላጆችን እንዲህ በሳል ባለፉት 3 ዓመታት በተፈጠረው የሽብር ጥቃት ብዙ ቤተሰቦች አዘንተኛ ሆኑና እነሱን በብዙሃን መገናኛ በሬዲዮ በምንጠይቅበት ጊዜ በእርግጥ ሐዘኑ የሚከብድ ለወላጅ አባት እናት ነው፣ ግን ቀላል አይደለም። እና እስኪ ወይዘሮ አመት ባል በዚህ ሁኔታ ላይ እንዴት ነው እንዴት እየተቋቋማችሁ ነው? በዚህ ሐዘኑን እስኪ አካፍለን ንገሩን እስኪ።
0: ሐዘኑ እንዳላችሁት ነው፣ በጣም ይከብዳል። ምን ነው የሚባል ነገር የለውም። ወርቅነሽ ጥሩ አርገሽ ነው የገለጽሽው። ያው ታሪኩ እንዳልሽው ነው። ዮሴፍ በጣም ያለ እድሜው ጎበዝ የነበረ ያለ እድሜው ጀግና የነበረ ልጅ ነው። በጣም ፈልጎ በግድ ነው ጸባይ ገባ፣ በግድ ነው ጦርነት የሄደ። ያው
1: ተዋጊ መሆን ይፈልግ በግድ ነው ወደ ተዋጊነት የገባ
0: በግድ ነው ወደ ተዋጊነት የገባ። ከዛም በኋላ ደግሞ አዛ ለመግባት የእውነት በጣም ጉጉት ነበረው። እኛ ሳንፈልግ ሳንፈቅድ ነው እምቢ ብሎ የሄደ። ያው እግዚአብሔር አልፈቀደውም እና ለዚህ እድሜው ለዚህ በቃ ተሰዋ። ለእኛ ብቻ ሳይሆን ለቤተሰብም፣ ለእህቶቹ፣ ለወንድሞቹ፣ ለሁሉም ነው የቀረብን። ዮሴፍ በጣም ጥሩ ልጅ የነበረ ጀግና የነበረ ልጅ ልከሹ እምቢ ማይል የእሱ ጨዋታ የእሱ ጉዳይ ይቀራል እንጂ እኛ አዘዘ ነው ምንም ነገር እምቢ የሚለው የለም ምንም ነገር። በጣም ነው የጎደለብን። እግዚአብሔር ካመጣው በኋላ ምንም ማድረግ አይቻልም። ይኸው መኖር የሚባል ነገር አለ፣ እየኖርን ነው።
1: ህይወት ይቀጥላል። አዎ አቶ ተመስገን እስኪ ስለ ዮሴፍ ንገረን፣ እንዴት አይነት ልጅ ነበር?
4: ደህና አመሻችሁ ጋሽ ሻየው ወርቅነሽ፣ እንደምን አላችሁ?
1: ደህና ነን።
4: አዎ እንግዲህ መጀመሪያውም ተናግረሽዋል፣ እንዲሁም አመት ባለሁንም ተናግረዋለች። ጉጉቱ በጣም በቃ ለአገሪቱ ለማገልገል በጣም ኃይለኛ ጉጉት ነው የነበረው። በጣም ፍላጎቱ በጣም ኃይለኛ እንትን ነው የነበረው። አንድ ራሱ እንኳን እንደው ቢያንስ አመት ሁለት አመትም እንኳን ቆይቶበት በሆነ በገባ በአስር ወሩ ነው ለዚህ በቃ እንጂ ዮሴፍ ምን ልበልሽ ታለም ሁሉም ዛሬ ሁሉ ጓደኞቹ ሁሉ ዛሬ ተበታትነው ነው ያሉ። ጓደኞቹ ሁሉ አሁን አክንዳቸው ላይ ነው ትምን አሁን እንትን ብሎት ያለ አንድ ላይ አይደሉም። ዮሴፍ በጣም ጥሩ ልጅ ነበር። ሲያገኙን እኛን ራሱ በቃ አልፎን እንኳን ይሄዳሉ። በቃ ሰላም ለማለት እንትን እያላቸው እየከበዳቸው እኛን ለማግኘት ራሱ
1: የ19 ዓመት ነበረ ህይወት
2: ነው። እንግዲህ በእስራኤል መከላከያ ሰራዊት በነሐል ብርጌድ ጦር ተዋጊ ጦር ሲያገለግል እንደነበረ የጣለበትን ግዳጅ ወታደራዊ ግዳጅ በመወጣት ላይ እንዳለ እንግዲህ ከአሸባሪዎች በተሰነዘረ የማጥቃት እርምጃ ናቸው ህይወታቸውን ያጥፉ በመስዋዕትነት የከፈሉ ብዙ ወታደሮች ያሳዝናል። እና ይህንን በተመለከተ እንግዲህ የ50 አለቃ ዮሴፍ ደሴ ስለ እሱ ወላጅናትም አባትም ሁናችሁ ይህን ነገር ስትነግሩን ከእለት ወደ ሀዘኑ በእርግጥ በምን ሁኔታ ነው ይህ እንዲያው ራሳችሁን መቼም አብሮ አይሞትም ይባላል እና በምን መልኩ ነው የምታጽናኑ ራሳችሁን?
4: ጋሽሻየው እርግጥ ነው ማጥናናት ያው ራሳችን አሁን እሱ ብቻ ሆኖ ቢሆን መቼም እንደምንም ብለን እየተጥናናን በልጆችም በዛም እየተጥናናን መኖር እንችል ነበር። ግን ሀዘን ተደራረበብኝ። ወደው ተከታትሎ የሄደ ልጅ እንደዚህ በኢትዮጵያ ሞተብኝ። አሁን ደግሞ አራተኛ ወሩ ደግሞ አባቴ ሞተ። በቃ ሀዘን አለቀቀኝ እስካሁን ድረስ።
1: አባቴ የት ነው ያረፉ? እዚህ ሀገር ወይስ
4: ጎጃም? ጎጃም እየተጠባበቁ ነበረ። ያው በልጅ ልጆቹ እያለቀሰ እሱን ማጣወቴኝ ከሀዘን አልወጣውም እስካሁን ድረስ።
2: ያሳዝናል።
4: ከባድ ነው።
1: በመከላከያ ሰራዊቱ በኩል እንደው ምን አይነት እገዛ ይደረግላችኋል? ወይዘሮ አመትባል መታሰቢያም የተደረገልህ ካለ ለዮሴፍ እስኪ ገዛም እየተደረገላችሁ ከሆነ እንደ ሀዘንተኛ ቤተሰብ እስኪ ንገሪን።
0: መታሰቢያ ያው በጻፋው በኩል ሳይሆን ኤሪያው የኪራት ሙስኪን ሮሻየር ፒካር ሰጥቶናል። ዮሴፍ የወደቀ በጣም ከሚወደው ጓደኛው ጋር አብሮት ካደገ ጓደኛው ጋር ነው። አንድ ትምህርት ቤት ላይ ተማሩ። በፊት ከተማሩበት ትምህርት ቤት ፊት ለፊት ኪካር ሰጠውናል። ኪካሩም ኪካር ሪዮሲ ተብሎ ተሰይሟል በስማቸው።
1: የአምሳ አለቃ ዳንኤል ለቪ አብሮ አደገ ከጋን ጀምረው ባለሳሳት ከጋን ጀምረው አብሮ ነበሩ።
0: ከጋን ጀምረው አብረው ነው የተማሩ። በጸባም ከአንድ ከደር ነው የነበሩ። አንድ ከላይና ከታት ነው የሚተኙ የነበረ። ሁሉን ነገር አንድ ላይ ነው ያደረጉ የነበር። ያው ይወድቁም አንድ ላይ ነው የወደቁ እና ያው አብረው ኪካር ሰጠውናል። ያው የስማቸው መጠሪያ ነው። በዝረው ሳፍሳል አለ እንሷለን። ኳስ ደግሞ ሊጋትሮ ሻኤር በቅረት በያሊቅ ኮልሸና በስሙ ነው በዩሴፍ ስም ነው የሚጫወቱ። ያው እንሄዳለን እኛም ዋንጫው ምናምን የሚሰጥ ባለቤቴ ነው። እንደገና ሌላ ደግሞ የእሱ ረካዝ የነበረ በቤተሰፈር በሚማርበት አሁን ለሌላ ቤተሰፈር ምናኸይል ሆኗል። እሱ ደግሞ እንደዚሁ ፒናታን ጸሀ አድርጎላቸዋል። ጋምፓን በሸና ሁልጽ አሰርቶ እንደዚህ ጨዋታ ይደረጋል። ያው አንጸሀ ላቸው በደንብ ጻዳ ሁላ ይደረጋል።
1: ለቤተሰቡ እገዛ ሳሁን አቶ ተመስገን ያነሳው ነገር አለ። ሀዘን ላይ ሀዘን ቤተሰቡ ሁሉ ገና አልመጣም እና ምናልባት አንዳንድ ቤተሰቦች መንገድ ላይ ካሉ ቅርብ ቤተሰቦች ያው እገዛ ያደርጋል የመከላከያ ሰራዊት ሰዎች እና እንደው ለእናንተ አልተሞከረም?
0: በደንብ ጠይቀናል፣ ብዙ ነገር ጠይቀናል። ነስያ መዲናው ሳይቀር ቤታችን ነበረ፣ አዋይተነዋል። ይህን ሁላ ጉዳይ እረዳችኋለሁ ብሎን ነበር የሄደ። ያው ከሄደ በኋላ ግን ምንም አይነት መልስ አላገኘንም። ምንም አይነት ቢያንስ እናትና አባቱ እንኳን የሰባ የሰማንያ ዓመት ሽማግሌ ናቸው እንዲመጡልን በጣም እንትን ብለን ነበረ። ምንም የተሳካ ነገር የለም። አልረዱንም፣ በዚህ በኩል አልረዱንም።
2: እሺ፣ ግን መቼም ቀላል ነገር አይደለም። አቶ ተመስገን በዚህ ዙሪያ በዓለም በመላ ሀገሪቱ ያሉ ሀዘንተኛ ቤተሰቦች ከእነሱ ጋር ያላችሁ መቼም የደረሰበት ሰው ነው በበለጠ የሚግባባ ሀዘኑን ያውቃል ወላጅ፣ ሌላኛው ወላጅ። ይህን በተመለከተ በሰሜኑ ክፍል በዛ ከእነሱ ጋር የሆነ ውይይት የመገናኘት የመወያየት አለ
4: አለ። ይሄ አንዳንዴ ቴክስ ሲሆን በአንዳንድ ቦታ ሲጠሩና እንገናኛለን። እንዲሁም አንድ ካፕሪስም ወስደውን ነበር። እሷንም አመት በዓልም ወደ ሮማሪያ እንደዚህ ወስደዋታን። አንዳንድ እንደዚህ እንትን ለማለት ይቻላል። ይሄዳለን፣ እንገናኛለን፣ እንወያያለን። ስንገናኝ እንደ ቤተሰብ ነው የምንታይ። ወደ ባሰው ሲገናኝ እናወራለን፣ በአንድ ላይ ቁጭ ብለንም እናወራለን።
2: ይህም ያስናናል በእውነት። ወጣ ብሎ ከሀገር ወጣ ውጭ ወጣ ወጥቶ በነዛ ጊዜን ማሳለፍ ደግሞ ያቃልላል።
4: በጣም ያቃልላል። አዎ፣ ደስ ይላል። ያው ስንገናኝ ልቤልበት እናወራለን።
1: ጊዜያችን ያው ጊዜ ገደመን እያለቀ ስለሆነ ስርጭታችን ሰዓት፣ ምን መልዕክት አስተላልፋለህ ባጭሩ አቶ ተመስገን? በኋላም ወይዘሮ አመትባል
4: እንግዲህ ለሁሉ ቤተሰብ መጥናናቱን ይስጠን። ይህን ነው የምለው። ሌላ ምን ከባድ ነው።
1: ዝሮ ምትባል ምታስተላልፊ መልዕክት?
5: ያዋዘኑ ሀዘን ነው ለሁሉም በጣም ከባድ ነው። እንሱ እንዳለው ብዙ እናቶችን አግኝቻለሁኝ ብዙ ከአንድ ሁለት ጊዜ አብሬያቸው ነበርሁኝ። እና ያው ስንገናኝ ሁሉም ቢያለቅስም ግማሹን ስናለቅስ ግማሹም ስንል ያው አንጸፋም ስለሆነ በየሄድንበት ትሙላቸውን ይዘን ሄደን እንጸለማለን እንላለን። እና ምንም ብንጎዳም ልጆቻችን ጀግኖች ናቸው። ብዙ ነገር አለ በአሁኑ ሰዓት። በትንሽ ነገር ልጆች እየወደቁ ራሳቸውን እያጠፉም እያሉ እየቀሩም ያው ቀብሮ ይቀመጣል ሰው። እኛ ያው በጀግንነታቸው ስላለፉ ነው ያው እናንተ የምትደውሉልን ከየትም ከየትም ቦታ እንትን የሚሉ ልጆቻችን እናስታውሰው ስቲከር ይልኩልናል። ብዙ ነገር ስማቸውን ያነሱልናል። በዛም ሲያገኙ የእሱም ሲፖር እኮ እናውቃለን ጀግና ነው ልጃችሁ ይላሉ። ለኛ ኩራት ነው እና ምንም አዘኑ ቢከብደንም ያው በልጆቻችን መውደቅ ብንሰበርም ያው ለኛ ኩራት ነው ለሀገርም ኩራት ነው። ሀገራቸውን እንጠብቃለን ብለው ነው የወደቁ እና ይዟችሁ ብላለሁኝ በዚህ ጉዳይ ለተጎዱ ቤተሰቦች በሙሉ እግዚአብሔር አምላክ ጽናቱን ይስጣችሁ እላለሁ።
1: እንግዲህ እናንተንም እግዚአብሔር ያጽናችሁ ነፍስ ይማር። እንግዲህ ከባድ ነው ግን ጀግኖች ናቸው። ያው በዚህ ለመጽናናት መሞከር ነው። ባልባሌ ሞት አይደለም የሞቱት ለሀገር ለወገን ሲሉ
2: ህይወት ያሉ ወላጆች፣ እናት፣ አባት ጀግኖች ናቸው በእውነት እና ጽናቱን
1: ስታችሁናመሰግናለንእሺ መልካም
5: ምሽትላናመሰግናለንእሺ
1: እናመሰግናለን። እኛም ስርጭታችን ተጠናቀቀ። ይሻየው እንግዲህ ነገ ጧት 6 ሰዓት ላይ ከአድማጮች ጋር እንደገና እንገናኛለን። የቴክኒክ ባለሙያችን ኢታይ ኢቶማሮፍ ነበር። ምስጋና ይድረሰው። መልካም ምሽት ለተሳተፉ አድማጮች በሙሉ እናመሰግናለን።
2: መልካም ሌሊት።